0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: የተከበራችሁ አድማጮቻችን የለተ ቀዳሜ ፕሮግራማችን እነሆ ጀምሯል። ዛሬ እንግዲህ አስቀድመን ያዘጋጀነውን ፕሮግራም ነው እናቀርበው። የቀጥታ ስርጭት የለንም። ከባልደረባይ ሻየው ደጉ ጋር በተለያዩ ርዕሰ ጉዳዮች እንነጋገራለን። የተለያዩ ፕሮግራሞችንም እናቀርባለን። አንዳንድ ዜማዎችንም እንጋብዛለን። ሻየው እንደምን አለ?
1: ደራስልን ሰጣ ይዘማ ደና ነህ?
0: እኔ ደና ነኝ። አንተ እንዴት ነህ? እንግዲህ ያው ዛሬ ፕሮግራማችን የቀጥታ አይደለም፣ አስቀድመን ያዘጋጀነው ፕሮግራም ነው የሚተላለፈውና የተለያዩ ርዕሰ ጉዳዮች አለን ምንዋይባቸው። አንደኛው እንግዲህ ነገ ማታ የሚገባው የዮም ኪፑር የጾምና የጾለት ቀን ነው፣ በዓልም ነው። እንግዲህ ዮም ኪፑር እንግዲህ ዋናው ትልቁ ነገር ይቅርታ የሚለው ነውና እስኪ እንደው መጀመሪያ መቼም ነገ ማታ ጀምሮ ያው በዮም ኪፑር ምክንያት ስርጭት አይኖረንም፣ ነገ ጧትና ከሰዓት በኋላ ግን ይኖረናል። ግን ከሁሉም በላይ ይቅርታ የሚለው ቃል በሃይማኖትም ሆነ እንዲሁ በዚህ በዓለማችን የሚሰራ ነውና ሰዎች ምንድን ነው ለሰዎች ይቅርታ ማድረግ ያለባቸው?
1: አዎ፣ በእውነትም በጾም የዮም ኪፑር አመት በዓል እናከብራለን። ስለዚህ ደግሞ በዋናነት እንግዲህ ይቅርታ ይቅር የአንድ ሰው በዚህ ባለፈው አመት መቼም በየቀኑ ማለት ይቻላል ግን መቼም ማንኛውም ሰው ይሳሳታል። ሆን ብሎም ወይም ሳያስብ ሰውን ያስቀይማል፣ ስቀለባሽ እንሳሳታለን። እና አሁን ከዚህ ከዮም ኪፑር አመት በዓል ጋር በተያያዘ ይቅርታ መጀመሪያ በኦሪት መጽሐፍ ደግሞ እንዳለው መጀመሪያ ከባልንጀራህ ጋር ይቅር ድለው ከሆነ ይቅር በለኝ ብለህ ትጠይቀዋለህ። ከዛ ቀጥሎ ደግሞ ፈጣሪ አምላክ እግዚአብሔር ደግሞ አለማስቀየም ሲባል የሰራሁት መጥፎ ነገር ሰርቼ ከሆነ ይቅርታ ፈጣሪ አምላክ ተብሎ ይሄ ነው ፈጣሪ አምላክ የሚፈልገው ደግሞ ይሄ ነው። መጀመሪያ በሰላም ከማህበረሰቡ በቅርብ ከሚገኝ ማህበረሰብ ከቤተሰብህ ጋር ተስማምተህ ተግባብተህ በሰላም መኖር ነው አይደለም። በዚህ የተነሳ መቼም የሆነ በስተት የተፈጸመ ድርጊት ካለ ለዛ ይቅርታ መባባያ ስለሆነ በጣም የሚያስተምር አመት በዓል ነው የዮም ኪፑር። ዮም ኪፑር ያው በጾም በዓል ሲሆን የአስተስርዮ በቤተስራኤላውያን አስተስርዮ ጾም
0: በመባል ይጠራል።
1: ስለሆነ ይህን እንግዲህ መናገር ብቻ ሳይሆን ሰጠኝ ተግባር ላይ ከልብ ብለን ንስሐ ገብተህ አይ ሰርቻለሁ አውቀህ ተጸጽተህ ይቅርታ መባባል ተገቢ ነው።
0: በጣም ይቅርታ ትልቁ ትርጉም ምንድን ነው? ከልብህ ያለውን ቂም መቼም ሰዎች ነንና ሰዎችን እናስቀይማለን፣ ሰዎች ያስቀይሙናል። ይሄ መቂያቂያም በኑሯችን በዚች ዓለም ላይ ያለ ነው። ግን መቼም ሰው አውቆሞ ሲሆን ሳውቅ ካስቀየመ ይቅር እንድትለው አንተም ይቅር እንድትል መጽሐፉም ያዛልና ይቅር ስንል ደግሞ ከልባችን ቢሆን ጥሩ ነው። ያው ሃይማኖታዊ መጽሐፍትም እንዲሁም ምሁራን እንደሚሉት ይቅር ማለት ለራስህ ነው ይላሉ። ይቅር ስትል ከዛ ከውስጥ ያዝከውን ቂም ትፍቃለህና ተጠቃሚም ትሆነው መጀመሪያ አንተ ነህ፣ ይቅር ያልክለት ሰው ብቻ አይደለም። እና ይቅር ስንባባል ደግሞ ያን ነገር ተመልሰን ቂም እንዳንይዝ መሆን አለበት እንጂ ለአንድ ቀን ብቻ ብለን ይቅር መባባል አይደለም መሆን ያለበትና ይቅር ስንባባል መፋቅ አለብን። ዳፍ ሀዳሽ ነው የሚባል በአዲስ ምዕራፍ መክፈት አለብን። እንደዛ ሲሆን ይቅርታው የሰመረ ይሆናል። እና አሁንም እንግዲህ ይቅር መባባሉን ሁላችንም ብንፈጽመውና ከልባችን ይቅር ብንባባል በመጽሐፉ መሰረትም ሰዎች ቢሄዱ እንደተባለው ሂደህ እንኳን አሁን ቅድም እንደገለጽከው አንተ ሂደህ ራስህ ይቅር በለኝ ብለህ ሰውየውን እስከ መጠየቅ መድረስ አለብህ እንኳን ሰው ልኮብህና፣ ይቅር ስንባባል ከልባችን ቢሆን በምድሩም በሰማዩም ተቀባይነት ይኖረዋል የሚል ሀሳብ።
1: አዎ፣ ገንቢ ምክር ነው የለገስከው ሰጠኝ ዘመነ። በጣም ገንቢ የሚያስተምር ነገር ነው። መተግበር ተግባር ላይ መፈጸም እያንዳንዳችን ኃላፊነት አለብንና ሰው እንዳልከው ሁሉ የይቅርታ ማንነትን በጣም ለይስሙላ ያህል ያንን ያስቀየምኩትን ሰው ይቅርታ ምለው እንዲያው ነገሩን እንትን ብዬ ለማሳለፍ ሳይሆን በእውነት ከውስጥ መሆን አለበት። ለምን አንዳንድ ሰዎች በጸባያቸው በቅርብ ባልደረቦቻቸው ጋር በሚጣሉበት ጊዜ አንደኛው አጥፍቻለሁ ብሎ የተሰማው ሰውዬ ይቅርታ ከልብ ሄዶ ያንሰው አይ አስቀይሜዋለሁ ብሎ ይቅርታ በሚልበት ጊዜ ያንኛው ትዕቢተኛ የሆነ ሰው ደግሞ አካኪዘ በምንም ታመር ካንተ ነው ይቅርታ ይቅርታ ይቅርታ መቀበል ካንተን ያንተን ይቅርታማ በምንም ስከረተ ሞቴ አረሳም ብለው የሚያጣጥሉ ሰዎች አሉ። እኔ ግን እንደማስበው ከሆነ ምልህ ሆን ብዬ ወይም ሳላውቅ ያስቀየምኩትን ሰው ከልቤ ይቅርታ ካልኩት በኋላ ህጄ ባለ የረፍት ጊዜ የምኝታ ጊዜ እፎይ ብዬ ነው ተኛው አይደለም እንዴ? ያነ ግን ይቅርታን የይቅርታ ባልንጀራውን ይቅርታ ያልተቀበለ ሰውዬ ግን እፎይ ብሏል አይተኛም።
0: በጣም
1: ይገረባበጥ ነው የሚያደርገው አይደለም እንዴ?
0: በጣም በትክክል አንተ ኃላፊነት ግን ተወጥተሃል። ይቅርበለኝ ብለዋል ማድረግ የሚገባህን በምድሩም ሆነ በሰማዩ መሆን አለበት ብለህ ያሰብከውን ነገር አድርገሃል። ይቅር የማለት ኃላፊነት የሱ ነው የዛ ሰው ነው። እና ልክ ነህ አንተ ኃላፊነትህን አወርዳል ኃላፊነቱን ወደሱ አሳልፈሃል። ምን ላድርግ እጄ ይቅር በለኝ አልኩትም ቢያለ ይቅር እንዲለኝም ሽማግሌዎችን ላኩኝ ፍቃደኛ አልሆነም። ስለዚህ ምን አደርጋለሁ ብለህ ትቀመጣለህ። ችግሩ መጥፎው ነገር ወደሱ ነው የሚሄድና ልክ ነህ። በጣም ጥሩ ሐሳብ ነው የሰነዘርከው ሻየው። ከዚህ አንጻር እንግዲህ ዮም ኪፑር ሲመጣ ወደ ጸሎት ቤት ከመሄዳችን በፊት ራሳችን ነጭ ስለብሰን የሆነ የምንፈልገውን አይነት ጸሎት ከማድረሳችን በፊት ይቅር መባባል በንጹህ መንፈስ የመሄድ ሁኔታ ቢለመድ ጥሩ ነው። ለአንድ ቀን ብቻም መሆን የለበትም። ጥሩ ስራችን አመቱን በሙሉ ከተቻለም ደግሞ እስከ ህይወት ፍጻሜያችን ጥሩ ነገር ብንሰራ ምን መጥፎ ነገር አለው? ጥሩ ነገር ከመስራት አንድም ጊዜ የምታጎድልበት ነገር የለም። ታተርፋለህ ጥሩ ነገር ስታደርግና ጥሩ ነገር እስኪ እንስራ። ለህዝብ፣ ለወገን፣ ለሀገር የሚጠቅም ነገር፣ ለትውልድ የሚጠቅም ነገር ብናደርግ መልካም ነው። ሻያም
1: አዎ ሰጠኝ። መቼም በዚህ ምድር ስንኖር እኔ ከሁሉም አብላጭ እበልጣለሁ ከእኔ የሚበልጥ የለም ብሎ በውስጥ የትዕቢተኝነት መጥፎ ጸባይ ያለው ሰው ምንም ዶክተር ፕሬዝዳንት ሆነ የፈለከውን ትልቅ ሰው ነው ንጉስ ተባለ፣ ሁሉም የሰው ልጅ ይሞታል።
0: በመጨረሻ ያልፋል፣
1: ዓለም ያልፋል። አይደለም እንዴ?
0: ችን ነገር እኮ ነው ያልተረዳናት። በህይወት እስካለን ድረስ እንደምናልፍ አልፈን ቆይተን እንደው ከሞት በኋላ መጥተን ምንናገር ቢሆን እኮ እንዴ ለዚህ ዓለም ዋጋ ለሌለው ዓለም ለምንድን ነው መጥፎ ምንሰራ ብለን እኮ ወደ ቀናው እንሄድ ነበርና ትልቅ ነገር ነው ያነሳኸው። ለምናልፈው ነገር እስኪ ጥሩ ነገር እንስራ፣ ጥሩ ነገር እናስብ፣ ለትውልዳችን የሚሆን ነገር ገንቢ የሆነ ነገር እናምጣ። እስኪ እንደው እያንዳንዳችን ድርሻችን ነው።
1: አዎ ሰጠኝ። እንዳልከው እንግዲህ ዮም ኪፑር በጾም በዓል ሲከበር ብዙዎቹ እስራኤል ህዝብ በቤተ ክነሴት በጸሎት ቤት ሆኖ ነው እንግዲህ ጸሎት ሲያደርስ ይውላል። በረሃብ በጾም ሆኖ ነው እንግዲህ በኦሪት መጽሐፍን ስንማር ቀኑን እናሳልፋለን። ወደ መጨረሻው የዮም ኪፑር ማብቂያ ሲመጣ ደግሞ ቀንደ መለከት ሾፋር
0: ይነፋል።
1: አሁን እሱ ለምንድን ነው ያንን ድምፅ ያንን እንደ ጥሩምባ አይነቱ ቀንደ መለከት ሚጮህ የሚነፋበት ምክንያት ምንድን ነው ብዬ ራሴን ስጠይቅ እንግዲህ በጣም ብዙ ምልክት ነው።

ናም ያው ቀንደ መለከት ይነፋልና የታዘዘም ነውና ለማንኛውም ሃይማኖታዊ ተንተነው ጥሩ ነው ግን ከዛ ይልቅ እኛ በግለሰብ ምናደርገው ነገር ትልቅ ቦታ አለው ብዬ አስባለሁ። ልክነህ ቀንደ መለከት ይነፋል መልካም ነው በሃይማኖታዊ ተዛዙ መሰረት ግን ደግሞ የኛ ተግባር ጥሩ ሲሆን የበለጠ ሃይማኖታዊ ሁኔታዎችን ያደምቃል። ተግባራችን ሳይደምቅ ግን ምልክቶች ብቻ ያጸድቁናል ብዬ አላስብምና በአማርኛ ምንም ይባላል ሻየው አባባል አለ አይደለም ሳሊዞ ስርቆት ቂሚዞ ጸሎት አይሰምርም ይባላልና አሁን እየሳልክ ለስረቅ ብትል ወነ ቦታ ብትገባ ስትስል ይሰማሃል ቂሚዘህ ደግሞ ይቀርባሉኝ ብትል እንዴ አንተ ራስህ መቼ ይቀራል ኪላህል አምላክና የኔ እናደርግ እንላለን። እስኪ አንድ ዜማ ይቅርታ የተሰኘ ዜማ አለ ሱንን ጋብዝና እንመለሳለን ሻያውስ ወይታችንና መሰግናለን።

0: ተመልሰናል። አሁን ደግሞ በሀገራችን ወቅታዊ ጉዳይ ነው ምንዋየውና በተለይ ምርጫው ተቃርባል። ለምርጫው የተላዩ ፓርቲዎች ወደ 38 ፓርቲዎች በምርጫ ቦርድ ተመዝግበዋል። ፖለቲከኞች ደግሞ የራሳቸውን ድምጽ ከፍ ለማድረግ ጥሩ መቀመጫዎችን ጥሩ የክነሴት መቀመጫዎችን ለማግኘት የሚያደርጉት ትግል አለና እንዴት ተመለከትከው እስካሁን ያለውን ሂደት ሻየው?
1: መዲናት እስራኤል ከተቋቋመችበት ጊዜ አንስቶ 78 ዓመት ብቻ ገና ወጣት አገር ነች።
0: በጣም
1: በእውነትም መንግስት ስርዓተ መንግስት በዲሞክራሲ ስርዓት በአብዛኛው በምርጫዎች ፓርላማ የክነሴት ምርጫ ሰላማዊ በሆነ ሁኔታ ህዝቡ ዜጎች በምርጫ ድምጽ መስጫ ጣቢያዎች እየተገኘ ያው የሚመርጠውን ፓርቲ የእጩ ክነሴት አባል ያው ፓርቲዎች ነው በህዝብ የሚመረጣቸው። ስለዚህ እንግዲህ የምርጫ ቀናት እንዳልከው እየተቃረበ ስለሄደ ከወዲሁ የተለያዩ ፓርቲዎቹ ከፍተኛ እንቅስቃሴ እያደረጉ ነው ያሉትኝ። አሁን ላይ ሁነን በጣም የኔ ፓርቲን የኔን ምረጥ ከኔ በለጠ ፓርቲ የለም፣ ህዝብን ችግር ሁሉ የማስወግድ እንደ ሀገራችን በደህንነት በኢኮኖሚ በማህበረሰብ ያለውን ሁሉ እኔ ፈታ እሰጣለሁ እያሉ የፕሮፓጋንዳ የህዝብ ቅስቀሳ ያደርጋሉ። ከዚህ ጎን ለጎን ደግሞ ሰጠኝ የሐሰት ዜናም አለበት። ያልተፈጠረ በሬው ላም ወለደ አይነት ዜና የሚያሰራጩ ሆን ብለው ሌላኛው የህብረተሰቡን አስተሳሰብ የህብረተሰቡን አመለካከት ለመቀየር በዚህ በዘመናዊ የመገናኛ አውታር በበኩ አማካኝነት በኢንተርኔት በቴሌቪዥን በሬዲዮም ሳይቀር አላስፈላጊ የሆነ ሐሰት የሆኑ ዜናዎች ደግሞ የሚያሰራጩበት ጉዳይ ስላለ እኛ እንደ ዜጎች ልብ ማድረግ አለብን። የምንሰማው ነገር በማህበራዊ ሚዲያም ቢሆን በዋትስአፕም ቢሆንም የሚደርሰን መረጃዎቹን አዎ ይህ ነገር ሁነን መቀበል የለብንም። ጭንቅላት አስተሳሰብ አለብን አይደለም እንዴ? ይህን ነገር ግን ከተለያዩ አቅጣጫዎች እንደዚህ አይነት ነገር ሰምቻለሁ፣ ምን ያህል እውነት ነው የሚለውን ከእያንዳንዱ ዜጋ እንዲያው ዝም ብሎ እንዲያው በአንድ አቅጣጫ እንደ በግ መንጎድ የለብንም። ያንን እውነተኛ ዜና እውነተኛ መሆኑን ማረጋገጥ ደግሞ እያንዳንዳችን ኃላፊነት አለብን። ግን ምርጫው ዲሞክራሲ ስርዓተ መንግስት ያለበት ስለሆነ የፖለቲካ የጥቅም ማስከበሪያ እንደመሆኑ መጠን እኔ የእጩ ተወዳዳሪው መሪው ወንድሜ አክስቴ ያጎቴ ልጅ ከሚለው ሐሳብ አይደለም መነሳት ያለበት። ብቃት አለው ወይ ብለም አይታሰብም።
0: በትክክል
1: እውነት ስራው በእንቅስቃሴው በማህበራዊ እንቅስቃሴም በህዝብን ተናግሮ የሚተጽኖ አሳዳሪነቱን መለኪያ ነገሮች ይኖራል።
0: ለሀገሪቱ ደህንነት በፖለቲካው ዘርፍ በዓለም አቀፍ መድረኮች ማን ነው ለሀገሪቱ ለህዝቡ ጥሩ ነገር ሊያመጣ የሚችል የሚለውን ነገር መገምገም አለብን። ቅድም ከመጀመሪያው ስትገልጽ የነበረው ነገር አለ። ፖለቲካኞች ወይም የፖለቲካ ፓርቲ መሪዎች ፓርቲያቸው ተመራጭ ተወዳጅ እንዲሆኑ ብዙ ነገሮችን ሊሉ ይችላሉ። በምርጫ ወቅትም ይሄ ነገር የሚጠበቅ ነው። ያንዱ ፓርቲ መሪ አንደኛውን ፓርቲ የማጣጣል ያለ ነው። ይሄም የምርጫው ሁኔታም እንግዲህ አጓጊ የሚያደርገው በጣም ትኩስ የሚያደርገውና ሞቅ ሞቅ የሚያደርገው ጉዳይ ነው። ግን የተነገረው ሁሉ ትክክል ነው ወይ የሚለውን እኛንን ሚዛን ልንሰጠው የሚችል ህዝቡ ነው ሚዛን እንዲሰጠው የሚችልና ይህንን በአስተውሎት መመልከት ያስፈልጋል። ሌላው የጨመርከው ነገር ደግሞ በተለይ በዘመናዊ ቴክኖሎጂ ኤአይ በተባለው ድምፅን ማስመሰል ይቻላል፣ ምስልን ማስመሰል ይቻላል፣ ሁሉን ነገር ማስመሰል ይቻላል። ኢሳያው እዚህ ላይ ቁጭ ብሎ ስቱዲዮ እንደሚናገር ሰጠኝ ቁጭ ብሎ ስቱዲዮ ውስጥ እንደሚናገረው ማድረግ ይቻላል በቴክኖሎጂ እና ይህን ሁሉ አሁን ሌሎች ሀገራት እንደ ኢራን ያሉ ጠላት ሀገራት ሁሉ በምርጫው ጣልቃ ይገባሉ እየተባለ ነው እና ለምርጫ ቦርድ እንኳን ማስጠንቀቂያ የቀረበበት ፕሬዚዳንት ሄርጾግም ከሚመለከታቸው የምርጫ አስፈጻሚ አካላት ጋር ከሻባክ ድርጅት ኃላፊ ጋር ሆነው የተወያዩበት ሁኔታ አለና የዘመናዊ ቴክኖሎጂውን ተጽዕኖ መቋቋም ያስፈልገናል። እውነትና ሐሰቱን በደንብ ልናጤን ልንመረምር ይገባል። የተነገረው በፌስቡክ በቲክቶክ ወይም ሌላ ነገር የመጣው ሁሉ እውነት ነው ወይ ብለን ልንረዳው ይገባል እንዳንሰሳት።
1: አዎ ከዚህ አጠቃቀሙ ላይ በእውነትም በደንብ ነገር እውነተኛውን ማዛሬ በሬው ላመወለደ ብለው እኮ ነው ይገርማል። ወዳሁኑ ወዳለፉት ቅርብ ዓመታት ደግሞ በተለያዩ በማህበራዊ ሚዲያ በእንደው ሲያሳራጩ የነበረ በዩቲዩብም ሳይቀር ያርሙተውን ሰው ሞቷል ፎቶግራፉን ቁጭ አድርገው በዛ ላይ ከሌ ተባለ የታወቀ የህዝብ መሪ ሆነ ሞቷል እያሉ የውሸት ይዘናሉ እንትሪ ላሉ
0: በጣም ለገሩ እኮ ሰዎች ላይ የስላይ ተክላይ ሚኒስትር ጨምሮ በህይወት የሉም መስላቸው ነው የሚነገር ሌሎችንም አገራት ሁሉ እየተባለ አለው ብለው ተክላይ ሚኒስትሩ መግለጫ የሰጡበትን በአካል ብዙ ነገር የተናገሩበትን የሚናገሩበትን ሁኔታ ተመልክተናልና እዚህ ላይ ጥንቃቄ ልናደርግ የትኛው ነው እውነት የትኛው ነው ሐሰት በየትኛው በልኩ ነው የት ነው መረጃ ምናገኘው ሚለውንም ደግሞ ትኩረት አድርገን ልንከታተል።
1: እግኳል ሰጠ ዘመነስ በህግ አምላክ ይባላል አይደለም እንዴ? ዘመናዊ ቴክኖሎጂ መገናኛ በመጠቀም እንደዚህ አይነት የሐሰት ወሬ የሚያሰራጩ ሰዎች እኮ በህግ በፍርድ ቤት መቆም የመቀጣት እንዳለ ደግሞ
0: እስራኤል ሀገር የሆኑ ሰዎችን የሚኖሩ ሰዎችን እስራኤል ሀገር ያሉ ሰዎችን በህግ ልትጠይቃቸው ትችላለህ። አሜሪካ ላይ ቁጭ ብሎ ከእስራኤል ጋር ግንኙነት ከሌላት የአረብ ሀገር ቁጭ ብሎ ሻየውን አስመስሎ ለሚልከው ሰው ማንም በህግ ሊጠይቀው አይችልም። አሁን በቴክኖሎጂ የሚመረቱ ነገሮችን የሚፈለሰፉ ነገሮችን በውሸት የፌስቡክ ገጽ በውሸት የዋትስአፕ ገጽ በውሸት ብዙ ነገር ማድረግ ትችላለህ። ስለዚህ ሁሉን ነገር ህግ ይቆጣጠራል ብዬ አላስብም። እኔ እንደውም ጥሩ ነገር ነው መጣ ከዚህ በማህበራዊ መገናኛው ታሮች የምንጠቀም ሰዎች የሞራል ልዕልናችን ከፍ ሊል ይገባል። ምንድነው የምናገረው ለማን ነው የምናገረው የትኛውን ሊያስቀይም ይችላል በህግ የቱ ሊያስጠይቀኝ ይችላል የሚለውን ነገር ትኩረት ሰጥተን እኛው ካልሰራነ በህግ ቁጥጥር ስር ይውላል የሚል እስካሁንም አሁን ለምሳሌ AI በዓለም አቀፍ ደረጃ ራሱ የህግ ማዕቀፍ የለውም። በህግ መሰረት እየሰራ አይደለም AI ያንተን ሙዚቃ አንድ ወስዶ አስመስሎ ቢሰራው በAI ህግ እስካሁን የሚጠየቅበት ሁኔታ የለም። ስለዚህ AI ያመጣው ጥሩ ነገር እንዳለ መጥፎም ነገር ስላለ በአጠቃላይ መልኩ ዘመኑ እየተቀየረ ስለሆነ የሚቀየሩ ነገሮች ደግሞ የራሳቸውን ያክል ተጽዕኖ ስላላቸው ትኩረት ሰጥተን ብናያቸው ጥሩ ነው።
1: ይህ በእንዲህ እንዳለ ዘመናዊ የመገናኛ አውታር ቴክኖሎጂ ያፈራው ሚዲያ ሶሻል ሚዲያ እንደ ዩቲዩብ ምንድን ነው ብዙዎቹ በኢንተርኔት እየተሰራጨ ያለው የዩቲዩብ ቻናል በዚህ ላይ ይህ ኩባንያ ገንዘብ ይሰጣል። ጥሩ ፕሮግራም፣ ጥሩ ፊልም ህዝብን የሚያስተምር ያንተ ሀገር ህዝብ ብቻ ሳይሆን ለዓለም ህዝብ ሊያስተምር የሚችል ሰብአዊነትን የሚገልጽ በዓለም መገናኛ ብዙሃን ያለ የሚሸራሸር ነገር ነው አይደለም? አሁን ዛሬ በዚህ ዘርፍ እየሰሩ ያሉት ዩቲዩበሮች ናቸው ምትላቸው? ሁሎችን አይደለም በጀምላ አይደል እየከሰስኳቸው ያሉት ግን አሉ። ዝም ብለው በቃ ከውሸት እንትን ያለ ፊልም የሚያሰራጩ አሉ።
0: ጥሩ ነገር ነው አመጣኸው ሻየው። እዚህ ጋ ትኩረት ልናደርግ የሚገባው አሁን ነገሮች በዚህ በዘመናዊ መገናኛ አውታሮች ነው ቲክቶክም ፌስቡክም ዩቲዩብም ሌሎችም መገናኛ አውታሮች አሉ ጠቅሰን ማንዘልቃቸው በእነዛ የሚያስተላልፉ ትክክለኛ መረጃዎችን አምጥተው በተጠያቂነት ለህዝቡ የሚያደርሱ አካላት አሉ። በተቃራኒው ደግሞ የእይታ ከፍታቸውን ከፍ ለማድረግ ለምሳሌ 10,000 10,000,000 5,000,000 ታየልን ለማለት ጥረት የሚያደርጉ በዛ እንግዲህ ዩቲዩብ እና ሌሎች መገናኛ አውታሮች የሚከፍሉት በእይታ ብዛት በሚገኘው ላይክ ምናምን ስለሆነ ለዛ ነገር ነሱ ትኩረት ለሚያደርጉ መረጃው ተሳሳተ ሆኖ አይተናል። ብዙ ነገሮች በውሸት ቀርበው ብዙ ይታ ያገኙበት ሁኔታ አለ። አሁን ህጎች አንዳንድ ነገሮችን አሁን ማህበራዊ መገናኛው ታሮች ለምሳሌ ዩቲዩብ እና ፌስቡክ ህጋዊ የሆነ ነገር ካላቀረብክ ገንዘብ አይከፍሉህም ህጋዊ ካልሆንክ። ነገሮች እየተሻሻሉ ነው ግን በአጠቃላይ ተሻሽሎ የህግ ማዕቀፍ እስኪኖረው ሁሉም ነገር ሲደርስ ኪዝ ድረስ በጥሩ ሁኔታ እስኪሄድ ድረስ እኛ የምንሰማውን የምንናገረው መምረጥ አለብንና ብዙ ጊዜ በፌስቡክ የተደረገውን የተነገረውን ሁሉ እውነትም አይደለም ሁሉም ደግሞ በሐሰት ነው ማለት አንችልምና ይሄ ህጋዊ የሆኑ የመገናኛ አውታሮችን ብንከታተል ጥሩ ነው። ትምህርት የሚሰጡ አካላት አሉ። ጥሩ ጥሩ የሚያዝናኑ ፕሮግራሞችን የሚሰሩ አሉ። የሚደነቁም አሉ። ግን ደግሞ ሆን ብለው ጥቅም ለማግኘት የሚሰሩ ስላሉ እነሱንም በትኩረት ልናያቸው ይገባል። ሻየ
1: በኔ እድሜ ከ60 በላይ ያስቆጠርኩ ሳለሁ
0: ገና
1: በሀገረ ኢትዮጵያ በገጠር መንደሮች እየው ሰበው የመገናኛ ብዙሃን በደለበት ሬዲዮ፣ ቴሌቪዥን፣ ቴሌፎን በደለበት ዘመን ቅርብ ጊዜ ትዝታችን እኮ ነው ይገርም።
0: አዎ
1: በገጠር መንደር ምንድነው ጥሪ በደስታም በሐዘንም ምንድነው ሲደረግ የነበረው? ከፍ ያለ ተራራማ ቦታ ላይ ሁሉ ጧት ተነስቶ አቶ ከሌ አረፈ ከዚህ ዓለም በሞት በሚል አይነት ይሄ የሐዘን
0: ጥሩምባ ሁሉ እየተነፋ
1: ጥሩምባም እየነፋ ከፍ ያለ ተራራማ ቦታ ሆኖ ነው ለህዝብ ለገጠር ነዋሪዎቹ የሚያሳውቀው። ደሞ ቴሌፎን ደግሞ የለም እየው ዛሬ ሞባይል የጅ ቴሌፎን በጃችን ፊልሙም ሁሉም ቴሌፎኑም ሁሉም ያለነበት
0: ስልክ ሁሉ ነገር
1: የደረስ የስልክ ሁኔታ ያረቀቀበት ሁኔታ የሞባይል የጅ ቴሌፎን ደግሞ በኬብል የሚገናኝ ሳይሆን በቃ
0: አሁን የቤት ስልክ ይሄ በመስመር የሚሰራው ቀርቶ
1: ምን አይነት ከምን ደረጃ ላይ ደረሰን እስኪየው ያለ
0: ጥሩ ነው እድገቱ ጥሩ ነው። አሁን ምንድነው ዓለም አንድ መንደር ሆናለች ወይም ይሄ ግሎባላይዜሽን የሚሉት በእንግሊዘኛው እንደዛ ነው። ዓለም አንድ መንደር ሆናለች እየተቀራረበች ነው። ቴክኖሎጂው አለ እዚህ ሆነ ኢትዮጵያ ያለውን በቪዲዮ ታወራዋለች ችግር የለውም እዚህ ሆነ አሜሪካ ያለውን ታወራዋለች። ስለዚህ አሁን እንደውም በአውሮፕላንም በባቡርም በሌሎችም በፍጥነት የሚደርሱ እየተሰሩ ነው። ለምሳሌ ቻይና ውስጥ ያሉ ባቡሮች በ10 ሰከንድ ስንት እንደሚበሩ በአንድ ሰዓት ውስጥ አገርን አቆራርጠው የሚሄዱ ነው። አሁን አውሮፕላንም እየተሰራ ያለው ደግሞ በአጭር ጊዜ በአጭር በረራ አንዱ ሀገር ወደ አንዱ ሀገር የምትደርስበት ነው። ቴክኖሎጂው እየፈጠነ ነው። ግን ቴክኖሎጂ ምንም ቢፈጥን ምንም ቢሆን የሰውን ልጅ ሊተካ አይችልም።
1: ይበን እንዳለ ሰጥ የዘመነ በቴክኖሎጂ ፍልስፍና እንደዚህ ከዚህ ደረጃ ላይ መድረሱ ይታወቃል። ባለም አንዳንዶቹ ደግሞ አይ እንዲያውም ከገጠር መንደር የመጡ ሰዎች እንደ ዘመናዊ ቴክኖሎጂ እንደ ፌስቡክ እንደ ዋትስአፕ ወዘተርፈ የመሳሰሉ የመጠቀም ዕውቀት የላቸውም የሚሉ ደግሞ አይጠፉ ማለት
0: እንግዲህ ምልህ ብዙ ትችቶች ሊኖሩ ይችላሉ። ግን ህብረተሰባችን በእኛም ብታየው ሰው በጣም ለውጥ ያመጣ ነው። ጥሩ ነው። እርስ በርስ ይገናኛል በዋትስአፕ በሌሎች መገናኛው ታሮች ጥሩ ለውጥ ነው። እንዲያውም እኔ በዚህ አጋጣሚ ሻየው የኛን ህብረተሰብ በጣም ነው ማደንቀው። ለምንድን ነው ማደንቀው? ያን ሁሉ ፈተና ከ40 አመት በላይ ጉዟችን አንተም በሱዳን የመጣህን ታውቀዋለህ። ከዛን ጊዜ ጀምሮ እስካሁን ጉዞ ያለው ፈተና የበዛበት ነውና ያን ፈተና ተቋቁሞ ልጆችን እያስተማረ በውትድርና ልጆቻችን እየቀደሙ አሁን በህክምናው ዘርፍ በተለያዩ ዘርፍ ብትሄድ የኛን ልጆች ማታገኝበት ቦታ የለምና እድገታችንም ጥሩ ነው። በክነሴትም ብዙ ሰዎችን አይተናል ለወደፊትም እናያለን ነውና በአንድ ጊዜ እስከ 200,000 ማንሞላ ሰዎች ነው ያለነው። ከዚህና እድገታችን ደረጃ በደረጃ የመጣ ነውና እንደውም በጣም ነው ማደንቀኛን ማህበረሰብ ይህን ሁሉ ነገር ተቋቁሞ ያሳለፈውን ችግር ሁሉ ተቋቁሞ እዚህ መድረሱና አሁንም ብዙ መስራት አለብን። በተለይ ሻያው እኔ ልጆች ላይ ብዙ መሰራት አለበት ብዬ ነው ማሰብ። ልጆች ላይ ከተሰራ የህብረተሰባችን ለውጥ ትልቅ ደረጃ ይደርሳል ላለሁ እና ለነበረን ቆይታ እንግዲህ ሻያው በጣም ነው እናመሰግናለን።
1: ሁሉም ለበጎ ነገር መገናኛ ብዙሃን ሬዲዮም ቴሌቪዥንም ማህበራዊ ሚዲያ የመሳሰሉትን ደግሞ በበጎ ብንጠቀምበት በጣም
0: በበጎ ሁሉን ነገር ለበጎ እንጠቀምበትና ጥሩ ሐሳብ ነው።
1: ይገርምሃል በጣም ምን ትዛ ላይ የሰርግ ጥሪ እስራኤል ውስጥ ይወጣል ሰርግ በየሰርጉ ደብዳቤ ያወጣን በየሰርጉ ይሄድና ስናከፋፍል ነበር አሁን እኮ ይገርማል በዋትስአፕ በኩል ዘመድ አዝማድ እየተጠራ በጣም የቀለለ የባንክ ቤት ዛሬ ባንክ ቤት ምደህ ወይም ከአፒሉ ከጤና ኮፓት ኮፓት ወይም ሰዓት ደግሞ ዲጂታሊ በቴሌፎን አማካኝነት ሁሉን ነገር መዳን ይታዛለ ዶክተር ታዛለ ቤቱ ሁለታ ከእስራዎች በሙሉ ታከናውናለ ተመስገን ተመስገን ብለል አሲ ደረጃ ላይ ደርሰን ይያለን ሳለ ለበጎ እንጠቀምበት
0: ለጥሩ እዚህ ላይ ሻያው ጥሩ ሐሳብ ነው ያነሳው ቴክኖሎጂው አድጎ በጣም ጥሩ ነገር አምጥቷል ግን በዚች ዓለም ላይ መርሳት መዘንጋት የለብን ሁለት ተጻራሪ ነገሮች አብረው ይሄዳሉ ምንም እንኳን ዓለም የትም ደረጃ ቢደርስ ጥሩ ነገሮችን የሚሰሩ አካላት እንዳሉ ደግሞ በተቃራኒው በጎጆው መንገድ የሚሄዱም የተወሰኑ አካላት አሉና እንደው ሁሉ ግዜ የሆነ ነገር ስለመጣ ለምን አንሄድም በዚህ የሚለው አሁን የኛ ድርሻ መሆን ያለበት መጥፎ ነገር ለመቋቋም ነው ጥረት ማድረግ ያለብን እንጂ መጥፎ የሚሰሩ አካላት ይኖራሉ ሁሉ ግዜ ጥሩ ነገር ሲመጣ ያንን ለማበላሸት የሚጥሩ አካላት ይኖራሉ ግን ጥሩ የሚያደርገው ብዙ ከመጣ ከበዛ እንቋቋመዋለን ነው ምንድን ስለዚህ ምንድን ነው በፍቅር እስከ መቃብር ላይ ሳነብ የፍቅር እስከ መቃብርን መጽሐፍ አንድ በግዕዝ የተጻፈልና ሁሉ ያስተውሳሉ ብዙዋን ይመውኡ ይላል ብዙዋን ያሸንፉ እንደማለት ነው ሰዎች ሲናገሩኝ በግዕዝ የሚችሉና ብዙዋን ጥሩ ካደረጉ ብዙ ሰው ጥሩ ካደረገ ጥሩ ማደርገውን ሊያሸንፍ ይችላልና ብዙ ሰው ጥሩ ቢያደርግ ጥሩ ነው ይላልው ለነበረን ቆይታ በጣም አመሰግናለሁ እስኪ ደስ የሚልን የማንን ሙዚቃ እንጋብዝ እስኪ
1: ያው አይማኖቱ ጋር የተመቸ ሙዚቃ ቢጋበዝ ይሄ ነው ብዬ ባነግርህም መቼም ከዚሁ ከያዝ ነው ሰሞን አመት ባል ጋር የተያዘ የሆነ ደስ ደስ የሚል ወንድም እሴትም ሁሉም ፍቅር የሚያመጣ
0: ጸሩ
1: የመሳሰለ እንዲያው ለሰላም ለፍቅር
0: የሚያምን
1: ገት ዜማ ይመቻል አይደል?
0: አዎ እንገዛለን ኢሻያው በጣም ነው እናመሰግን
1: በመት በሚቀጥለው አመት በቸርግ በፈት ፈጣሪ አምላክ ጠብቆ ያገናኘን ስራችን ስኬታማ ይሆነ ለህዝባችን በእንደጋዜጠኝነት ስራችን ደግሞ አስፈላጊውን አገልግሎትን ለማበረከት የሁላችን ፍላጎት ስለሆነ ኃይሉን ፈጣሪ አምላክ ይስጠን
0: አሜን አሜን በጣም እናመሰግናለን ሻያው ዜማውን እንጋብዛለን ሰላም ሁንልን
1: በጣም ጥሩ ሰጠይ ዘመነ ለዚህ
0: ማርካቲ ማተባ
1: ምጃው መልካም አመሰግናለሁ
0: እሺ ቻው

በየትም ሀገር ኖርን የትም አቅማችን በፈቀደውና በሆነልን መንገድ ትልቅ ደረጃ ለመድረስ እንለፋለን። ምንም እንኳ ህይወት እንዳሰብናት የምትጓዝ ባትሆንም በተሰማራንበት ዘርፍ የተሻለ ነገር ሰርተን ራሳችንና ቤተሰባችን ለመቀየር እንጥራለን። በእስራኤልም ሆነ ሌላው ዓለም የምንኖር ህዝቦች ያኗኗር ዘይቤያችንና ባህላችን የተለያየ ሆኖ እንጂ በህይወት ውስጥ የምናሳልፈው ውጣ ውረድ የምንመኘው ምኞትና የምናስበው ስኬት ተመሳሳይ ነው። በተለይ ዓለም አንድ በሆነችበት በዚህ ዘመን የኑሯችን ስኬትና ልኬት ለማወቅ ብዙም አይቸግርም። ፍቅር፣ ሙዚቃ፣ ህይወትና ሞት የትም ዓለም ብንሆን ተመሳሳይ ናቸው። በባህል በቋንቋና ተለምዶ ልዩነት ያላቸው ይምሰሉ እንጂ አንድ ናቸው። እኛም በእስራኤል ስንኖር ህይወታችን ከሌላው ዓለም ህዝብ ጋር ኑሯችን ገቢያችንና የህይወት ሂደታችን በማነጻጸር ለመኖር እንጥራለን። ይህም የህይወትን ተመሳሳይነት የሚያሳይ ነው። በዚች ቅድስት ሀገር ስንኖር የነበርንበትን የተነሳንበትን አሁን ያለንበትንና ለወደፊት የሚገጥመንን በደንብ መመልከት ያስፈልጋል። በፈጣሪ ፈቃድ የተስፋዋን ምድር ስንረግጥ የነበረን ደስታ፣ የሳምነው መሬት፣ ያደረብን ተስፋ በጣም ብዙ ነበር። በብዙ ሰዎች ዘንድ ያ መልካሙ ስሜት እስካሁንም ያለ ቢሆንም አንዳንዶቻችን ከጊዜ ብዛት ህልማችንና ቃል ኪዳኑን ረስተን ስናማርር፣ ወቀሳ ስናደርስ እንደመጣለን። ህይወት በፈተና የተሞላች መሆኗ የማያከራክር ሀቅ ነው። ኑሮን ለማሸነፍ ጠንክሮ መስራት አንዱ የህይወት ገጽታ መሆኑን ተረድተን የገጠመንን የኑሮ ፈተና ለማሸነፍ የተሻለ ደረጃ ለመድረስና ራሳችንም ሆነ ሀገራችን በጥሩ ጎን ለማስጠራት መጣር እንጂ ማማረርና መውቀስ መፍትሄ አይሆንም። እስራኤል ሀገር ቅድስት ሀገር ብትሆንም ማርና ወተት የሚፈስባት ናት ብትባልም ማሩን ለመላስ እንደ ንቧ ጠንክሮ መስራት፣ ወተቱን ለመጠጣት ደግሞ ላሟሳር ባለበት ለፍታ ሆዷን እንደምትሞላው መጣር አለብን። አሊያ በተስፋና በምኞት የሚስተካከል ህይወት የለም። ህይወታችንን ለመለወጥ የሀገሪቱን ነባራዊ ሁኔታ መረዳት፣ ኑሮን በአንድ ቦታ መመስረት፣ ብዙ ፈላጊ ሳይሆኑ የሚበቃንን ያክል የምንሻ ያለንን የምናመሰግን መሆን አለብን። በሱዳን አድርገን በብዙ ፈተናና መከራ ወደ እስራኤል የመጣ ነው። በአዲስ አበባና ጎንደር ብዙ ፈተና አይተን እዚህ የደረስ ነው። በፈጣሪ ቃል መሰረት በዚች ቅድስት ሀገር ለመኖር እንጂ የተሻለ ህይወት ለማግኘት አሊያም ሀብትና ንብረት ለማፍራት አይደለም። ቃሉን ጠብቀን ምስጋና እያቀረብን ጠንክሮ በመስራት የተሻለ ህይወት መኖር ግን እንችላለን። ይህንን ስናደርግ ነው ወደ ተሻለ ህይወት መንገድ የምንገባው። አድማጮቻችን፣ ከላይ መነሻ አድርገን ያቀረብነው ያለንበትን ነባራዊ ሁኔታ እንድንመለከትና ስኬት ከፈለግን መነሻችን ሳንረሳ መሆን እንዳለበት ለማስገንዘብ በማሰብ ነው።

ያችን ልጅ ንገሯት በሰለሞን ሳህሌ እኔ ቃል ጨረስኩኝ ያችን ልጅ ንገሯት ልክ እንዳገሩ ነው የሚወድሽ በሏት አዎ እንዳገሬ ነው እንደምንጩ ጣዕም እንዳፈሩ ሽታ ልጎንጭሽ የምላት ልዳብስሽ የምላት ጧትና ማታ ለብሻት የምኖር እንደ ቀዩ ጃኖ እንደ ነጩ ኩታ ጋቢዋ ነኝ እኔ ጥላት የተኮሰው ንፋስ እንዳይነካት ሁለት ጊዜ ዙሬ ወገቧ ላይ ያደርኩ የልጅት መቀነት እንደ ሀገር አርጅታ እንደ ሀገር አውግታ ደግሞ ተበሳጭታ እድሜው ይሁን ንዴት ጸጉሯን አሸብታ አፈሩ ላይ ቁማ ብቻዋን ቆዝማ ድንገት ብታገኟት እኔ ቃል ጨረስኩኝ ያችን ልጅ ንገሯት ልክ እንዳገሩ ነው የሚወድሽ በሏት ንገሩልኝ ዘመድ ንገሩልኝ ወገን እኔ በሷ ፍቅር እንዴት እንደምሆን እንደተዋለበት ጤናውን እንዳጣ በጠላስ ተናግር በጥብጦ እንደጠጣ ያስለፈልፈኛል ጩህ ጩህ ያሰኘኛል የቀኑ ሳይበቃው ሌሊት ያዞረኛል ጎርፉን እጠጣለሁ አፈር እቅማለሁ ጎርፉን እየጠጣሁ ሀገሬን እላለሁ ጨለጥኳት እላለሁ አፈሩን እየቃምኩ ሀገሬን እላለሁ በላኋት እላለሁ ጸጉሬን እነጫለሁ ልብሴን እቀዳለሁ እንዳይሆን እንዳይሆን እንዳይሆን ሁኛለሁ እናሚያች የኔ የምጠብቃት ሴት የመጣች እንደሆን መስከረምን አልፋ ጥቅምትን ተሻግራ ህዳሩ ሲታጠን ገላዬ ቆሽሾ አካላቴ ዝሎ ገጼ ተጎሳቅሎ ድንገት አልፋኝ ብትሄድ ፍቅሬ ተዘንግቷት ማንነቴ ጠፍቷት እኔ ቃል ጨረስኩኝ ያችን ልጅ ንገሯት እንዳገሩ ነበር የሚወድሽ በሏት እኔ ቃል ጨረስኩኝ ያችን ልጅ ንገሯት እንዳገሩ ነበር የሚወድሽ በሏት።

መንኮራኩሩ ፍቅርሽ መውደድሽ ቅጣሳጥቶኝ ሊያብከነክነኝ ሲዳዳው አቅም ጉልበቴን ፈትኖ ቀልቤን ከሜዳ በተነው እና ማለሜ በልቤ አነገስኩሽ ወደ ሄድሽበት ተከተልኩሽ ልክ እንደ በቅሎ አሰገርሽኝ እንደ ፈረስም ጋለብሽኝ እንደ መኪና አሽከርክረሽ እንደ አውሮፕላን አበረርሽኝ የፍቅርሽ አቅሙ ይህ ነበር ልዕልት ያረገሽ በኔ ላይ አይኖችን የጋረዳቸው ሌላ ደም ግባት እንዳላይ እባክሽን አንቺ የልቤ ንግሥት ፍቅርሽ ከዚህ በላይ አያርገኝ በመንኮራኩሩ መውደድሽ ወደ ህዋው አታምጥቂኝ ከአቅሜ በላይ ነው ጭንቀቴ ምድር እንዳለሁ ዘዥኝ ከሰማያ ሰማያት በላይ ከምታመጥቂኝ መሬት ለመሬት እርገጭኝ ከሰማያ ሰማያት በላይ ከምታመጥቂኝ መሬት ለመሬት እርገጭኝ ደማንቺ ከፈለክሽ ደማንቺ ከፈለክሽ የዛፎቹ ቅጠል እየተበጠሱ ቅኔ ሲተኩሱ ዳሴ ሲያደርሱ የባህሩን ውሃ ደፍተን ወዲያጥለን ወይም ማስሞልተን በአማራ ሽክና እየተጎነጨን ዘውኗኛለን የባህሩ ነፍሳት ዋሽንት እየነፉ በትዝታ መርከብ ንፋሱ እያሳቀን እስካለም ፍጻሜ እንዝናናዋለን ደማንቺ ከፈለክሽ የባህሩን ወጀብ አቁሜ ባለበት አራምድሽና አሻግረሻለሁ ተራራው እንዲዘፍን ዛፎች እንዲያጅቡሽ ጠብር ግፍ እንዲሉ ትዛዝ ሰጣለሁ አዋፍ ከበውን ጉሮ ወሸባዬ እቲያምሯል ውበትሽ ልዩ ሁኖ አልቀነሽ ብለው ሲቀኙልሽ ተገርሚያ ያለሁ ተወርዋሪ ኮከብ ግማሽ ሰማይ ለፈርጥ ለቀለበት ጣትሽ አጠልቅልሻለሁ ጨረቃን እንዳንባር ፀሐይን እንዳልቦ ምድርን አስነቅሽ አመጣልሻለሁ አንቺ ከፈለክሽ በሳት ሰረገላ አሳፍርሽና ፀሐይዋ እንዳታይሽ በደናግል ሴቶች ጥላ ሲዝና ሰማየ ሰማያት አስጎበኝሻለሁ ብርሃን ፈትዬ ጨረር እንደሸማ አደርብልሻለሁ ባህሩን አፍሰን ከሞላነው ወይን ዳር ላይ ተቀምጠሽ እየተጎነጨሽ አይኔን ከአይንሽ ጥዬ ባይኔ አይሻለሁ አጠገቤም ሆነሽ እናፍቅሻለሁ ላንቺ ከተባለ ምን አልሆነዋል ላንቺ ከተባለ ምን አልሆነዋል ዜማ ፍቅር ያማን ምርጫዎች ከሚለው መድብል የተወሰደ ነው።

የሰው ማንነቱ የሰው ማንነቱ መለኪያው ሲዘጋጅ አዳም ካልቆመ በማንነቱ ፈርጅ የህሊና ዳኛ ፍርድ ይሰጠውና አውጥቶ ይጥለዋል ከሰውነት ቃና ዘመን ሳይለውጠው ጊዜ ሳይጣለው ባምሮ የተጓዘ ይሄደ በህሊናው የሰው ሚዛን ልኩን ያገኛል በእውነቱ በሐቅ ይሰፈራል ያዳም ማንነቱ በህይወት ጉዞ ውስጥ በትግሉ ሂደት ሐዘንና ደስታ ይፈራረቃሉ ቀንም ሆነ ሌሊት ማጣትና ማግኘት መሻርና መሾም ፈረቃ ነው እንጂ ለማንም አይቀርም ያዳም ማንነቱ ሚለካው በሚዛን ነግበኔ ሲል ነው ተገንዝቦ ሁሉን የሰው ልጅ ህሊና ያዳም ጫፍ ጥጉ አስቦ ሲያደርግ ነው ነገርን በወጉ የሰውነት ሚዛን ልኬታ የሚያገኘው በህሊና ችሎት ሐቅ ሲፈርድ ነው።

የኔ ጽሁፍ ስራ በበድኔ ላይ ነፍስ ዘርተሽ ያውነትን ያላበሽኝ በመንፈሴ ላይ ተስፋ ረጭተሽ ነገን በብሩህ ያሳየሽኝ የተወለገውን ልቤን በመውደድ ቅባት ያለመለምሽልኝ ተዘበራረቀውን ሐሳቤን ገጽ ገጹን ያስያልሽልኝ አንቺ የልቤ ውብ ጽየረዳ የመኖሬ ዋስትና እንዴት ልግለጸው ፍቅርሽን ምንስ ቃል ይበቃኝና ዓለሜ ልበልሽ የዚች ምድር ልዩ ገጸ በረከቴ ወይስ እንቁ ብዬ ልጥራሽ ውድ ሀብት ንብረቴ ቃላት አጠሩኝ ውዴ ውስጥ ያለውን እንዴት ልግለጸው ውበትሽ እጅግ በዛ አንደበቴ ማብራራት አቃተው አንቺ የናርዶስ ሽቶ የቤተ ፍቅር ዕጣን ጠረንሽ ይጥራኝ ከሩቅ ያውደው መንፈሴን የልቤ ውስጥ ኖፋር የባህር ውስጥ አበባ ስርሽ በውስጤ ይጽለቅ ፍካትሽ ቤቴ ይግባ አንቺ የስነ ውበት ማማ የስነ ምግባር ልቃቂት የዘረሰው ማሳያ የሕዋን ሁሉ ተምሳሌት አለ ወይ እንዳንቺ ባለም ድንቅ ሰው ከፍጥረታት ፍቅርሽ ሕይወቴን ዓለም ልሞ ከከፍታ ላይ አወጣኝ ችግሬን ሁሉ ቀርፎ ከፎይተው ዓለም አዋለኝ አንቺ የኔ ጽሑፍ ድንቅ የአምላክ ልዩ ሥራ ኖሮዬም ሆነ ሞቴ ይሁን ካንቺ ጋር አንቺ የቤት ውሃ ልክ የሕይወቴ መሠረት አብሬሽ ዘላለም ልኑር ሳልለይሽ በደቂቃ እስከ ሞት።

የተከበራችሁ አድማጮቻችን ዛሬ ጠዋት ያቀረብነው ፕሮግራም ይሄን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሚ እንዲሆን እንመኛለን። የዛሬው የጠዋቱ ፕሮግራማችን ዝላይ ተጠናቀቀ። መልካም ቀን መልካም ለተሰንበት ሻባት ሻሎም።

0: ትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ህለቱ እንደ ብራን ዘመን አቆጣጠር ዮም ሻባት ሄት በትሽሬ ታፍሽን ፔዛይን እንደ ሮፓን ዘመን አቆጣጠር ሴፕቴምበር 19 2026 እንደ ኢትዮጵያን ዘመን አቆጣጠር መስከረም 9 2019 ሲሆን የቀኑ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ይታይ ታማሮፍ፣ የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ለመወያየት እንግዳ ጋብዘናል። እንዲሁም አዲሱ ባልደረባችን ምረት ታከለ ምርጫውንና የተለያዩ ፖለቲካዊ ይዘት ያላቸው የሚነሱ ፖለቲካዊ ሐሳቦችን ለማብራራት ተዘጋጅቷል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። የእስራኤል አየር ኃይል በጋዛ ሰርጥ በወሰደው ጥቃት 2 ሰዎች መገደላቸው ተዘግቧል። በትራንትናው ዕለት በሄደራ ከተማ በመኪና ተገይቶ ህይወቱን ያጣው ወጣት መነጋገሪያነቱ እንደቀጠለ ነው። ታምራና መጅድ አልክሩም የሚባሉ ሰፈር ኗሪ 2 የእስራኤል ዜጎች እስራኤልን ለሐማስና ለሊባኖስ ሲሰልሉ ተገንተው በቁጥጥር ስር ሆነዋል። ሳውዲ አረቢያ ከአሜሪካ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመግዛት እየተቃረበች መሆኑ በእስራኤል የደህንነት ተቋማት ከፍተኛ ስጋትን እየጫረ መሆኑ እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ የግሪንላንድን ደህንነት ለመቆጣጠር ከዴንማርክ ጋር ስምምነት መደረሱን አስታውቀዋል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። የእስራኤል መከላከያ ሰራዊት ባደረጋቸው 2 የተለያዩ የአየር ላይ ጥቃቶች 2 ሰዎች መገደላቸው ተዘግቧል። የጥቃቱ ሰለባ ተሆኑ 2 ሰዎች መካከል አንዱ የጋዛ ሰርጥ የጤና ጥበቃ ሚኒስተር ዋና ዳይሬክተር ልጅ መሆኑ ተጠቅሷል። የቀድሞው የብሔራዊ ደህንነት ኃላፊ ሜጀር ጀነራል ጊዮራ አይላንድ በሁዳና ሰማሪያ ቀበሌ አካባቢ የሚታየው የደህንነት እጦት በጋዛ ሰርጥ ከሚታየው በእጅጉ የከፋ መሆኑን ተናግረዋል። ለዚህ ሁሉ ትርምስ ተጠያቂው መንግስትና ፖሊሲ ሆኖ በይሁዳና ሰማርያ ቀበሌ አካባቢ የሚኖሩ ይሁዲዎችን እንቅስቃሴኛ እንደምናውቀው በጥብጥና ግጭቱን ያየ ዝም ለማለት የመረጠው መንግስት ነው። አካባቢው ተቁጥጥር ውጪ የሆነ መጥቷል። አንድ ቀን መዲና እስራኤል የማትፈልገው የከፋ ነገር መሆኑ አይቀርም። የከፋ ነገር እንዲሆን ዱላ የሚያቀብሉ የፖለቲካ አካላትም እንዳሉ ይታወቃል። እኔ የሚያሰጋኝ አሉ ጊዮራ አይላንድ፣ በይሁዳና ሰማርያ ቀበሌ አካባቢ የሚገኝ ጠላት የሚጎዳን ይልቅ መንግስት እየሄደበት ያለው አካሄድ በእጅጉ ያሰጋኛል ሲሉ ተናግረዋል። በትራንትናው ዕለት ከደራ ከተማ በሚገኘው የገበያ ማዕከል አሚኻይ አታያ የሚባል 17 ዓመት ወጣት በመኪና ተገይቶ ህይወቱን ማጣቱ ታውቋል። መንስኤው አሁንም ቢሆን እየተጣራ ሲሆን እንደሚባለው ተሆነ ግን በመኪና ተገይቶ ህይወቱን ያጣው ወጣትና ጓደኞቹ አንድ ተመኪና እቃ ያወረደ ታለ ግለሰብ ጋር ጭቅጭቅ እንደነበራቸውና ግለሰቡ መኪናውን አስነስቶ በማሽከርከር እንደገጨው የመጀመሪያ መረጃዎች ሲጠቁሙ ግለሰቡ የፈጸመው የሽብር ጥቃት ነው ብሎ የተጠረጠረ በአካባቢ የነበረ ግለሰብ ሹፌሩን በጥይት ተኩሶ ማቁሰሉ ተዘግቧል። ከተወሰነ ሰዓታት በኋላ በቁጥጥር ስር ሆኖ በፖሊስ ምርመራ ሲደረግለት ግለሰቡ ድርጊቱን የፈጸመው መወራት እንደጀመረው ኮን ብሎ ሳይሆን ወጣቶች አስነስተው ተነበረው አምባጓሮ ለመራቅ ሲል መሆኑን ተናግሯል ተብሏል። ፖሊስ ጉዳዩን በተመለከተ እስካሁን ባለው መረጃ ድርጊቱ ወንጀልን እንጂ የሽብር ጥቃትን የማያመለክት መሆኑን ነው። በመኪና አደጋ ህይወቱን ያጣው ወጣት በይሁዳና ሰማርያ ቀበሌ ኢታማር የሚባለው ሰፈር ኗሪ መሆኑና የ12ኛ ክፍል ተማሪ መሆኑ ተወጡት መረጃዎች ለማወቅ ተችሏል። በመኪና ተገይቶ ህይወቱን ያጣው ወጣት በትራንትናው ዕለት ወደ ኸደራ ከተማ ተጓደኞቹ ጋር ብቅ ያለው ስሊሆት የሚባለውን የወቅቱን ጸሎት አስመልክቶ የሚደረገውን ጉብኝት ለመሳተፍ እንደነበረም የወጡታሉ ዜናዎች ለማወቅ ተችሏል። ታምራ የሚባለው ሰፈር ኗሪ ሱልጣን የሚባል የ31 ዓመት ወጣት በደህንነት ጉዳዮች ዙሪያ ሐማስን ለማገዝ ከሐማስ ጋር በሚስጥር ግንኙነት ፈጥሯል ተብሎ ተጠርጥሮ በቁጥጥር ስር ሆኖ ምርመራ ሲደረግለት ተቆየ በኋላ ጉዳዩ በሕግ የሚያስጠይቀው ሆኖ በመገኘቱ ክስ ሊመሰረትበት መሆኑ ይፋ ሆኗል። መረጃው እንደሚያሳዩ ተሆነ ተጠርጣሪው ግለሰብ በቁጥጥር ስር የሆነው ተሁለት ሳምንት በፊት ሲሆን በግለሰቡ ላይ ምርመራ መደረግ እንደጀመረ ከኢራን የሰለላ ሰዎች ጋርም ግንኙነት መፍጠር መጀመሩ ተደርሶበታል የተባለ ሲሆን ይሁን እንጂ ከኢራን ሰዎች ትዛዝ አልተቀበለም ለነሱም ብሎ የፈጸመው ነገር የለም ተብሏል። ይህ በእንዲህ እንዳለ መጅድ አልክሩም የሚባለው ሰፈር ኗሪ የ32 ዓመት ግለሰብ እስራኤልን ለሊባኖስ ሰልሏል ተብሎ ተጠርጥሮ በቁጥጥር ስር ሆኗል። ግለሰቡ በተደረገለት ምርመራ ከተወሰኑ ወራቶች ወዲህ ሊባኖስ ለሚገኝ አካል እስራኤልን በመሰለል መረጃ ቀብሏል ተብሏል። ላደረገው መረጃ አሳልፎ የመስጠት ተግባር ግለሰቡ በእስራኤል ቃዎችን ሲገዛ ክፍያዎች ተፈጽመውለታልም ተብሏል። ሻባክና እስራኤል ፖሊስ የተለያዩ እስራኤል ዜጎች የተለያዩ ጥቅማ ጥቅሞችን በመቀበል እስራኤልን ደህንነት ለጠላት አሳልፎ መስጠታቸው በእንዲሁ በቀላሉ የሚታይ አይደለም ሲሉ አጽንኦት ሰጠው ተናግረዋል። የተሰጣቸውን የህግ ከለላ በመጠቀም እነዚህ አይነት ሰዎችን እየተከታተሉ ማድረግ ያለባቸውን ተማድረግ ወደኋላ እንደማይሉ መናገራቸውም ታውቋል። አሜሪካ ለሳውዲ አረቢያ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመሸጥ መዘጋጀቷ በእስራኤል የደህንነት ተቋማት በጥሩ አይን እንደማይታይ ይፋ ሆኗል። የደህንነት ተቋሙ ከፍተኛ ስጋት የሳውዲያ F-35 የውጊያ አውሮፕላን በእጇ ማስገባት የእስራኤል አየር ኃይል በመካከለኛው ምስራቅ ያለውን የበላይነት ሊያሳጣ ይችላል በሚል ነው። ምንም እንኳ የእስራኤል የደህንነት ተቋማት F-35 ዘመናዊ የውጊያ አውሮፕላን ለሳውዲያ መሸጡ ለእስራኤል ደህንነት እንከን ያስከትላል የሚል ድምጽ ቢያሰማም የእስራኤል መንግስት እስካሁን በጉዳዩ ላይ ያለው አንድም ነገር አልተሰማም ተብሏል። የአሜሪካ መንግስት ከዚህ በፊት ለሳውዲ አረቢያ F-35 የሚሸጠው ከእስራኤል ጋር ኖርማል የሆነ ግንኙነት ተፈጠረች ነው ሲል የነበረ መሆኑ ቢታወቅም እየወጡ ያሉ መረጃዎች እንደሚያስገነዝቡት ተሆነ ሳውዲ አረቢያ ከእስራኤል ጋር ኖርማል የሆነ ግንኙነት ለማድረግ ስምምነት ላይ ሳትደርስ F-35ን እንደምትቀበል ነው እየተወራ እንዳለው። ሁሉም የሚሄድ ተሆነ አሜሪካ ለሳውዲ አረቢያ 48 የሚሆኑ F-35 የውጊያ አውሮፕላኖችን እንደምትሸጥ ነው። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ደህንነት ለመቆጣጠር ከዴንማርክ ጋር ስምምነት ላይ ደርሰናል ብለዋል። ከዴንማርክ ጋር የተደረሰው ስምምነት አሜሪካ የግሪንላንድን ደህንነት ሙሉ በሙሉ እንድትቆጣጠርና በአካባቢው በርካታ ቁጥር ያለው መከላከያ ሰራዊት ማስቀመጥ እንድትችል መብት ያሰጣታል ሲሉ የዴንማርኩ ጠቅላይ ሚኒስትር ስምምነቱ በሚቀጥለው ሳምንት በተባበሩት መንግስታት ድርጅት በሚያካሄደው ጠቅላላ ጉባኤ ይፈረማል ብለዋል። ፕሬዚዳንት ስምምነቱ ላይ መደረሱን ያስታወቁት ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ሲሆን ይፋ ያደረጉት ትሩዝ ሶሻል በሚባለው ማህበራዊ ድረገጻቸው ነው። እንዲሁም የግሪንላንዱ ጠቅላይ ሚኒስተር ልክ እንደ ዴንማርኩ ጠቅላይ ሚኒስተር ከአሜሪካ ጋር ስምምነት ላይ መደረሱን በትክክል ተናግረዋል። እንዲሁም ከአሜሪካና ተያያዥ ጉዳዮች ሳንወጣ ፕሬዚዳንት ዶናልድ ትራምፕ ሚዲያዎች ወደ ነጩ ቤተ መንግስት በመግባት እንዳይዘግቡ መከልከላቸው ታውቋል። ፕሬዚዳንቱ ወደ ቤተ መንግስቱ ገብተው መዘገብ እንዳይችሉ የተከለከሉ ሚዲያዎች ሁሉም መሆናቸውን ገልጸው ሚዲያዎች የተከለከሉትም የውሸት ዜና ስለሚያሰራጩ መሆናቸውን ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። ስርጭታችን ይቀጥላል። አብራችሁን ሁኑ። አብራችሁን ስለሆናችሁም እናመሰግናለን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከዘወትር ተሳታፊያችን መምህር ዮሴፍ ረዳይ ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ ሻባት ሻሎም፣ እንደምናረፈድክ?
1: ገብርኤል ሻባት ሻሎም፣ እንደምናረፈድክ ለአንተም ለአድማጮችም።
0: ዋና ከተማችን የእናንተ ቤት ነችና እንዴት ነች ኢየሩሳሌም መምህር ዮሴፍ?
1: ደመና እያንዣበበ ነው በላዩ ላይ።
0: ደመና ነው ዛሬ
1: የሚዘንብ ከሆነ ጥሩ ያለ አየሩ በጣም ተስማሚ ነው። በጣም ቆንጆ ነው።
0: ይመቻችሁ። ጥሩ ነው። እንደው መምህር ዮሴፍ ትራንት በሀደራ ከተማ በተደረገው ድርጊት እንጀምር። የ17 ዓመት ወጣት በመኪና ተገይቶ ተገደለ ተባለ። መጀመሪያ ላይ ያጥፍቶ መጥፋት ነገር ነው ተብሎ ነበር። ይሄ ነገር እንዴት እየሄደ አሁን የቱ ጋር ነው ያለው መምህር ዮሴፍ?
1: ከሚገርም ነገር ይሄ ጸባጫሪነት መልኩን እየቀያየረ ያው በአገሪቱ ላይ ያለበት ሁኔታ ነው ያለው። በመኪና ተገጭቶ የሞተው ወጣት አሚኻይ አትያ ይባላል። የ17 ዓመት ወጣት ነው። ነገርየው በክርክር የተጀመረ ሲሆን እንዲያውም ልጁን የገጨው እንደጠቀስከው አሸባሪ ነው ተብሎ ተገምቶ ነበር። በዚህ ምክንያት በአደጋ የገደለው ተጠርጣሪ ለተጨማሪ 5 ቀን በእስራት እንዲቆይ ተደርጓል። ማንነቱ ሲታወቅ ማለት ነው። በጥርጣሬ ምክንያት የጣምራ አሁን የተናገርከው የጣምራ የአረቦች ቦታ እንደሚኖር ተቀጥሮ ነበር። ነገር ግን አልሆነም። ያው ዞሮ ዞሮ እኛው ነን። ይሄ ደግሞ በጣም ደስ የማይልና በእውነትም እዚህ ላይ የሚነሱ ጥያቄዎች ምንድን ነው? አውቆ ነው ያደረገው? በድንገት ነው የሚል ሁኔታ ሊፈጠር ይችላል። ነገር ግን እዛ ቦታ ላይ ክርክርና ጠብ እንደነበር እየተነገረ ያለበት ሁኔታ ነው ያለው። ያም ሆነ ይህ ገጭው ሰውዬ በቁጥጥር ስር ላይ ነው ያለው። ልጁም ሕይወቱ አልፏል። እንግዲህ ይሄ የሚመለከተው የሕግ ጉዳይ ይሆናል ማለት ነው።
0: መልካም። ሌላው ቶሻብ ታምራና የሌላ ሰፈር ነዋሪ ማጂድ ኤልክሩም የሚባል ሰፈር ነዋሪ አንደኛው ለሐማስ አንደኛው ለሊባኖስ ሲሰልሉ በቁጥጥር ስር ሆኗል። አንዱ እንደውም የታምራው ነዋሪ ክስ ሊመሰረትበት እንደሆነ እየተነገረ ነው። በጦርነቱ ወቅትም እንደነዚህ አይነት ሰዎች በቁጥጥር ስር ሆነው ለፍርድ እንደሚቀርቡ አይተናል። ምን ነው ከጊዜ ወደ ጊዜ ብዙ ጊዜ ሰምተን ማናውቀው ነገር እስራኤልን ለጠላት አሳልፎ በመስጠት በመሰለል መረጃዎችን በመሰለል በመስጠት የሚሳተፉ ሰዎች እየበዙ መጡ። በእርግጥ በቁጥጥር ስር ነው እየሆኑ እናያለን። እየበዙ የመጡት ከጥቅም አንጻር ነው? ከኢዲዮሎጂ አንጻር ነው? ምኑ ቢገፋፋቸው ነው ሊሆን የሚችለው? መምህር ዮሴፍ፣
1: እነሱ ብቻ እኮ አይደሉም። አሁን በአረቡ አካባቢ እንደዚህ ብቅ በቃለ እንጂ ከዛ በፊት በጦርነቱ ወቅት ብዙ ይሁዲዎች ይህን ነገር ይፈጽሙ እንደነበር ሁላችንም እናውቃለን። ያም ሆኖ ግን በተለይ እነዚሁ ግን አሰራሩ ትንሽ ለየት ያለ ነው። ሰውየው አቡ አልሀጂ ይባላል። የ31 ዓመት የጣምራ ነዋሪ ነው እንደጠቀስከው። ይሄ ደግሞ ያደረገው ጥረት ምንድን ነው? ከሐማሱ ግዱዴ ኤልካሳም ከሚባለው ወታደራዊ ክፍል ጋር ግንኙነት በመፍጠር ከኢራን የመረጃ ድርጅቶች ጋር እንዲያገናኙት ጥረት አድርጎ ገና ከመገናኘቱ በፊት ከመረጃ ድርጅቶች ጋር ከመገናኘቱ በፊት በቁጥጥር ስር ውሏል። በተደረገለት ምርመራም ያው እንግዲህ ለእነሱ ሊረዳ እንደነበር መሆኑ ታውቋል። ይሄ ሰውዬ አውቆ ሆን ብሎ የተነሳና በእውነትም አገር ለመጉዳት የተደረገ ነገር ነው። ምናልባት በይሁዲዎች ዘንድ ለገንዘብ ነው ግብግቦች ልንናቸው እንችላለን። እዚህ ግን ያው እንደምታውቀው ወገንተኝነትን ያሳያል። እዚህ ያለውን ሕዝብ መጉዳት ነዋሪ ቢሆንም ወደዛ ላለው ደግሞ አሳልፎ ኢራንን ለመስጠት ያደረገው ጥረትና የሄደበት እርምጃ በጣም የሚገርም ነገር ነው። እነዚህ ይገናኙ የነበሩ በቀጥታ በብዙሀን መገናኛ ይሄ ዋትሳፕ ምናምን የሚሉት ነው። አሁን ግን እሱ ያደረገው ምንድን ነው? ከዚህ ቀጥታ ወደ ሐማስ እንዲረዱት ከሐማስ ወደ የመረጃ የኢራን መረጃ ድርጅቶች እንዲያገኝና ያው የሚፈለገውን ነገር እያቀበለ ሊረዳ እንዳለ ነው መርመራው የሚያሳየው።
0: ስለዚህ እዚህ ቁጭ ብሎ እስራኤል የምታደርገው ነገር በየቀኑ ነው። በተለይ ደግሞ አንዳንዶች እንደሚባሉ አሁን በመርመራ ምናምን ወጡ ከሚባሉ ነገሮች እነሱ የሚያውቁትን ከመናገር ብቻ ሳይሆን ኢራን ውስጥ ያሉ የስለላ ሰዎች ይሄን አድርጉ የሚሏቸውን ሁሉ ያደርጋሉ ነው የሚባለው እዚህ ሀገር።
1: በትክክል ያ ነው አላማው። እንግዲህ እነዚህ የሚያውቁትን ብቻ ሳይናገሩ ኢራን የምትፈልገውን ነገር ለማድረግ ነው ዋናው። እሱ ያውቀው ለኢራኖች ላይጠቅም ይችላል፣ ግን ኢራን የምትፈልገውን ነገር ለማግኘት እንግዲህ ለዛ በዛ ውስጥ ገብቶ ለመርዳት ይሆናል። ያም ሆነ ከቁጥር ስር ከዋለ በኋላ ያው እንደምናውቀው የህግ ሀገር ነው። በተደረገበት ምርመራ እዚህ ላይ ከተደረሰ በኋላ የሀይፋ ዙሪያ አካባቢ ወይም የሀይፋ ውራጃ አካባቢ ህግ በሰውየው ላይ ክስ እንደሚመሰርትና ያው ለህግ እንደሚቀርብ ተንጠልጥሎ ያለው ሁኔታ ነው የምንሰማው። በአንጻሩም ደግሞ የሊባኖሱም እንደዚህ ነው። በትክክል ለሊባኖሱ ስሙን አልወሰድኩትም እንጂ እንደዚህ አይነት ነገሮች ወጣ ወጣ እያሉ በየጊዜው ልናያቸው ልናገኛቸው እንችላለን። መልካቸውንና የስራቸውን አላማ ሊቀያይሩ ይችላሉ እንጂ እንደዚህ አይነቱ ነገር እንደማይጠፋ ነው እዚህ ላይ የምንረዳው። በዩዲ ህብረተሰብም ሆነ በአረቡ ህብረተሰብ እንደዚህ አይነት ነገር አለ።
0: አዎ። ሌላው መምረሰፍ እንደው ባለን ጊዜ አንጻር ሰፋር ግን እንድታዩ የምፈልገው F-35 የሚባሉ ዘመናዊ የውጊያ አውሮፕላኖች ለሳውዲያና በተለይ በዚህ በመካከለኛው ምስራቅ ላሉ ሀገራት እንዳይሸጡ እስራኤል በጣም ነው የምትቋወም እስካሁን እንደምናውቀው። አሁን አሜሪካና ሳውዲ አረቢያ ከአሜሪካ F-35 የሚባለውን ዘመናዊ አውሮፕላን የውጊያ አውሮፕላን ለመግዛት በጣም ተቃርባለች የሚባል አለ። ቁጥሩም በርካታ ነው፣ ወደ 48 እንደሚደርሱ ይነገራል። ይሄን የእስራኤል የደህንነት ተቋማት በጥሩ አይን እያዩት አይደለም፣ መንግስት ያለው ነገር የለም ይባላልና እውነት አሜሪካ ይሄን አሳልፋ መስጠት ከሆነ ድሮ እንደውም ማስተዋወስ እንፈልገው እነዚህን መሳሪያዎች የሳውዲ የምትፈልግ ከሆነ ከእስራኤል ጋር ኖርማል የሆነ ግንኙነት ትፍጠር የሚባል ነገር ነበርና ያ ሁሉ ቀርቶ ነው? እውነት ሲሄብ የሚዲያ ምግብ ነው ወይስ አሜሪካ እነዚህን የውጊያ አውሮፕላኖች አሳልፋ ለሳውዲ የምትሰጥበት ሁኔታ ተደርሳለች?
1: ሁሉም እንደየጥቅሙ ይሯሯጥበት ዘመን ያላት ትርሰው። እዚህ ላይ የምንረዳው ግን ልክ እንደ ቱርክ ቢሆን ይመረጣል። ለቱርክም እንደዚህ አይነት እቅድና ፕሮግራም ነበር። አሜሪካ ይሄን ነገር ብቅ አድርጋ ገበያ ላይ ስታውል በእርግጥ የሚነገረው በጣም ብዙ በሆነ ገንዘብ ነው። ነገር ግን በመካከለኛው ምስራቅ ለእስራኤል ተጻራሪ ለሆኑ አገሮች አሜሪካ እንደማትሸጥ ነው። ያም ሆነ ይህ ከቱርክ እንደተረዳ ነው። አሁን ደግሞ ይሄ አሜሪካ ልትሸጥ ያቀረበችው 48 ያህል F-18 የጦር ጀት ነው። ይሄ F-35 አዎ፣ ለሳውዲ አረቢያ ሊሸጥ የተካሄደ ማለት የታቀደ በሂደት ላይ ያለ ነው። የሽያጩ ዋጋ በግምቱ $24.3 ቢሊዮን የሚሆን ነው። አሜሪካ እንደምትለው ደግሞ ምናልባት ለመሸጥ ይሁን ለፖለቲካ ወይ ደግሞ ለክርክር የአካባቢውን ወታደራዊ አደረጃጀት አይለውጥም ትላለች። ይሄ ግን በእስራኤል ዘንድ የሚዋጥ አይደለም። ምክንያቱም ይሄን አውሮፕላን ወይም የጦር ጀት መያዝ ያለባት እስራኤል ብቻ መሆን አለባት። ሌሎች የሚይዙት ከሆነ ደግሞ ያው እንግዲህ የመተማመን ያለመተማመን ጉዳይ አለ። እስካሁን ድረስ በጦርነቱ መሀል እንኳን ሳውዲ አረቢያ እንደምታውቀው ወደ ፍልስጤሞች በመወገን ብዙ ነገር ታደርግ ነበር። እንደዚሁ አሁን እንደምንሰማው በቅርብ ጊዜ እንዳለው ጦርነት ዛሬም ትናንትም በሪያድ በዋና ከተማዋ ላይ እንትን እየወረደ ነው ያለው እና እርዳታም ሌላው ቀርቶ እርዳታም ጠይቃ ነበር። ግን ሌላው ቀርቶ ቢፈራረሙ እንኳን ያን ፊርማ ከምንም ሳይቆጥሩ ቀደው ሌላ ነገር ሊያደርጉ እንደሚችሉ።
0: ግን መምሪ ዮሴፍ እነዚህን ይሄንን ያክል ዘመናዊ አውሮፕላን ለሳውዲያ ለመሸጥ ተዘጋጅቶ የአካባቢውን እስራኤል ያላትን

0: ለወቅታዊ መረጋጋት ያመጣችው ልትሆን ትችላለች። አሜሪካ ስለ ሳውዲ አረቢያ የምታስብ ቢሆን ኖሮ እንደዚህ እየተሰቃየች አሁኑኑ ገብታ ተረዳት ነበር። ነገር ግን እንዴት ነው ፖለቲካ በየጊዜው ይቀያየራል ታውቃለህ፣ ሁላችንም የምናውቀው ሁኔታ ነው። ፖለቲካና ኢኮኖሚ ደግሞ ያው ጎን ለጎን ነው የሚሄዱትና በትክክል አናውቅም። በተግባር ላይ ለመዋል የታቀደው ቅድ ግቡን እንዲመታ እየተንቀሳቀስ ነው ብለዋል። ቆይተን እንየው። ነገር ግን በእስራኤል አካባቢ ይሄ አደገኛ ነገር ነው። ቆይቶ ለሚመጣው አይደለም F-35 ቀርቶ አቶሚክ ቦምብ ማብላያና ማብላያ በሳውዲ አረቢያ በማንኛውም የአረብ ሀገር እንዲመሰረት ማድረግ ያ በጣም ትልቅ ጠንቅ ነው። ኢራንን እያየ ነው። በእንደ ኢራን ያሉ ሀገሮች ቆይተው አክራሪ ይሆናሉ። መጨረሻው ደግሞ ያው የመሰንዘር ጉዳይ ሊፈጠር ስለሚችል ሁሉም እንሰማቸዋለን እንጂ በቁም ነገር ሊሆኑ እንደማይችሉ የሚያመላክቱ ብዙ ነገሮች አሉ። ለጊዜው ግን ይሄ ተሰጥቷል። አብረን እንየው።
1: መልካም። አብረን እንደው እንደማጠቃለያ በጋዛ ሰርጥ እስራኤል መከላከያ ሰራዊት በወሰደው ጥቃት የተጎዱ ሰዎች እንዳሉ ይነገራል። ይሄ ነገር እንደው ሁልቀን የሚደረገው ነው ወይ የተለየ ነገር ልናይ እንችላለን? መምህር ዮሴፍ፣
0: ሁለት ነገሮች አሉ እዚህ ላይ የምታየው። አንድ አሸባሪ በተለይ በኦክቶበር 7 ተሳታፊ የነበረ ከሆነና ብቻውን የሚገኝ ከሆነ ብዙ ጊዜ እየነጠሉ ይመጣሉ። እስካሁን አሁን የተፈጠረው ምናልባት ሲቪሊያን አብረው ተመትተው ከሆነ ይሄ በኢቭሪት ሜዚቅ አጋቢ ይሉታል። ሜዚቅ አጋቢ ማለት ደግሞ እንዴት ነው ተጓዳኝ ጉዳት የደረሰ ይባላል። አንተ ኢላማ ያደረከው ለሌላ፣ በተጓዳኝ ግን ሌላ ጨምሮ ሊፈጠር ይችላል። ይሄ በጦርነቶች የሚፈጠር ነው። እንደውም ሰምተህ ከሆነ ናዛ የሚባል ሴሬት ከዚህ አንጻር የመጣ ነው እና አዎ፣ ነገሮች እንደዚህ ሊፈጠሩ ይችላሉ። ያም ሆነ ይህ ግን እስራኤል በንጹህ ብትመታም ሰው ተጨምሮ ቢመታም ከመወጀሏ አርፍ አታውቅም። ብቻ እኛ የሚገባው ምንድን ነው ያው በዛ ጊዜ የመጡትን ጠላቶች የታጠቀውን ሁሉ ለማጥፋት ሙከራ ማድረግ ነው።
1: መልካም። ለሰጠህን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን መምህር ዮሴፍ። መልካም ቀን። ሻባት ሻሎም።
0: ያባሻለሁ።
1: እሺ፣ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከባልደረባችን ምህረት ታከለ ጋር እንወያያለን። እሱም ፖለቲካዊና ምርጫውን አስመልክቶ የተነሱ ያሉ ሀሳቦችን ያካፍላልናል፣ ያብራራልናል። በስልክ መስመራችን ይገኛል። ምህረት ሻባት ሻሎም፣ እንደምናረፈድግ።
2: እንደምናረፈድግ ሻባት ሻሎም፣ ለአንተም ለሁሉም አድማጮቻችን በሙሉ
1: ሁሉ ሰላም ነው። ምህረት እንዴት ነህ?
2: አለን፣ እግዚአብሔር ይመስገን፣ ሁሉም ሰላም።
1: መልካም። እንግዲህ በሀገራችን ምርጫ ሊደረግ ታቅዷል። ምርጫውን አስታኮ የህዝብ ግምገማ ወይም ስካሪም የምንለው ነገር ይደረጋሉ በየሳምንቱ በየቀኑና፣ እነዚህ ስካሪም አንዳንድ ቀን የሚያሳዩት እውነት የሚመስል ነገር አለ፣ አንዳንድ ቀን ደግሞ እንዴት ሊሆን ይችላል የምንለው ነገር አለ። እና እንዲሁ አሁን ወደ መጨረሻ ያሉ የተደረጉ እነዚህ ስካሪም ምን እያሳዩን ምን እያመለከቱን ያሉ? ምህረት፣
2: በጣም ጥሩ። እንደምናውቀው በየተለያዩ የብዙሀን መገናኛ ትልቅ እንትኖች ውስጥ መገናኞች ውስጥ በየጊዜው እንዳልከው ህዝቡን የተወሰነ ድምፅ እየወሰዱ ማን ለማን ማን ይደግፋል የሚለውን ስትካሪም ወይም ቅድመ ትንበያን በለው ወይም
1: ቅድመ ትንበያ ናቸው። ልክ ነው።
2: እንደዛን በለው በየሳምንቱ እንዳልከው ይወጣሉ። አሁን መጨረሻ አካባቢ የወጡት እንደምናውቀው የያሻር የተሰኘው የድሮ የጦር ኢታማጆር ሹም የሚመራው ፓርቲ 23-22 በድምጾችን ወይም ወንበሮችን በመቀበል አንደኛ ሆኖ ይገኛል። ሊኩድ ለመጀመሪያ ጊዜ ከሱ በሁለት አንዳንድ ቦታዎች፣ ሌሎቹ ደግሞ ከሶስት ድረስ ዝቅ ብሎ ይገኛል። ይህ ሁኔታ አሁን በዚህ ባሳለፍ ነው በትናንትናው በተለይ ትናንትና በሚደረጉ ቅድመ ትንበያዎች የጠየቋቸው ጥያቄዎች ትንሽ ለየት ያሉ ናቸው። እነዚህም ትኩረት የሰጡባቸው በተለይም እስካሁን ያልወሰኑ ድምፅ የሚሰጡ መራጮች እንዳሉ ነው የሚገመተው። እነሱም እስከ 10% ሊሆን ይችላል። ይህ ማለት እስከ 6-7 ወንበር ማለት ነው። እነዚህ ለማን ድምፃቸውን እንደሚሰጡ ያልወሰኑ ህብረተሰቦች ወይም ዜጎች እያንዳንዱ

0: ፖለቲካ ፓርቲ በሚያደርገው ካምፔን ወይም የምርጫ
1: ቅስቀሳ
0: ወደዚህ ወደዛ ሊንቀሳቀሱ ይችላሉና የፖለቲካውን ወይም የወንበሮችን መጠን ከዚህ ወደዛ ሊያሸጋግሩ ይችላሉ። በአሁኑ ጊዜ እንደምናውቀው በሁለት ምድብ ነው ያለ። የጠቅላይ ሚኒስትር ቢንያሚን ናታንያሁ ደጋፊ የሆኑ ፓርቲዎች እና ደጋፊ ያልሆኑ ፓርቲዎች ብለን ነው የምንጠራቸው። ምናልባት ትናንትና የግራ ክንፍ እና የቀኝ ክንፍ ለማለት ሞክሬያለሁ። ይህን ስል ደግሞ የግራ ክንፍ ብለን ልንጠራው የማንችልበት ምክንያቶች ከዚህ ከጠቅላይ ሚኒስትር ቢንያሚን ናታንያሁ የጠቅላይ ሚኒስትር ቢንያሚን ናታንያሁን የማይደግፉ ፓርቲዎች ውስጥ የቀኝ ክንፍን የሚከተሉ የቀኝ ክንፍ አጀንዳ ያላቸው ፓርቲዎችም ስላሉ ነው። ለምሳሌ የነ ሊበርማን የነ ቤኔት የነ ዘንኮት ፓርቲዎች የቀኝ ክንፍ እንጂ የግራ ክንፍ ስላልሆኑ የቢንያሚን ደጋፊ ስላልሆኑ ብቻ ወደዚህኛው የፖለቲካ ካርታ ተሻግሯል ማለት ነው። ስለዚህ ያለው አሁን በአሁኑ ሁኔታ ያለው ስካሪም ወይም ቅድመ ትንበያ ትንሽ የቢንያሚን ናታንያሁ ደጋፊ ያልሆኑ ፓርቲዎች ከነበራቸው ወንበሮች በሁለት በሶስት ቀነስ ያሉ ይመስላሉ። ስለዚህ ሁለቱም እኩል ናቸው ማለት ነው አሁን ባለው ሁኔታ የቀኙም የግራውም ብለን የምንጠራው።
1: እንደው ሌላው እንኳን እንደው ትንሽ ስተት አለ ቢባል እንኳን የዚህም በዚህም አቻ ላይ ነው የሚገኙ ማለት እንችላለን።
0: አዎ አዎ አቻ ላይ ናቸው። አልታው እንግዲህ ያው ይጀምራል እንትኑ የምርጫው ቅስቀሳ ጀምሯል ማለት ይቻላል በሚገባ ግን ቀኑ እየቀረበ በደንግ ከአንድ ወር ከምናምን ቀን ነው የቀረ። አሁን አንድ 18 ቀን ነው የቀረ። ቀኑ በቀረበ ቁጥር እያንዳንዱ ያለውን የካምፔን ዘዴ በመጠቀም እኔን ምረጡኝ እሱን እንዳትመርጡ የሚለውን ስለሚጠቀሙ ምናልባት እነዚህ ቅድም ያልናቸው ውሳኔ ያልወሰኑ ሰዎች ወደዚህም ወደዛም ሊቀንሱ ሊጨምሩ ይችላሉ ማለት ነው።
1: መልካም። ሌላው ደግሞ አሁን በሚቀጥለው ሳምንት አይዘንኮትና ሊበርማን የሚገናኙበት ወይም ቀጠሮ እንደያዙ የሚነገር ነገር አለ። በዚህ በእነት የተጠቃለሉ አይመስልም ይባላልና ሁለቱ እነዚህ አሁን መሪ ለመሆን እየተፋጠጡ ያሉ በጠቅላይ ሚኒስትሩን ለማስወገድ የሚሰሩ ፓርቲዎች ምን ሊያወሩ ይችላሉ? በኔትስ ካል ተጠቃለሉ ምንድነው እዚህ አሁን ምን መገንዘብ ይችላልን ከዚህ ሁኔታ?
0: አዎ ጥሩ ጥያቄ ነው። ምክንያቱም በአሁኑ ጊዜ ቅድም እንዳልኩት የቀኙን ክፍ የሚመሩት ጠቅላይ ሚኒስትሩ ቢንያሚን ናታንያሁ ናቸው። ሌሎቹ ከእሳቸው በታች ነው፣ የእሳቸውን አርያ እየተከተሉ ነው ያሉት። በተቃራኒው ደግሞ እሳቸውን የሚቃረኑ የፖለቲካ ፓርቲዎች ደግሞ አንድ ላይ ሆነው የመረጡት ወይም የሾሙት መሪ የለም የዚህ ግሩፕ ወይም የዚህ ቡድን። ይህ ደግሞ ሊሆን የቻለው ያው የጠቅላይ ሚኒስትርነቱን ቦታ እኔ በሚል ሀሳብ ወይም ፍላጎት ምክንያት ነው። ስለዚህ ምን ይላሉ አቶ አይዘንኮት፣ እኔ የከፍተኛው ፓርቲ ሊቀመንበር እንደመሆኔ መጠን እስካሁን ባሉት ቅድመ ትንበያዎች እኔን እንደ ኃላፊ አድርጋችሁ ሹሙኝ፣ እናንተ እኔን እንደ ኃላፊ አድርጋችሁ ማየት ካልቻላችሁ ይህንን የሚሉት ይቅርታ ቤኔትንና ሊበርማንን ነው። ይህንን ካላደረጋችሁ ግን ያለንን እድል ወይም ያለንን ተስፋ መንግስቱን የመጣልና የመቀየር ተስፋ እያጨለማችሁት ነው ወይም እየቀነሳችሁ
1: ከወዲሁ ለእኔ እውቅና ስጡኝ። በዛ በኩል ያሉ ጠቅላይ ሚኒስትሩ ቢንያሚን ናታንያሁ ጠቅላይ ሚኒስትራችን የሚሆኑት እንደሚሉት ለእኔም እውቅና ስጡኝና እኔ የዚህ ጉሽ ብሎ የሚጠራው መሪ ልሁን ነው አይደል?
0: አዎ እኔ በላይ ልሁን፣ እናንተ ደግፉኝ፣ እናንተ አትተቹኝ፣ እኔም አልተቻችሁም። እርስ በርሳችን ከተጎዳዳን የሚያተርፈው ተቃራኒው ፓርቲዎች ይሆናሉ ማለት ነው። ስለዚህ እኔን ለመጀመሪያ እንድቆምና ከዛ በኋላ እናንተ ከአጠገቤ ሆናችሁ ደግፉኝ፣ እኔም ልደግፋችሁ፣ እርስ በርሳችን አንጎዳዳ የሚል ስንዛሬ አስተላልፎ ነበር። በዛ ምክንያት ነው እንግዲህ ከሚቀጥለው ሳምንት ሁለቱ የአሻር ፓርቲ ሊቀመንበር አይዘንኮት እና የሊበርማን እስራኤል ቤቴን ነው ፓርቲ ሊበርማን ተገናኝተው ሊወያዩ ይችላሉ። ምንም እንኳን ቤኔት በዚህ ግንኙነት ላይ ባይጋበዙም ከተጋበዙ ደግሞ ሶስቱ ከተገናኙ ምናልባት እንደው ኤጎ የሚባለውን እያንዳንዱ የራሱን እንትን ጥሎ አንድ ላይ የሚስማሙበት መንገድ ካለ የማሸነፍ እድላቸው በጣም ከፍ ሊል ይችላል የሚሉ ትንበያዎችም አሉ።
1: መልካም። ሌላው ውስጥ ለውስጥ አዳድ የሚነገሩ ነገሮች አሉ። እሱ ምንድን ነው? በተለይ በፕሬዚዳንት ይጽሐቅ ኤርዞግ አካባቢ ጠቅላይ ሚኒስትር ቢንያሚን ናታንያሁ የተከሰሱበትን ሀኒና እንዲሰጡ ወይም ምህረት እንዲያደርጉ ይጠየቅ ነበር። እሳቸው ደግሞ እስካቲውን መሆን አለበት የሚሉት አለ። ውስጥ ለውስጥ ምን አለ? እዛው ምን እየተሰራ ነው? ምህረት
0: جمعهم اليوم عند مرجع تنبت أنت ما يتوانو قدامي يعني أماري بتسنيو قذيبا يوتو عند زقب على السم من دنمي لو كم رجعوا بوهالا كزاري ثلاثة من كانت بوهالا بمدرقوا مرجع إهينو يتبالا من قسم وقري ميتشل بارتي كال نورة እና ፓርቲ መንግስት መስረት የሚችል ፓርቲ ካል ተገኘ ለብታው ኮንግሪ ከፍተኛው ፓርቲ ወደ ፕሬዝዳንቱ በመሄድ መንግስት ማዋቀር ፍቃድ ይጠይቃል ፕሬዝዳንቱ ምን ይሰጣሉ ከዛ ያለው ንድል ይሞክራል ይሄ ካልሆነ ግን ምናልባት ጠቅላይ ፕሬዝዳንቱ አስተራቂ ሐሳቦችን ካሁኑ እየሰበሰቡና እየተማከሩ ይገኛሉ የሚል መረጃ ነው ይሄ ደግሞ ማለት የዚህን ያህል ምናልባት ሁለቱ ተቃራኒ ፓርቲዎች ወይም ተቃራኒ ቡድኖች አንድ ላይ ሆነው ሰፋ ያለ መንግስት ይመሰርቱበትን መንገድ ይካል ሆነ ደግሞ ምናልባትም ጠቅላይ ሚኒስትር ቢናም ናታኒዮን በሚጠጥሩባቸው ፋይሎች ምክንያት ምህረት ተደርጎላቸው ከፖለቲካው እንዲገለሉና ሌላ ምርጫ ሳያስፈልግ መንግስት በቀላሉ እንዲመሰረት የሚያደርጉ ምርጫዎችንም እየተከታተሉ እየተማከሩ ይገኛሉ የሚል ነው ይሄ ማለት እንግዲህ ፕሬዝዳንት ኢስሐቅ ሄርዞግ ሁለተኛ ሶስተኛ እንደባለፉት ምርጫዎች እንደሆኑ ምርጫው በቀላሉ ተጠናቆ ጥሩ መንግስት ተመስርቶ ሰፋ ያለ ጠንካራ ያለ መንግስት ነው ውሳኔዎችን በቀላሉ ያሳው የወሰነ ያገራችን የጦርነቱንም የሁሉንም ጉዳይ መፍትሄ የሚሰጥ መንግስት ለመፈለግ እሳቸውም ሽማግሌ ለመሆንና ለማደራደር ካሁኑ እየተዘጋጁ መሆኑን ነው
1: ይሄ ግን ሊሆን የማይችል ነገር ነው ምህረት ለምን ብትለይ ጠቅላይ ሚኒስትር ቢናሚን ናታኒያሁ በምርጫው ከተካሄደ በኋላ መንግስት ለማቋቋም ችግር ቢፈጠር በቃ እኔ ገለል ልበልላችሁና እናንተ እስኪሞክሩ ሚል አይመስልም ምክንያቱም እሳቸው ይሄ አይደለም አቋማቸው ግን ማሪቭ እንደዚህ አማራጭ ካመጣ የሆነ ነገር ተተንፍሷል ማለት ነው እንደዚህ አይነት ነገር እየታሰበ ይሄንም
0: ውስጥ ለውስጥ የሚኖሩ ጉዳዮች ናቸው እንደምታውቀው የባሁን ወቅት ጠቅላይ ሚኒስትራችን ወጥሮ ከያዟቸው ከጦርነቱ ከያሉት የውጭ ጉዳይ ነገሮች ውጭ በየሳምንቱ ሁለት ቀን ሶስት የሚገኙበት የወንጀል ምርመራ የክስ ሂደት ነው ይሄ ደግሞ ምናልባት ለወደሳቸው የሚያደላ ካልሆነ ክሱ አደጋ ላይ ሊጥለኝ እስር ቤት ውስጥ ሊከተኝ ይችላል ብለው የሚጠራጠሩ ከሆነ እነዚህን አስተራቂ ሐሳቦች ሊቀበሉ ይችላሉ የሚሉ የእሳቸው ግድም ሰዎችም የፕሬዝዳንቱም እየተገናኙ የሚወያዩባቸው ነገሮች አሉ ማለት ነው እየቆየ ሲሄድ ይፋለም እንደሚሆን እርግጠኛ ነኝ
1: መልካም ምህረት ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን ሻባት ሻሎም መልካም ቀን
0: አመሰግናለሁ እኔም ሻባት ሻሎም ለሁላችን
1: እሺ አመሰግናለሁ የተከበራችሁ አድማጮቻችን ወደ ፕሮግራም እናልፋለን እናመሰግናለን።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምሰነበታችሁ እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ አልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን።

ህይወት ማለት ምን ማለት ነው? ህይወት ማለት ከመወለድ በፊትና ከሞት በኋላ መካከል ያለች አንዲት ብልጭታ ናት። ህይወት ጥያቄ ሳትሆን ሊኖር የሚገባ ተሞክሮ ናት። ህይወት ማለት ምርጫ ናት። ፈላስፋው ዣን ፖል ሳርትሪ ህይወት በውልደትና በሞት መካከል ያለች ናት ይላል። ህይወት ባዶ ወረቀት ናት። በላዩ ላይ የምትጽፈው የታሪክ አይነት ያንተ ድርሻ ነው። ህይወት ትርጉም አይሰጣትም። አንተ ነህ ትርጉም የምትሰጣት። ህይወት ሁል ጊዜ አልጋ ባልጋ እንድትወንድልህ አትጠብቅ። ህይወት የደስታና የሐዘን የብርሃንና የጨለማ ድብልቅ ናት። በገጠመ ፈተና ሁሉ የምታማርር ከሆነ አንተ የህይወትን ህግ አልተረዳህም ማለት ነው። ፈተና የሌለባት ህይወት ልክ እንደቆመ የልብ ምት የተሞላች ናት። ህይወት የምትሰጥህ የምትፈልገውን ሳይሆን የሚያስፈልግህን ነው። ህይወትን አትቆጥባት፣ ተጠቀምባት። ዛሬን ነገ ኖራለሁ በሚል ተስፋ አትግደለው። ህይወት ማለት የምትደርስበት ቦታ ሳይሆን የምትጓዝበት መንገድ ነው። በትንሿ ነገር መደሰት ተለማመድ። ምክንያቱም ትላልቅ ነገሮች የሚመጡት ከትናንሽ ደስታዎች ድምር ነው። ህይወት ልክ እንደ አይስክሬም ናት። ብትበላውም ባትበላውም መቅለጡ አይቀርም። ስለዚህ ከመቅለጧ በፊት ቅመሳት። ህይወት ትምህርት ቤት ናት። አስተማሪዋ ጊዜ ሲሆን፣ ፈተናዋ ደግሞ ሰው ነው። በህይወትህ ውስጥ ያሉት ዓመታት ሳይሆኑ በዓመታቱ ውስጥ ያለህ ህይወት ነው የሚቆጠረው። ህይወት አጭር ናት። የምታረዝማትና የምታሳጥራት ደግሞ አንተ ነህ። ህይወት ልክ እንደ መጽሐፍ ናት። መጀመሪያዋና መጨረሻው ቀድሞ ተጽፏል። አንተ የምትጽፈው በመሃል ያለውን ታሪክ ብቻ ነው። ታሪክህ እንዲነበብና እንዲናፈቅ አድርገህ ጻፈው። ህይወት ያልተቋረጠ የለውጥ ዑደት ነው። ሰዎች ብዙ ጊዜ ህይወትን የምንረዳው እንደ አንድ ቋሚ ነገር ነው። ነገር ግን ህይወት ልክ እንደ ወንዝ ናት። አንድ ወንዝ ውስጥ ሁለት ጊዜ መግባት አትችልም። ምክንያቱም ሁለተኛው ጊዜ ስትገባ ወንዙም ሌላ ነው፣ አንተም ሌላ ሰው ነህ። ህይወት የምታየው ነገር ሳይሆን የምታይበት መነጽር ነው። ተስፋ ለቆረጠ ሰው ህይወት እስር ቤት ስትሆን፣ ተስፋ ላለው ሰው ደግሞ የድሎች ሜዳ ናት። በህይወት ውስጥ 10% የሚገጥሙህ ነገሮች ሲሆኑ 90% ግን ለገጠሙህ ነገሮች የምትሰጠው ምላሽ ነው። ህይወት የምትሰራልህ ሳይሆን አንተ በህይወት ውስጥ የምትሰራው ነገር ነው። ህይወት ማለት ንብረት ማከማቸት ብቻ እንዳይመስልህ። በህይወት መጨረሻ ላይ የምታስበው ስንት ቤት እንደሰራህ ሳይሆን ስንት ሰው እንደወደድክና ምን ያክል ደስተኛ እንደነበርክ፣ ምን ያክል መልካም ነገር እንዳደረክ ነው። ህይወት በቁስ ስትሞላ ትከብዳለች። በፍቅር ስትሞላ ግን ትቀላለች፣ ታስደስታለች። ህይወት ከመጽናናት ቀጠናህ ውጭ ነው የምትጀምረው። ህመም ሲሰማህ እየተጎዳሁ ነው አትበል፣ እያደግኩ ነው በል። ትልልቅ ዛፎች በነፋስና በዝናብ ውስጥ እንደሚጸኑ ሁሉ አንተም በሕይወት ፈተናዎች ውስጥ ትጸናለህ። ዛሬ በገጠመህ ችግር አትሸነፍ። ሕይወት ገና ብዙ ገጾች አሏት። ሕይወት እንደ ብስክሌት መንዳት ናት። ሚዛንህን ለመጠበቅ መንቀሳቀስ መቀጠል አለብህ። ሕይወት ማለት ራስን መፈለግ ሳይሆን ራስን መፍጠር ነው። ህይወት ትልቅ ስጦታ ናት። ስጦታውም ደግሞ በሳጥኑ ውስጥ ያለው ነገር ሳይሆን ሰጪው ላንተ የሰጠው ዕድል ነው። ዛሬ መተንፈስህ ብቻ በራሱ ታላቅ ተአምር ነው። ስለዚህ ህይወትህን በቁጭት ሳይሆን በምስጋና ኑረው። ህይወትን እንዲሁ ሳይሆን በደስታ መኖር ያንተ ኃላፊነት ነው። የጽሑፉ አዘጋጅ መላኩ ፈቃዱ። የማይሻሩ እውነታዎች። ዝምታ ጥንካሬ ነው። ትዕግስት ድል ነው። ትህትና ግርማ ነው። እውነት ነጻነት ነው። ይቅርታ ሰላም ነው። ዕውቀት ብርሃን ነው። ሥራ ክብር ነው። ፍቅር መድኃኒት ነው። ጽናት መሠረት ነው። ውድቀት ትምህርት ነው። ሕይወታችንን የሚያሳምሩ 5 ጥበቦች። አንደኛ፣ ራስህን አሸንፍ፣ ያኔ ዓለምን ታሸንፋለህ። ሁለተኛ፣ ከሰው አትጠብቅ፣ ሰው ከራሱ የተረፈውን እንጂ ያንተን አያውቅም። ሦስተኛ፣ ቂም መርዝ ነው፣ አንተ ጠጥተህ ጠላትህ እንዲሞት አትጠብቅ። አራተኛ፣ ዛሬን ኑር፣ ትላንት ታሪክ ነው፣ ነገ ደግሞ እንቆቅልሽ ነው።
አምስተኛ ባልንጀራህን ውደድ ፈጣሪን የምትወደው ወንድምህ በኩል ነውና። ለአዲስ ዓመት የኔ ምኞት አዲስ ዓመት አዲስ ተስፋ አዲስ ህይወት ከዚህ ቀደም የተለየ እጅግ ሰናይ አዲስ ብርታት መዳከምን የሚያጠፋ አዲስ ወኔ አዲስ ጉልበት ለመራወጥ የሚያተጋ ጽኑ ተስፋ አዲስ ጽናት ከዘመን ጋር ተጨምሮ ከደስታ ጋር ተነባብሮ ከሰላም ፍቅር ከስኬት ጋር የሀገርን ጽልመት ያንጋ እኛም በፍቅር ተሸምነን ለሰናይ ግብር እንድንተጋ የጨለመው ጽልመት ይሸሽ ለሁላችን ለቱ ይንጋ አዲስ ይሁን ሳቢያችን ከቁጥር ይለፍ መለወጡ የጥንቱ ፍቅር ህብረታችን ከዘመን ጋር ዛሬም ይምጡ የቄጤማው የቡናው ጢስ የተፈጠረው ማዓዛ ያውዳመቱ መላድባብ የሁሉን ቀልብ እንዲገዛ የሚከፋው ፍጥረት አይኑር ከልብ ይሁን ማዘናችን ፍቅራችንን ተመልክታ ደስ ይበላት ምድራችን በአዲስ ዓመት ባዘቦትም ሰላም ትሁን ሀገራችን ደራሲ ሄኖክ ክበበው ምናልባት በረፍት አልባ ቅኝት በብዙ ፍለጋ ስዳክር ከርሜ ከሐሳቤ ስላጋ ምናልባት ሰምሮልኝ ስለቴ አንቺን ያየውሽ ቀን ያህዳዊው ምስልሽ ከፊቴ ቢደቀን ምኞት ታሪክ ሆኖ ከንቅልፌ ብነቃ ትዝታዬን ብሸኝ ናፍቆቴ ቢያበቃ ምትሃት ትንግርት ሆነሽ ተከስተሽ ድንገት በትንጁው ገደሉን የሐሳቤን ዳገት ፍቅሬ አካል ቢለብስ ውብ ህልሜ ቢፈታ መንፈሴን ቢያውደው የጠረንሽ ሽታ ልቤ የልቡ ደርሶ ሀጃው ቢሞላለት ምን ይሰማኝ ይሆን ያገኘሁሽ ለት ደራሲ አያሌው ሞገስ።

ፍርሃትህን አትስማው ቃል ባያወጣም አንደበት ባይኖረውም እንደ ፍርሃት ጮክ ብሎ የሚያወራ ከወሳኝ ጉዞ የሚያስቀርና ካስፈላጊው መንገድ የሚያሰናክል ስሜት የለም። ፍርሃት ስሜት ብቻ አይደለም። ፍርሃት እንቅፋት ብቻ አይደለም። ፍርሃት ለፈቀደለት ገዢ ነው። ፍርሃት ለፈቀደለት ገዢ ነው። ለዛውም ጨቋኝ ገዢ። እንዳይፈናፈን አረቆ እንዳይመለከት የተወሰነ ርቀትም እንዲጓዝ የማይፈቅድ አምባገነን መሪ ነው። ፍርሃት ፈሪ ሆኖ ህይወቱን የገዛ ማን አለ? የፈራ አንድ እርምጃ ወደፊት የተራመደ ማን አለ? በትንሹም በትልቁም ሐሳብ እየገባው ነጻነት የሚያገኝ ሰው ማን አለ? ፍራቻውን ያስተመመ የትኛው ሰው ነው የተቀየረው? ፍራቱን ደጋግሞ እየሰማ የትኛው ነው ያደገው? ፍራት ችሎታህን ይቀብራል። ውቀትህን ማን ያስቀረዋል? ተነሳሽነትህን በባዶ ያበዛዋል። ሐሳብ ስላለህ ብቻ ሐሳብህን አትኖረውም። አላማ ስላነገብክህ ብቻ ባላማ አትኖርም። ህልም ስላለህ ብቻ ህልመኛ አትሆንም። ከሁሉም ማሳስሮ ሊያስቀርህ የሚችል ፍራት የተባለ ጥላት አለብህ። አዎ ፍራትክን አትስማው። በፍጹም እጅ እንዳሰጠው በትዛዙ አትመራ። ግዛው እንጂ አትገዛለት። ሰልጥንበት እንጂ አይሰልጥንብህ። ምናልባት ፍራትህ የሰዎች ይሆናል። ፍራትህ የውድቀት ይሆናል። የስህተት እሰራለሁ ይሆናል። አለያም እንዲሁ ምክንያት አልባ ሽብር ወይም ጥልቅ ጭንቀትና ስጋት ሊሆን ይችላል። ምክንያቱም ምንም ቢሆን ፍራትን ለመጋፈጥ ምክንያቶችህን መረዳት ያስፈልጋል። ከፍርሃትህ ለማምለጥ ኃይሉን በውስጥህ ያዘውን ስፍራ በሚገባ ልትረዳው ይገባል። ፈሪ ለእናቱ በሚባል ደረጃ አንዳንድ ፍርሃቶች ሊጠቅሙን ይችላሉ። ነገር ግን የማይጠቅሙንና በብዙ ርቀት ከፍላጎትና ከህልማችን ወደኋላ እያስቀሩን ያሉትን ፍርሃት ደግሞ ጠንቅቀን እናውቃቸዋለን። አዎ ፍርሃት ንግግር አለው። ፍርሃት ቃል ያወጣል። ለዛውም ከባድ፣ የሚያሸብር፣ የሚያስጨንቅ፣ የሚያስተክዝ፣ የሚቆልፍ ድምፅ ደጋግሞ ያወጣል። ሰሚ ሲያገኝም ሥራውን በጥልቀት ይሠራል። ተስፋ ማሳጣቱን፣ ጉልበት ማክሰሙን፣ ዋጋን ማሳነሱን፣ ከደረጃ ማውረዱን በሚገባ ያውቅበታል። ፍርሃትን የማትሰማው በጭፍኑ አይደለም። ላለመስማትም ቀላል ስለሆነም አይደለም። የእድገትህ እንቅፋት የሆነውን ፍርሃት የምትሰማበት ምክንያት የለም። ለህልምህ ማነቆ የሆነውን ሽብር የምታዳምጥበት ምክንያት አይኖርህም። ብዙዎች ይፈራሉ። ዋናው ልዩነት ግን የሚፈጠረው ፍርሃታቸውን እንደ እውነት በሚቀበሉና ፍርሃታቸውን አሸንፈው ውስጣቸው ባለው እውነታ ስጋታቸውን ድል በነሱና ልቀው በተገኙ ሰዎች መሃል ነው። የምትሰማውን ከመስማትም በላይ ተቀብለህ ወደ ውስጥህ የምታስገባውን እውነታ ተረዳ። ሊቆጣጠርህ የሚታገልህ ፍርሃትህ እውነት አይደለምና አትስማው። በፍጹም ጆሮም እንዳትሰጠው። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገ። ቀጥለን ስናነብ ያገኘናቸውና ለህይወት በጣም አስፈላጊ ምክሮች፣ አንደኛ ስትናገር አሳጥረህና ግልጽ በሆነ መንገድ ይሁን። ሁለተኛ ስትሰራ በትኩረት ይሁን። ሶስተኛ ስትማር ለውቀት ይሁን። አራተኛ ስትሰጥ በደስታ ይሁን። አምስተኛ ስትወድቅ በፍጥነት ተነሳ። ስድስተኛ ስታቅድ ለነገህ አስብ። ሰባተኛ ስትራመድ በኩራት ይሁን። ስምንተኛ ትችት አትፍራ። ዘጠነኛ በራስህ ተማምነህ ሁሉንም ነገር አድርግ። አስረኛ በፈጣሪህ ተማመን። መውደዴ እንዲገባሽ በውብ መልክሽ አንጻር ልብሽን አይቼ የውስጠትሽን ማማር ሳውቀው ተጠግቼ ከአንቺ ውጭ ማየት እስኪሳነኝ ድረስ ዛሬ ለመክሳቴ ግብርሽን ነው መወቅስ። ሲነጋ ሲጠባ ሲመሽ ፀሐይ ስትገባ የፀሐይ እንድትሆኚ የሕይወቴ ፋና እንድነግርሽ ፈራሁ የመውደዴን ዜና። ዘጋኸኝ ስትይኝ ማብራራት የሚሳነኝ አንቺን የሚጠላ አቅም ስለሌለኝ በድንገት ፈተና መውደዴን ለማየት ፊትሽ የቆም ጊዜ እኔን ነው መመልከት። በሰላምታ ሰበብ በደስታ አንቺን ሳቅፍ የፀጉርሽ ዘለላ ባንገቴ ላይ ሲያርፍ የሚሰማኝን ሐሴት ከምነግርሽ ልቆ ይገለጥ የለም ወይ በፊት ያንጸባርቆ። ሱንጓም ባይገባሽ በለመንኩት ጸጋ የግጥም ማህሌት ልደርስ የምተጋ ለማን ይመስልሻል? ለምን ይመስልሻል? ምንድን ባደርግልሽ መውደዴ ይገባሻል? ምንድን ባደርግልሽ መውደዴ ይገባሻል? ደራሲ ሄኖክ።

እንደምናላችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። ፕሮግራማችን ስለተከታተላችሁ ከልብ እናመሰግናለን። የዛሬውን የመዝናኛ ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸር

የተከበራችሁ አድማጮቻችን በመዝናኛና ቆም ነገር ማስጨበጫ ፕሮግራም ባልደረባችን ሰጠይ ዘመን አዘጋጅቶ ባቀረበልን እንደተማራችሁበት እንደተዝናናችሁበት ተስፋ እናደርጋለን። በጣም የሚመች በኔ በኩል የሚመች የሚያስተምር በደንብ ተሰው የተሰራ ፕሮግራም ነበረ። ባልደረባችን ሰጠይ ዘመን አድርጋር ጋር እናመሰግናለን። አሁን ባሉን የተወሰኑ ደቂቃዎች በኢራን ለእስራኤል ሰልሏል ተብሎ የተጠረጠረ ሰው በስቅላት ሞት ተቀጣዋል ይለናል ያለን መረጃ። ዩሮፓ ሩሲያ ታጠቃናለች በሚል ስጋት ውስጥ እንደምትገኝ መረጃዎች ያሳያሉ። በጋዛ ሰርጥ የእስራኤል አየር ኃይል በወሰደው ጥቃት የጤና ጥበቃ ሚኒስተር ዋና ዳይሬክተር ልጅ ተረሽኗል ተብሏል። አሜሪካ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለሳውዲያ አረቢያ ለመሸጥ እየተቃረበች መሆኑ በእስራኤል የደህንነት ተቋማት መካከል ከፍተኛ ስጋትን እየፈጠረ እንደሆነ እየተነገረ ነው። እንደሚታወቀው በመካከለኛው ምስራቅ F-35 የሚባለውን ዘመናዊ የጦር አውሮፕላን ከታጠቁ ሀገራት አንዷ እስራኤል በመሆኗ እስራኤል ይሄንን የታጠቀች ሀገር ጋር ለመዋጋት ወይም የሆነ አካባቢውን ለመቆጣጠር የሆነ እንትኑ እየተሰበረ ይመጣል እየተባለ ስለሆነ እስራኤል የበላይነት እየተሰበረ ይመጣል የሚል ስጋት ስላለ የደነ ሰዎች ይሄን ነገር በጥሩ አይን እያዩት አይደለም ነው ዋናው ጥያቄ። መንግስት ግን እስራኤል መንግስት ግን ይሄ ነገር ለነገው የእስራኤል ደህንነት ወይ የበላይነት ችግር ይፈጥራል የሚል በአሜሪካ በኩል ያሰማው ነገር እንደሌለ በግልጽ ማለት ነው እየተነገረ ነው። የተከበራችሁ አድማጮቻችን የቀኑ ፕሮግራም እየተጠናቀቀ ነው። በማታው ፕሮግራማችን በተመሳሳይ ሰዓትና ቦታን ጠብቃችኋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በእያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ። ለቴክኒክ ባለሙያችን ይታይ ታማኖፍ ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በእያላችሁበት ሰላም ሁኑ ላለው በሙዚቃ ፕሮግራማችን እንጨርሳለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ፍለቱ እንደብራን ዘመን አቆጣጥር ዮም ሻባት ኸት በትሽሬ ታፍሽን ፔዛይን እንደ አውሮፓውያን ዘመን አቆጣጥር ሴፕቴምበር 19 2026 እንደ ኢትዮጵያውያን ዘመን አቆጣጥር መስከረም 9 2019 ሲሆን የቴክኒክ ባለሙያችን ዮሐራይ ፒከር ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከባልደረቦቻችን ጋር እንወያያለን። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። ሂዝባላ ቀብሮት የሸሸው ፈንጅ ፈንድቶ በዛሬው ዕለት በደቡብ ሊባኖስ ሁለት የእስራኤል ወታደሮች ቆስለዋል። የጋዛ ሰርጥ ሚዲያዎች የእስራኤል አየር ኃይል ባደረሰው ጥቃት በጋዛ 3 ሰዎች መገደላቸውን ዘግበዋል። የቀድሞው የብሔራዊ ደህንነት ኃላፊ ሜጀር ጀነራል ጊዮራ አይላንድ በዮርዳንና ሰማርያ ቀበሌ አካባቢ የሚታየው የደህንነት እጦት ከጋዛ ሰርጡ በእጅጉ ይበልጣል ብለዋል። የፓርላማ አባል አህመድ ቲቢ ጠቅላይ ሚኒስትር ቢናሚን ናታንያሁ በቀጣዩ ምርጫ ዳግም ተመርጠው ቀጣዩ ጠቅላይ ሚኒስትር እንዳይሆኑ ፓርቲያቸው ጠንክሮ እየሰራ መሆኑን ተናግረዋል። ሳውዲ አረቢያ ከአሜሪካ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመግዛት እየተቃረበች መሆኑ በእስራኤል የደህንነት ተቋማት ከፍተኛ ስጋትን ጭሯል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የሂዝባላን ድርጅት ለማዳከምና ሂዝባላ ተመልሶ የሰሜን እስራኤል ነዋሪዎች የደህንነት ስጋት እንዳይሆን ለመግታትና ለማዳከም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኝ ሲሆን ሂዝባላ ጥሎት የሄደው ፈንጅ ፈንድቶ በዛሬው ዕለት ሁለት የእስራኤል ወታደሮች በደቡብ ሊባኖስ መቁሰላቸው ታውቋል። የመከላከያ ሰራዊቱ ቃል አቀባይ የወታደሮችን መቁሰል ቤተሰቦቻቸው መስማታቸውንና ወታደሮች መቁሰላቸውን ተከትሎ መከላከያ ሰራዊቱ በሂዝባላ መሰረታዊ የቴሮር ማሳለጫ ቦታዎች ላይ ጥቃት ማድረሱን ተናግረዋል። የሊባኖስ ሚዲያዎች ወታደሮች መቁሰላቸው ይፋ ተሆነ ወዲህ የእስራኤል መከላከያ ሰራዊት በሊባኖስ 5 ጊዜ ጥቃት አድርሷል ሲሉም ዘግበዋል። በጋዛ ሰርጥ የእስራኤል መከላከያ ሰራዊት እየወሰደ ባለው የአየር ላይ ድብደባ በዛሬው ዕለት 3 ሰዎች መገደላቸውን የጋዛ ሰርጥ ሚዲያዎች ዘግበዋል። የጥቃቱ ሰለባ ተሆኑት ሰዎች መካከል አንዷ የ10 ዓመት ልጅ መሆኗ የተጠቀሰ ሲሆን አንዱ ደግሞ የጋዛ ሰርጥ የጤና ጥበቃ ሚኒስቴር ዋና ዳይሬክተር ልጅ መሆኑን ተጨምሮ ተጠቅሷል። ተጨማሪ የቆሰሉ ሰዎች እንዳሉም ሚዲያዎች አሳውቀዋል። የቀድሞው የብሔራዊ ደህንነት ኃላፊ ሜጀር ጀነራል ጊዮራ አይላንድ በዮርዳንና ሰማርያ ቀበሌ አካባቢ የሚታየው የደህንነት እጦት በጋዛ ሰርጥ ከሚታየው በእጅጉ የከፋ መሆኑን ተናግረዋል። ለዚህ ሁሉ ትርምስ ተጠያቂው መንግስትና ፖሊሲው ነው። በዮርዳንና ሰማርያ ቀበሌ አካባቢ የሚኖሩ ይሁዲዎችን እንቅስቃሴ እኛ እንደምናውቀው ብጥብጥና ግጭቱን ያየ ዝም ለማለት የመረጠው መንግስት ነው። አካባቢው ተቁጥጥር ውጭ የሆነ መጥቷል። አንድ ቀን መዲና እስራኤል የማትፈልገው የከፋ ነገር መሆኑ አይቀርም። የከፋ ነገር እንዲሆን ዱላ የሚያቀብሉ የፖለቲካ አካላት እንዳሉም ይታወቃል። እኔ የሚያሰጋኝ አሉ ጊዮራ አይላንድ በዮርዳንና ሰማርያ ቀበሌ አካባቢ የሚገኝ ጠላት የሚጎዳን ይልቅ መንግስት እየሄደበት ያለው አካሄድ በእጅጉ ያሰጋኛል ብለዋል። ከእስራኤል ቤተኑ ፓርቲ የፓርላማ አባላት ታሊያ ላንክሪ የታቀደው ሀገራዊ የፓርላማ ምርጫ እስኪጠናቀቅ ድረስ የፓርቲው ሊቀመንበር አቪጊዶር ሊበርማን ቀጣዩ ጠቅላይ ሚኒስትር የመሆን እቅዳቸውን አይተውትም ብለዋል። የፓርላማ አባሏ በአሁኑ ሰዓት ዋናው ዓላማችን ፓርቲውን በማጠናከርና በማሳደግ ለእነሱ የሚወግነውን የፖለቲካ አሰላለፍ ተመራጭና ግዙፍ እንዲሆን ማድረግ መሆኑን ጠቁመዋል። እያንዳንዱ ሰው ፓርቲውን ለማሳደግ ጠንክሮ ይሰራል። ከዛ በኋላ ለምን ሊበርማን ጠቅላይ ሚኒስትር መሆን እንዳለባቸው እንወያያለን። እንደኔ እንደኛሉ የፓርላማ አባሏ አሁን ታሉት የፖለቲካ ሰዎች ሊበርማን የተሻለ ልምድ እንዳላቸው የስላላቸው የጠቅላይ ሚኒስትርነቱን ወንበር እንዲይዙ እመርጣለሁ ሲሉ ተናግረዋል። የፓርላማ አባል አህመድ ቲቢ ደግሞ ከርሽማ ሐመሹተፈት ፓርቲ ሊደረግ ታቅዶ ባለው 26ኛው ሀገራዊ የፓርላማ ምርጫ ጠቅላይ ሚኒስትር ቢናሚን ናታኒዮ ዳግም ተመርጠው የሀገሪቱ መሪ እንዳይሆኑ ፓርቲያቸው የቻለውን ያክል እንደሚያደርግ ተናግረዋል። ቢናሚን ናታኒዮ በቀጣይ የእስራኤል ጠቅላይ ሚኒስትር እንዳይሆኑ ፓርቲያቸው ከዚህ በፊት አድርጎት የማያውቀውን የሚያደርግ መሆኑን አሳውቀዋል። ቢናሚን ናታኒዮን በሚደረገው ምርጫ ከስልጣን ለማራቅ ቁጥራቸው በርካታ የሆኑ መራጮች እኛን እንዲመርጡ ስራዎችን እየሰራን ነው ታሉ በኋላ ጠቅላይ ሚኒስተሩ ከፋፍለህ ግዛውን የሚያበረታቱ ሀገርን ለውድቀት ዜጎችን ለጦርነት የጋበዙ ናቸው ሲሉ በከፍተኛ ሁኔታ ተችተዋቸዋል። አሜሪካ ለሳውዲ አረቢያ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመሸጥ መዘጋጀቷ በእስራኤል የደህንነት ተቋማት በጥሩ አይን እየታየ እንዳልሆነ ተዘግቧል። የደህንነት ተቋሙ ከፍተኛ ስጋት የሳውዲ F-35 የውጊያ አውሮፕላንን በእጇ ማስገባት የእስራኤል አየር ኃይል በመካከለኛው ምስራቅ ያለውን የበላይነት ሊያሳጣ ይችላል በሚል ነው። ምንም እንኳ የእስራኤል የደህንነት ተቋማት F-35 ዘመናዊ የውጊያ አውሮፕላን ለሳውዲያ መሸጡ ለእስራኤል ደህንነት እንከን ያስከትላል የሚል ድምጽ ቢያሰማም የእስራኤል መንግስት እስካሁን በጉዳዩ ላይ ያለው አንድም ነገር አልተሰማም ተብሏል። የአሜሪካ መንግስት ከዚህ በፊት ለሳውዲ አረቢያ F-35 የሚሸጠው ከእስራኤል ጋር ኖርማል የሆነ ግንኙነት ተፈጠረች ነው ሲል የነበረ መሆኑ ቢታወቅም እየወጡ ያሉ መረጃዎች እንደሚያስገነዝቡት ተሆነ ሳውዲያ ከእስራኤል ጋር ኖርማል የሆነ ግንኙነት ለማድረግ ስምምነት ላይ ሳትደርስ F-35ን እንደምትቀበል ነው እየተባለ ነው። እየተወራ እንዳለው ሁሉም የሚሄድ ተሆነ አሜሪካ ለሳውዲ አረቢያ 48 የሚሆኑ F-35 የውጊያ አውሮፕላኖችን እንደምትሸጥ ነው። ፕሬዚዳንት ዶናልድ ትራምፕ የግሪንላንድ ደህንነት ለመቆጣጠር ከዴንማርክ ጋር ስምምነት ላይ ደርሰናል ሲሉም አሳውቀዋል። ከዴንማርክ ጋር የተደረሰው ስምምነት አሜሪካ የግሪንላንድ ደህንነት ሙሉ በሙሉ እንድትቆጣጠርና በአካባቢው በርካታ ቁጥር ያለው መከላከያ ሰራዊት ማስቀመጥ እንድትችል እድሉን ያመቻቻል ብለዋል። የዴንማርኩ ጠቅላይ ሚኒስትር ስምምነቱ በሚቀጥለው ሳምንት በተባበሩት መንግስታት ድርጅት በሚካሄደው ጠቅላላ ጉባኤ ይፈረማል ሲሉ ተናግረዋል። ፕሬዚዳንቱ ስምምነት ላይ መደረሱን ያስታወቁት ባሳለፍነው ለሊት አርብ ለቅዳሜ አጥቢያ ሲሆን ይፋ ያደረጉት ትሩዝ ሶሻል በሚባለው ማህበራዊ ድረገጻቸው ነው። እንዲሁም የግሪንላንዱ ጠቅላይ ሚኒስተር ልክ እንደ ዴንማርኩ ጠቅላይ ሚኒስተር ከአሜሪካ ጋር ስምምነት ላይ መደረሱን አብስረዋል። እንዲሁም ከአሜሪካና ተያያዥ ጉዳዮች ሳንወጣ ፕሬዚዳንት ዶናልድ ትራምፕ ሚዲያዎች ወደ ነጩ ቤተ መንግስት በመግባት እንዳይዘግቡ መከልከላቸውን አስታውቀዋል። ፕሬዚዳንቱ ወደ ቤተ መንግስቱ ገብተው መዘገብ እንዳይችሉ የተከለከሉት ሚዲያዎች ሁሉ መሆናቸውን ገልጸው ሚዲያዎች የተከለከሉትም የውሸት ዜና ስለሚያሰራጩ ነው በማለት ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ተባልደረባችን ታንጋፋው ጋዜጠኛ ራሃሚም አላዛር ጋር ነው። እሱም በስልክ መስመራችን ይገኛል። ራሃሚም እንደምን አመሸ?
1: ሰላም ሰላም ገብርኤል፣ እንዴት ነህ? ሻቧቶ
0: ሻቧቶ ሰላም ነው?
1: አለ አለ እንዴት ናችሁ እናንተ ጋር ኢየሩሳሌም?
0: ኢየሩሳሌም ጥሩ ነው። ዛሬ አየር ንብረቱም የሚመች ነው። ዋናው ነገር ግን ዛሬ ብዙ ጦርነቶችን ነው ልትነግረን የምንችለውና በዚህ እንሰማለን ጦርነት በዚህ ሊከፈት ነው ይባላል። እንደው ከበርካታ ከምንወያይባቸው ጉዳዮች መካከል በየትኛውን ጀምር ራሃሚም?
1: ሰላም ሰላም ብለውን በመርጣ ይሻልህ?
0: ይቻል እንፈልግ ነበር ያው ይቻል ነበር ግን ያው አካባቢያችን በዚህ እየተናጠ ነው ብዬ ነው እንጂ
1: ያለው ሁኔታ ነው የሚያስገድደን።
0: አዎ አዎ
1: ይሆናት ነው። እና እንግዲህ ወደ ሳውዲ አረቢያ ወረድ እንበለና።
0: እሺ።
1: ሳውዲ አረቢያ ሁቲ የሚባሉ የየመን አማጽያን እያዋረዷት ነው የሚታዩት። ሳውዲ አረቢያ ጠንካራ ሀብታም ሀገር ነው የምትባለው። መከላከያ ሰራዊት አላት። በርካታ ዘመናዊ ጦር አውሮፕላኖች አሏት። ሁሉም ነገር ያላት ሀገር እንደዚሁ በ ጉልቀሚስ በለበሱትና
0: እንደዚህ ሽምቅ ተዋጊ በሚመስሉ ትክክል
1: ይሄ ጉልቀሚስ ለብሰው ሰንደል የሚሄዱ
0: በትክክል
1: በትንሽ አነስተኛ ጦር መሳሪያ የሚጠቀሙ የየመን አማጽያን
0: ትክክል
1: ሲያዋርዷት ትልቅ ጉርደት ነው። ምን አደረጉ መሰለህ? እንግዲህ ይኸውልህ የሁለቱ ሳውዲ አረቢያ እና የመን ሰሜን የመን አማጽያን አሉ፣ ደቡብ የመን ደግሞ በሳውዲ አረቢያ ድጋፍ የሚያገኙ ናቸው። ይፋዊ መንግስት የሚባለው ነው እንግዲህ።
0: እሺ።
1: ሌላኞች አማጽያን የሚባሉት እንግዲህ እነዚህ ታችኞች በደቡብ የመን የሚገኙት ከሳውዲ አረቢያ ድጋፍ እያገኙ እነዚህን አማጽያን በጉልበት ያን አካባቢ የያዙትን ወንበዴዎች ወይም ከመንግስት የተገነጠሉ ኃይሎች ለማዳከም እንዲችሉ ሳውዲ አረቢያ እርዳታ እየሰጠች ከዛ አልፎ አልፎ ደግሞ ራሷ ጣልቃ እየገባች ትሞክር ነበር።
0: እሺ።
1: ይሁንና እነዚህ አማጽያን ባልተጠበቀ ሁኔታ የደቡቡን በሳውዲ አረቢያ የሚታገዘውን የደቡብ ይፋዊ መንግስት የመን እያጠቁ ወርደው እስከ ባቤል መንደብ እስከ ቀይ ባህር ባቤል መንደብ የባሮች መስለው ከዚያ ድረስ ለመድረስ ችለው፣ ያ ብቻም አይደለም በሳውዲ አረቢያ ላይ ጥቃት እያደረሱ ነው ያሉት። ቀደም ሲል መካ እንግዲህ የሳውዲ አረቢያ ቅዱስ ከተማ የምትባለው ናት። መሐመድ የተወለደበት ሀጅ የሚባለው የሚሉት የውጭ ሀገር የሚገኙ እስላሞች የሚሄዱበት እና ቅዱስ ቦታ የሚሉት ነው። ያንን ባለፈው ሰሞን ወደዚያ ተኩሰዋል። ዛሬ ደግሞ እንደሚባለው ከሆነ የተለያዩ መገናኛ ብዙሃን እንደሚገልጹት ዛሬ ደግሞ ሪያድ የሳውዲ አረቢያን መናገሻ ከተማ ወደዛም ተኩሰዋል የሚባል ነገር ነው ያለ። አሁን እንግዲህ እንዴት መሰለህ፣ አሁ ሳውዲ አረቢያ ምን ስትል ነው ገና ሶሪያ ወለታች እንዳለ የተያዘችው የተደፈረችው የሚል ጥያቄ አለ። ይህ እንግዲህ ሁለት አይነቶችን ነው እንግዲህ የማየው። አንደኛ ናቂ ወዳቂ ላለ ሀበሻ ያስተርት በመናቅ እና በያላቸው ሀብት በመመካት ቸላ ብለው ስለታዩ ይሆናል ይህን የመሰለ ውርደት የደረሰባቸው።
0: አይደፍሩንም ብለው አስበው ነው ራሃሚም?
1: እንደዚያ ነው። አይደፍሩንም እስከዚህ መካን እስከ መድፈር ሪያድ ወረች የሚረሳ ከተማ እስከ መድፈር ድረስ ይደርሳሉ ብለው ሳውዲዎቹ እየገመቱ አይመስለኝም። ያን በመጀመሪያው ሰሞን እነሱ ተደራግጠው እርዳታ አሜሪካን ብጠይቁ አሜሪካ ሌላ ቦታ የተለያየ ቦታ ግንባር አለ ጦር ግንባር አልችልም የሚመሰጠቻቸው። ከዚያም እንደሚባለው ከሆነ በሚኒስትርም እስራኤልንም ጠይቀዋል ይባላል ሳውዲዎቹ። እስራኤል በበኩሉ በይፋ እርዳታ የምታቀርብ መስላ ፍላጎት የላትም። ምክንያቱም በዚህ በኩል ደግሞ በሆቲን በኩል ሌላ አይነት ተጨማሪ ጦር ግንባር መክፈት አትፈልግም እስራኤል። የያዘውና የህዝባላው ሁኔታ የተረጋጋ እና እስራኤል የበላይነቱን እያሳየች ባለችበት ጊዜ እና ራሷን ማደራጀት በምትሞክርበት ጊዜ እንደገና ሌላ ግንባር ከፍታ
0: ግን ረሃሚም ሳውዲ አረቢያ ሀብታም ነች፣ ቅድም እንዳልከው ብዙ ነገር ያላት ና ሳምንት ሳትዋጋ ከዚህም እርዳታ መጠየቅ ያን ያክል ደካማ ነው እንደ መከላከያ ሰራዊቷ ና ያላት የደህንነት እንትን?
1: አንተ እንግዲህ አንድ ሰው ሀብታም ሲሆን ወይም ደግሞ ስልጣን ላይ ሻፍ የተቀመጠ ማን አለብኝ ማን ይደፍረኛል የመስነት የሚያደርበት ውስጡ ግን ባዶ ነው። እና ይሄ ደግሞ እንደዚያ ነው አልደፈርም የሚል እንግዲህ ጥናጥሮባቸው ሰባ ቀርብ ነው የምገምተው ሳኡዲዎቹ። አሁን እንግዲህ ሌላ የፈለግኩት በመቀጠል እንደምናስታውሰው ከጥቂት ሳምንታት ወራት ሊሆን ነው ቱርክ፣ ፓኪስታን እና ሳኡዲ አረቢያ የጋራ አንዱ ሌላ ሀገር ሲወደው እርዳታ የማቅረብ ስምምነት ተፈራርመው ነበር። አሁን እነዚህ ሁቲሞች ሳውዲ አረቢያን ሲደፍሯት እነዚህ ሁለቱ ሀገሮች ቱርክና ፓኪስታን ዝም ብለው ተቀመጡ የሚለው ነው። እንግዲህ አሁን የሚያሳየው ምንድን ነው እንግዲህ እነዚህም ሀገሮች እነሱ አብረው እንደዚህ ካለ ችግር አብረው ተቋዳሽ ለመሆን ፍላጎት ሳይኖራቸው እንዲሁ ዝም ብለው የከንፈር ግብር እየከፈሉ ለመቀመጥ ነው፣ ጥሩ ሰው መስሎ ለመታየት።
0: የስምምነቱ ፋይዳ ምንድን ነው ረሃሜ?
1: የስምምነቱ አላማማ እንግዲህ ምንድን ነው የሚለው ከሶስት ሀገሮች መካከል አንዱ ሀገር በሌላ ሀገር ቢደፈር በጋራ ሶስቱም ሀገሮች እንዲከላከሉ ነው።
0: አሁን አይታይም ግን ያ ነገር
1: ምንም እነምን ፓኪስታን የለችም፣ ቱርክ የለችም፣ ምንም ማድረጉት ነገር የላቸው። እና ይሄ እንግዲህ የሚያመለክተው ምንድን ነው ራስ ክና ጠናከረ ራስን በራስ ካልተከላከልኩ በስተቀር ምን ምንድን ነው ብለው መጽሐፍ ቅዱስ ራሴ ለራሴ ካልሆንኩ ለራሴ እመራለሁ የሚል አባባል አለ። ይሄ ደግሞ እንደዛ ነው። እንደ እስራኤል እኔ ለራሴ ካልሆንኩ ማን አለኝ የሚል አቋም ስላላት ራሷን መከላከልና ጠላቷን መመከት ይቻለኝ ባት በዚያ ነው እስራኤል። ሌሎቹ ግን ዝም ብለው ይህን አይደለም ሀብታቸውን ተንተርሰው ያ ዶላሩና የነዳጅ ያላቸው ነዳጅ በርሜል የሚከላከልላቸው መስሏቸው ይህን ከመሰለ ድክመቷ ይደርሳሉ። እና አሁን እንግዲህ ይኸውልህ እነዚህ በፋርስ ባህረ ሰላጤ የሚገኙ አገሮች በአጠቃላይ የአረብ ኤሚሬት እና ኩዌት እና ካታርም እንደዚሁ ካታር እንኳ ማሰፋሪ ሀገር ናት። እነዚህ አሁን ቀደም ሲል ኢራን ወደ እነዚህ ሀገሮች ረዥም ርቀት ተወንጫፊ ሚሳይል በተኮሰችበት ጊዜ መከላከል የቻሉት ከእስራኤል በተቀበሉት ኪታል ባርዘል በሚባለው ጸረ ሚሳይል ነው።
0: ኦኬ።
1: እና ያንን ያውቃሉ። እንግዲህ አሁን ኩዌትም የዚያ ወጣ ደርሶባታል። አሁን እንደሚባለው ከሆነ ኩዌት እዚያ ክልል የለችም። ከዚህ የአብርሃም ስምምነት ከሚባለው ከዛሬ 5 ዓመት በፊት የተፈራረሙት ሀገሮች ኩዌት የለችበትም። አሁን በጦርነቱ ጊዜ ማለት ኢራን በተኮሰችበት ጊዜ ወደ ኩዌትን እየተከላከለች ከእስራኤል ባገኘችው በተቀበለችው መሳሪያ ነው። እና አሁን ይህንን ስለምታውቅና ሌሎች ሀገሮችም ምን ይባላል ያ እያባል ከጅባሪ የሚባል ነገር አለ
0: አሜሪካን ተማምነው ነበር።
1: አዎ። እና እንደዚያ ነው። እና አሁን ከእስራኤል ጋር መቀራረቡ ይሻለናል። እስራኤል አስመስክራለች የበላይነቷን በዚህ አካባቢ ብቻ ሳይሆን በዓለም አቀፍ ደረጃ በጦር ኃይሏና በጦር ስልጧ የበላይነትን አስመስክራለች። እና ስለዚህ ከእሷ ጋር መቅረቡ እንጂ መራቁ ይወዳናል የሚል ስም ስላደረባቸው ኩዌት አሁን ውስጥ ውስጡን ከእስራኤል ጋር ለመነጋገር ጀምራለች
0: የሚባለው ለዛ ነው ማለት ነው። እንደዚህ አይነት መረጃ እየተሰማ ያለው ለዛ ነው ማለት ይቻላል።
1: ለዛ ነው።
0: እሺ።
1: እና እንደዚህ ያለ እንትን እያደረባቸው ነው የሚገኙት። አሁን የሁቲን ይህን የባቤል መንደብን ወሽመጥ የባህር ወሽመጥ መያዛቸው እና ሳውዲ አረቢያን መድፈራቸው ብቻ ሳይሆን ሌላው ደግሞ የሚጎዳው ባለ ነገር መሰለ ግብፅን ነው። ግብፅ በዚህ አካባቢ ጠንካራ መከላከያ ሰራዊት አላት። በርካታ ዘመናዊ ጦር መሳሪያ አላት የምትባል ሀገር ናት። ይሁንና ሁቲሞች ይህን የባቤል መንደምን ሲዘጉት ከአረብ ባህርና ከህንድ ውቅያኖስ በኩል ማለት ከሩቅ ምስራቅ እስያ ተነስተው ወደ ምዕራብ አውሮፓ የሚያልፉ የንግድ መርከቦች በባቤል መንደብ አቋርተው በቀይ ባህር አድርገው ስዊዝ ካናል ነው እንግዲህ የሚደርሰው። ስዊዝ ካናል ከዚያ ሲደርሱ ግብጾቹ ከእነዚህ መርከቦች በርካታ ቀረጥ ነው የምትከፈለው። አሁን ግብጾች በቢሊዮን በሚቆጠር ብር አጥተዋል በዚህ ምክንያት በዘጋቱ ምክንያት ቀደም ሲል እና ይሄን ያደረጉባት ይያሉ እነዚህ በቅርብ የሚገኙ ሆቴሎች ግብጽም ምንም ባይ ነገር ያደረገችው ዝም ብላ ተቀምጣለች እና ይሄን ያሳየው ምንድነው እንግዲህ ተፈራርተው መኖር ነው ሆኖ ያለው ሌላው ያደርግልን የሚል እንጂ መስራታቸው በራሳቸው አለ ማለት እስራኤል እንደሆነ ነው ሁሉም እያጨበጨበ ነበር የሚነሳ ውድማት እና ጥፋት ከመደረገጽ ትመለስ ያለባት ብለው የድሮ መፈክር ነበራቸው። አሁን ያው ላይ የከሰመ ሌላ አመለካከት እያዙ ያሉ በእስራኤል በኩል እና አሁን ሰታያቸውን ዛረቦች እነሱ በነሱ የማይደጋገፉ ተዛዝሮ ሆነዋል። ይሁን እና በዚህ አካባቢ በተለይ በዚህ አካባቢ ተጠለዩ መሰረት ውልበታም ካልሆንክ ኃይለኛ ካልሆንክ ጠንካራ ካልሆንክ ትጎዳለህ
0: በጣም። ሌላው እንደ ወራሃሚም ስለ ሳውዲ አካወራ ናይቀር ሳውዲ ከአሜሪካ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመግዛት እንደ ተፈቀደላት እየተወራ ነውና ይሄ ነገር በእስራኤል የደህንነት ተቋማት በጥሩ አይን የሚታይ አይደለም ይባላል። ምክንያቱም የእስራኤልን በመካከለኛው ምስራቅ የበላይነት ሊሰብሮ ይችላል የሚባል ስጋት አለ። ይሄስ እንዴት ይታያል?
1: እስራኤሎቹ እየተቃወሙ ነው አሉት። ይሄንም ቀደምም ታስቦ ነበር እንደገና ተዘንግቶ የነበረው ሁኔታ ደሰ ደግሞ እንደገና እንግዲህ ይሁን እነዚህ ሆቲሞች ሳውዲ አረቢያን በተፈሩበት ጊዜ አሁንም እየተፈሩ ባሉበት ሰዓት ሳውዲ አረቢያዎች አሜሪካን እንዲውቸላ ስትል እስራኤልም ያው በይፋ ከሆቲም ጋር መዋጋት ስላልፈለገች በምስጢር ከቻይና ጋር መገናኘት ጀምራል ሳውዲ አረቢያ የሚባል ነገር ተወርቶ ነበር። እንግዲህ አሁን ይሄ ከሆነ ቻይናዎቹ ወደዚህ አካባቢ እግራቸውን እንዲያስገቡ አሜሪካ አትፈልግም ፈጽሞ። ይህ አካባቢ በአሜሪካ ቁጥጥር ስር በአሜሪካ የበላይነት እንዲስተዳደር ነው እንጂ የአሜሪካ ተፎካካሪ የሆነችው ቻይና ወይም ሩሲያ እንዲገቡ አትፈልግም። ስለዚህ ያ እንዲያሆን ይመስላል እንግዲህ የናይሮቢ አውሮፕላኖች ለሳውዲ አረቢያ F-35 እንዳሉትን አውሮፕላኖች $24 ቢሊዮን ለመሸጥ ፍላጎት እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ወይም ስቴት ዲፓርትመንት ይፋ አድርጎታል። ይህን ጥያቄም በኮንግሬስ እንዲጸድቅ ለኮንግሬስ አቅርቦታል ነው የሚባለው። እንግዲህ አሁን እንግዲህ ሆነ ይሄ ቀረበ እንጂ አውሮፕላኖች ተዘጋጅተው ተሰርተው ወደ ሳውዲ አረቢያ እስከሚገቡበት ድረስ ቢያንስ ከ4-5 ዓመት ይወስዳል።
0: አዎ አዎ ልክ ነው።
1: ያ አንዱ ነው። ሌላው ደግሞ እነዚህ አውሮፕላኖች በአሜሪካ ካምፓኒ የተሰሩት እንደተሰሩ የሚሰጣቸው ለሳውዲ አረቢያ፣ እስራኤል ግን ከተረከበች በኋላ እነዚህን አውሮፕላኖች በራሷ ቴክኖሎጂ በራሷ ዘመናዊ ችሎታ አርቅቃ የምታዘጋጃቸው ያ እንግዲህ ከአሜሪካ ጋር አስቀድማ የምታደርገው ስምምነት ነው እና እነዚህ አውሮፕላኖች በእስራኤል ተሻሽሎ የሚሰሩ ስለሆኑ የሳውዲ በላይነት አሁንም ቢሆን አይቀነስም የሚል አመለካከት ነው ያለ።
0: መልካም። ሌላው አውሮፓውያን ሩሲያ ጥቃት አድርስብናለች የሚል ስጋት አላቸው ተብሎ ዛሬ ሲወራ ውሏል። ሩሲያ ለምን በአውሮፓ ላይ ጥቃት ማድረስ ትፈልጋለች? የአውሮፓውያን ስጋትስ ምን ያክል እውነት ነው እየተወራ እንዳለው? ረሃሜ
1: ፈርተዋል። አውሮፓውያኖቹ አሁን እየፈሩ ነው ያሉት። ይኸውልህ አውሮፓውያኖቹ በጣም የፍርሃት ሁኔታ ነው እያሳዩ ያሉት።

0: አቋም ይዘው ገንዘቡን እየቀነሱ ነው አሜሪካ እና አውሮፓዎች ብቻቸው የመቀረት ሁኔታ እየታየባቸው ነው። ይህ እንግዲህ ብቻ ሳይሆን የሩሲያና የዩክሬን ጦርነት የምናውቀው ነው። ምዕራቦቹ አውሮፓዎቹ በተለያየ መንገድ ዩክሬኖችን ይረዳሉ የሚል ቁጣ በሩሲያ በኩል አለ። አሁን እንግዲህ ነገ ሰኞ ሩሲያ ውስጥ ብሔራዊ ፓርላማ ምርጫ ላይ ዱማ ይሉታል በነሱ ቋንቋ ምርጫ አለ። ይሄ ምርጫ ካበቃ በኋላ ፕሬዚዳንት ፑቲን ፖሊሲያቸውን እንደገና ቀይረው ጠንካራ የሆነ ፖሊሲ ይዘው በተለያዩ ዘዴዎች በተለይ በምስራቅ አውሮፓ የሚገኙትን ወደ ሩሲያ ቀረቤት ያላቸውን ከ27ቱ የአውሮፓ ህብረት አባላት አገሮች መካከል እነሱን ለመጉዳት በተለያየ ዘዴ ለመጉዳት ይፈልጋሉ የሚል ጥርጣሬ ነው ያለ እና ይህ ሁኔታ እንግዲህ ይኸውልህ አንዳንዴ ኃይል ራሱ ድክመት ነው። ምን መሰለህ ድክመት የሚያስከትለው አሁን ሩሲያ እንግዲህ ካሉት አምስቱ አያላ መንግስታት መካከል አንዱ አለች እንግዲህ ይሄ ማለት እንግዲህ በሌላ ቋንቋ የኒውክሌር ጦር መሳሪያ አላት ማለት ነው። እና ይሄ ያላት ያ በዛ በተጠቀምሮ ሩካ ዩክሬንስ ኮንትራስ አላት ነበር መካረጋ ጨረሳ ነበር። ግን ማደጋችሁ ማለት ስለማችሁ አሁን እንግዲህ ባላት ይሄ ምንድን ባለው አንተልኝ
1: አቅምና መሳሪያ
0: አዎ መሳሪያ የመጠቀም ይችላልበት መሳሪያ ኮንቬንሽናል ወርፈር ይሉታል የተቀባይነት ያለው የጦር መሳሪያ በጦር መሳሪያ መጠቀም ማለት ነው እንግዲህ እና የኒውክሌር ሲሆን ግን መጠቀም ያለበት በጦር መሳሪያ ነው። እና በዚያ ብቻ እየተጠቀመች ያለችው በዚያ ነው እንግዲህ ዩክሬን እችን ሀያላ መንግስት ከአምስቱ ሀያላ መንግስት ከባሉት መተፈራጅ የሆኑ ሩሲያን ይህን ያህል ጊዜ የተዋጋች ያለችው። ስለዚህ ይሄ አንዱ ድክመት ሆኖባት ያለው ለሩሲያ ይሄ ነው እንግዲህ። ስለዚህ ዩክሬንን ለማዳከም የምትችለው እነዚህ የአውሮፓ ሀገሮች በማስፈራራት እርዳታ እንዳይሰጡ በማድረግ በዚያ በዚያ ነው የሚል ጥርጣሬ ነው ያለ። እንግዲህ እነዚህ የአውሮፓ ሀገሮች ቀደም እንዳልኩት የስደተኞች መናኸሪያ ሆነው አሉት እና ስታየው ዛሬ እዚያ በርካታ የተለያዩ ሀገሮች የገቡ ስደተኞች በተለያዩ የህብረተሰብ አካል ሁነው በተለያዩ ፖለቲካ ተጽዕኖ እያደረጉ ነው የሚገኙት እና ይህ ሁኔታ ቀስቀስ እያለ አሁን ለምሳሌ የምናየው ነው ስሜት ወደ አሜሪካ ምሬድ አሁን አሜሪካ እንደ ድሮ አይደለችም። አሜሪካ የድሮ የአሜሪካውያን የሚመሯት ሀገር አይደለም ሆናለች አሁን እንደ ለምሳሌ ማንስ ጫምጣል
1: የሜምዳኒ
0: ኢኖከን ተባ ሜምዳኒ ስለምሳሌ ብንወስድ ስከይ ድረስ አደረሰ ሰላም ኒውዮርክን ያው ከንቲባውን የሚመራ እና በቺካጎም እንደዚህ ደግሞ አንድ አለ በሚሽገን ቺካጎ እና ይሄን የመሳሰለ በተለያዩ ሀገሮች የምዕራብ ሀገሮች ይሄን የመሳሰለ ችግር እየታየሩ አሉት። ባለፈው ጊዜ እናስተዋሰለን አሜሪካ ያውን ለአድማ የተካሄደው በተለያዩ
1: ካምፖች
0: ያው ለቅስቀሳ ያደረጉት ነገር ናቸው እዚያ የሚማሩ ስለዚህ በብዛት
1: አዎ እንድክና
0: እና እነሱ ናቸው። ሌላው ደግሞ ያው ሌሎች አረብ ሀገሮች ሀብታሞች ናቸው በሀብታቸው እየገዙ ነው የሚጠቀሙ አሉት። በዚያ ነው እንግዲህ ለአንዳንዱ የጭንቅላት እድል ይሰጠዋል እግዚአብሔር አንዳንዱ ደግሞ
1: ለሀብታቸው ልክነ። ሌላው እንደው ምን ያክል ተጽዕኖ ይፍጠር አላውቅም። በዛሬው ቀን የኢንዶኔዥያው ፕሬዚዳንት ከዛሬ አመት በፊት እስራኤል ደህንነቷን መጠበቅ አለባት ብለው ከእስራኤል ጎን የነበሩ እንደውም በኢቭሪት ሻሎም ብለው የተናገሩ ዛሬ ግን ፍልስጤማውያን ነጻነታቸው ማግኘት አለባቸው ሹክራር ፍልስጤን የሚባል ንግግር ተናግረዋልና ይሄ ነገር እንደው በአንድ አመት ውስጥ ይሄን ያክል ለውጥ እስራኤልና ኢንዶኔዥያ ምን ቅራኔ ውስጥ ገብተው ነው ወይስ ምንድን ነው እንደው በደንብ ተመልክተው ተሆነ ራህም?
0: አልተመለከትኩትም ግን እኔ መቼም እንግዲህ እዚህ ያለ ሳየው ይኸውልህ ኢንዶኔዥያ በዓለም ከሚገኘው የሰላም ሀገሮች በአንደኛነት እንትን የምትገኝ ሀገር ናት። በርካታ
1: ቁጥር ያላቸው
0: ለማመለከት የሚኖሩበት ሀገር ናት። ይህ በእንዲህ እንዳለ ቀደም ሲል ተወርቶ ነበር

0: ዩኒቨርሲያ ፕሬዚደንት ወደ እስራኤል እንደው ይመጣሉም ተብሎ ተገምቶ ነበር። ያስተወሰን ቢሆን እና እዚያ ደረጃ ደረሰው ነበር። አሁን አለርል አንዳንድ ሰቦን የጊዜያዊ ሰሞንተኝነት አይደለም አንድ ነገር ስታይ እዚያው ነው የመጨመር የመገመር ባህሪ ያደረባቸው አንዳንዶቹ።
1: አዎ የሆነ ትሬንድ ነገር ይዛሉ።
0: እንደ ትሬንድ ነገር አዎ። እና ከዚያ አብሮ እንደ ቦይ ውሃ አብሮ የመጓዝ ሁኔታ አለ። እና ይህም ደግሞ ከዚያ ጋር የተያዘ ነው መስሎ የሚታየ እንጂ ውስጥ ውስጡን ከእስራኤል ጋር እንደዚህ ዋን ተጣልቶ ተካረዋል። እስራኤልን የተለያየ መለክ ላይ ያሰጣሉ ምናምን ብዬ አልገመተም።
1: አሎ
0: አቤት።
1: አዎ አንተ ጋር ነኝ። እሺ።
0: እና እንደዚያ ነው መስሎ የሚታየኝ ሁኔታውን።
1: አዎ
0: መልካም። ምን እንደሆነ ተለቀ እየማላየውጥም።
1: አይ ያው ነው አሁን ብዙም መግለጫው ይሄን ያክል በዚህ የተነሳ ነው ምናምን የሚያለ እንደው ከአንድ አመት በፊት ከእስራኤል ጎን ነበርኩ የሚሉ መሪ አሁን እንደዚህ ሲሉ ነው እንጂ እንግዲህ ነገ ነገ የሆነ ነገር ካለም ቀስ ብሎ ይወጣል በዚህ ምክንያት ነው ይባላል። ያው
0: ብዙ ሀገሮች እስራኤልን ያኔ አብረው እስከዚህ ድረስ መጥተው እንኳን ያን ችግሩን ሁላ ተመልክተው አስመለሱ። እንደገና አቋማቸውን ቀይረው ዛሬ እስራኤል አቋም እስራኤልን ደብዳቤ እስራኤልን ተወቃሽ አድርገዋታል ባለም መድረክም በተለያዩ ዓለም አቀፋዊ
1: ትክክል። አዎ አዎ አዎ። እንደው አዲስ ሳምንት ነው እየጀመርን ያለ ነው እና ረሃሚም እንደማጠቃለያ የምትለው ነገር ካለ
0: ነውል። እንግዲህ አሁን ሁላችንም ሁሉም የሚመለከተው ይሄ ምርጫውን ጉዳይ በተመለከተ ነው።
1: አዎ
0: እንግዲህ የምርጫውን ጉዳይ በተመለከተ ቅስቀሳው ቀስ በቀስ እየጀመረ ያለ ሁሉም እያንዳንዱ ፓርቲ እኔ ከንስቲቱሽናል አለው እያለ ራሱን በጥሩ ሁኔታ ማቅረብ ነው ጥረት እያደረገ ያለው። ይህን እንግዲህ እኛ በሙያችን የተከታተለን ጥራትና ብቃት ያለው ታማኝ የሆነ የማያደላ ዘገባ ማቅረብ እንዳለብን ነው የምመክረው።
1: በትክክል ረሃሚም፣ ባልደረባችን አንጋፋው ጋዜጠኛ፣ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ሳምንት። ሻባቶ ባይ። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ተባልደረባችን ጥላሁን መልኬ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸ? ጥላሁን ስልክህ በደንብ ባይሰማም ቦታ አሁን ይሻላል።
2: ሰላም ብያለሁ ለአንተም ብርሃሚም ለአድማጮችን።
1: መልካም መልካም። ሰላም ነው? እንዴት ነህ?
2: እግዚአብሔር ይመስገን።
1: መልካም። እንግዲህ በሀገራችን እንጀምር። በይሁዳና ሰማርያ አካባቢ የሚታየው ብጥብጥ በተለይ የደህንነት ሰዎች እስራኤልን ወደማትጠብቀው የከፋ ነገር ይወስዳታል ብለው መረር አድርገው የሚናገሩ የደህንነት ሰዎች እየተሰሙ ነው። እና በይሁዳና ሰማርያ አካባቢ ባለው እንጀምር እስኪ ጥላሁን።
2: ሞላበት ቦታ ነው። በይበልጥ ደግሞ በዓሎች የተለያዩ የይሁዳ በዓል ሲመጡ ሁኔታው በጣም የሰጋ ሀፊ ከመሆኑ የተነሳ ውጥረቱ እንዳለ ነው። በእርግጥ ገብርኤል እንደው ከዜና አውታሮች የምንሰማው ከፊሉ ይሁን እንጂ በይሁዳና ሰማርያ አካባቢ ያለው ሁኔታ ሽብር ፈጠራ አድርጌ መከላከል የመከላከሉ የሚሰራው ስራ በጣም በጣም በጣም ሰፊ ነው። ማለት በይሁዳ ባለ ሽብር ፈጠራ ለመፈጸም ከመፈጸሙ በፊት ድሮ ከተፈጸመ በኋላ ነበር እርምጃ የሚወሰደው። አሁን ግን ገና ከመምጣቱ በፊት የሚንቆላሽበት ሁኔታ አለ። ያን ዳታ ግን ለመገናኛ አውታር በየቀኑ ቢነገር ኑሮ እንጃ ዜጎችም ድንጋጤ ውስጥ የመግባት ከለዛም ይሆናል። አይነገር ከሚነገረው የማይነገረው ይበልጣል። እዚህ ላይ ደግሞ መመልከት ያለብን ከ2011 ዓ.ም ወዲህ በይሁዳና ሰማርያ በይሁዳውያን ላይ ፍልስጤማውያን የሚያደርሱት የሽብር ፈጠራ ድርጊት ቁጥሩ በጣም ቀንሷል። በጣም ከሚገባው በላይ ድሮ በየቀኑ ይሁዳውያን ተገደሉ፣ ተቆሰሉ የሚል ዜናዎችን እንሰማ ነበር። አሁን በከፍተኛ ሁኔታ ያው ዘመኑ ቴክኖሎጂ የተሞላበትና እንደገና እስራኤል ከደረሰባት በደልም ያው ትማራለች፣ መልሳ ደግሞ ራሷን አስቀድሞ መከላከል በሚል ብዙ ብዙ ነገሮች ይሰራሉ። ከዚህ ጋር ተያይዞ እንደውም ዛሬ የመከላከያ ማለት የጦር ኃይል ፊት አዛዦቹ ሊያዛምር የእስራኤልን አጠቃላይ የጦር ኃይል ባህር ኃይልን፣ እግር ጦሩን፣ አየር ኃይልን በከፍተኛ ሁኔታ በተጠንቀቅ ላይ እንዲሆን። ምክንያቱም በታሪክ እንግዲህ ከአንድ ሁለቴ የኪፑርን ወይም ፈሰሮን በዓል ወይም ጾም በተመለከተ ብዙ ጠላቶቻችን የፈጠሙበት ሁኔታ አለ። ከዛ የደረሰን ወይም ያለን መረጃ ኑሮ ሳይሆን በዜጎች ወይም በሀገራችን ላይ ሊደርስ የሚችል ኖሮ ሳይሆን ግን መጠንቀቅ ይገባናል በሚል በቀጥታ ችግር ከተፈጠረ አስቸኳይ መልስ እንዲሰጥ በመከላከያ ኃይሉ አየር ኃይልም ሆነ ባህር ኃይል ድናምድሩ አጠቃላይ ማለት ነው መመሪያ ሰጥቷልኝ። አጭር ዛሬ ወጣት መግለጫ ነው ምን ማለት ነው? ያው አገሪቱ ደህንነት ለመጠበቅ ሲባል ለምሳሌ አየር ኃይሉ በየቀኑ በተደጋጋሚ ከሚቀመጡት ማለት የታጠቁ የጦር አውሮፕላኖች ቁጥራቸው በጣም ሰፊ የሆነ ቁጥር እንደተመደበ አየር ኃይሉ ባህር ኃይሉ አጠቃላይ የሀገሪቱ ክልል ማለት ነው በሌት ተቀን በተጠንቀቅ ያንን ለፈለኩት ምንድን ነው ከባህሉ ጋር በተያያዘ ያው ሀገሪቱ ነን ዜጎች ባህሉን ጀምረው እንዲጨርሱ ከማድረግ ደርሳ አሁን ይህ ከይሁዳ ነሳ አማሪያ አካባቢ ይሁል ብጥብጡ እንዳለ ቢሆንም እንዳልኩት ቢንኮላሽም ግን አሁንም ቢሆን ምናልባት አስከፊ የሆነ እንዲሁም ከያዝነው ጦርነት የባሰ እዚህ ከጎራብተውን የሚኖሩ ከሁለት ሚሊዮን በላይ የፍልስጤማኖች አሉ ጋዛ ውስጥ ካሉት በተለየ ሁኔታ ማለት ነው። እነሱ ምናልባት በተለያዩ ምክንያቶች የሐማስ ድርጅት ኮተኮታቸዋል ከኢራን ድጋፍ የተደረገላቸው ብዙ እንደገና የዳይሽ እና የሌሎች ሽብር ፈጠራ ድርጅት አይዲዮሎጂ የሚከተሉ አጠቃላይ በእስራኤል እና በይሁዳዋን ላይ በጣም ጥላቻ አላቸው ብዙዎቹ አሉ። አንድ ላይ በመሆን ምናልባት ይበልጥ ደግሞ ይበልጥ ከራሳችን ከኛ አብራቸው ወጡት በአካባቢው እንዲኖሩ በጣም አክራሪ ይሁዳውያን በፍልስጤም ዋል የሚያደርሱት የማቃጠልና የመግደል ሽብር ፈጠራ ድርጊት ያተያይዞ ምናልባት ሶስተኛው የአረብ አመፅ ሊነሳ ይችላል የሚል በመከላከያ ኃይሉ ከፍተኛውን ስጋት አለ። ለዚህም ሲባል ብዛት ያለው ወታደሮቻችን ወደ ቦታው የተላኩበት ሁኔታ አለ። በጣም ብዙ ወታደሮች በቦታው ይገኛሉ ምክንያቱም ፍራቻው ስላለ ነው። አሁን ያን አስቀድሞ ለመከላከል ምናልባት አመት ከተነሳ እንዴት ማፈን እንደሚቻል በሚል እና አንዳንድ የተቀፍካቸው የጦር ጀነራሎች ከአሁን በፊት የነበሩት የቀድሞ የጦር ጀነራሎች የሚጠቁሙት እንዲሁ አይደለም ስለሚያውቁትና ደግሞ በዚህ ዙሪያ ጥናት ስለሚያደርጉ ነው። አካባቢው በጣም ማለት ከዚህ መጠነው አስቀድሞ መጠንቀቅም ከሚል የተነሳ ይበልጥ ግን ለእስራኤል እነዚህ የጦር ጀነራሎችም ሆነ ሌሎች ፖለቲከኞችም ሌሎች ባለስልጣኖችም የሚጠይቁት ምንድን ነው የሚናገሩት መንግስት በዛ ላይ ከፍተኛ የሆነ ስራ መስራት ይገባል። ምን ማለት ነው? ይኸውልህ ገብርኤል በይሁዳና ሰማርያ አካባቢ ይኸውልህ ከግማሽ ሚሊዮን በላይ የሚሆኑ ይሁዳውያን አገሪቱ እውቅና ሳሰጣቸው ቤታቸውን ሰርተው ይኖራሉ። ያን እንግዲህ የተወረረ መሬት ነው በሚል ብዙ ትችትም ይደርስብናል። አሁን በትክክል ወደ 180 የሚሆኑ የይሁዳውያን ሰፈሮች ፈቆተው ያው መንግስት እውቅና ባይሰጥም እንግዲህ የሚኖርበት ሁኔታ ሊያልኩ ከግማሽ ሚሊዮን በላይ የሚሆኑ ዜጎች ተጨማሪያው ስልጣን ላይ ያለው መንግስት በነበረበት ወቅት ተጨማሪ ወደ 84 የሚሆኑ መኖሪያ ሰፈሮች ተሰርተዋል። በፍልስጤማውያን ዘንድ በሌሎች ዓለም መሪዎች ዘንድ አሁን እየተተቸል እየተጣላን ያለው ለምን ትገነባሉ በሰው መሬት ለምን ትሰራላችሁ የምንባለውም ለዚህ ነው። ተመልከት 84 ማለት ነው ሌላ ወደ 140 የሚሆኑ
1: ይሄንን መንግስት እንደዚህ ብለው የሚተቹ ሰዎች ለምን እንደሆነ ይገባኛል። ግን አሁን ያለው መንግስት ሪዮት ዓለሙ አቋሙ ሀገሪቱን ማስፋፋት እስራኤል ሽሌማ የሚለውን ማሳደግ እንደሆነ ይታወቃል። እና ይሄን መንግስት መርጦ እንደገና መተቸቱ እንዴት ሊሆን ይችላል?
2: ጥሩ ጥያቄ ነው። ግን እዚህ ለጥያቄ ወል ገብርኤል ቢተቹት መራጮች እኮ አይደሉም።
1: ሎ በትክክል መራጮች ግን ዜጎች አሁን ለምሳሌ
2: ዜጎች ሌሎችም የሚቃወሙ አሉ። ይሄንን የማይመለከቱ ለምሳሌ ተቃዋሚ ፖለቲካ ፓርቲዎች ግን ከዚህ ካሉት እስራኤላውያን ዜጎች ውጪ ከፍተኛ ትችት እየደረሰብን ያለ በአውሮፓ ዓለም በምዕራቡ ዓለም ነው። ባለፈው ሳምንት አቃለህ ወደ 12 የሚጠጉ የአውሮፓ ሀገራት እንግዲህ እስራኤልን የኢኮኖሚ ማዕቀብ በይበልጥ ደግሞ በይሁዳና ሰማርያ በምስራቅ ኢየሩሳሌም እና በጎላን ተራራ የሚመረቱ ምርቶችን አንገዛም ሲሉ እና በውጭ ዋል እንድትችበት ሁኔታ ነው። አሁን ቅድም የጀመርኩ ለመጠያል ከተጨማሪ 84 መኖሪያ ወደ መሳርባ የሚሆኑ እንዴት ነው የሆነ ጎጥ ላይ ሆነው የሆነ ጊዜው መጠለያ በማድረግ እየተመሰረቱበት ሁኔታ አለ። ይህን የውጭ ዓለም ሲመለከት ከፍተኛ በዚያ
1: ወረራ እንደሆነ ነው የሚገነዘበው።
2: አዎ በጥሩ አይን አንታየ። ይህ ብቻ አይደለም፣ ሌላ ወደ 100 የሚሆኑ እንዴት ነው ልክ ድንኳን መጣማል በእንደዚህ አይነት ሁኔታ በየጊዜው ደግሞ የሚገጠሙና በሚፈርሱበት ሁኔታ አሁን ይህን ሲያዩ ቅድም ያልከዋለ የቀኙ ሮታ ለሚከተለው መንግስት ስልጣን ላይ ሲወጣ መንግስት እንግዲህ ሙሉ በሙሉ እንኳን ባይደል ግን ከነዚህ ውስጥ ያሉት በጣም አክራሪዎቹ እንደ ቤንግብርና ስሞትሪች አላማቸው በይበልጥ ገንዘብ ሚኒስትሩ በታለ ስሞት አላማቸው ይህ ነው፣ እስራኤልን ማስፋት ከሚል የሚሆኑትን ነገሮች የውጭ ዓለም አይወድልም። አሁን እነዚህ ነገሮች ተደምረው እዛ አካባቢ የሚኖሩትኝ ኑሯቸው ከተጎሳቆለ ለማስታወስ ያህል እንግዲህ ወደ አካባቢያቸው መጥተው ስራ መስራት ተከልክለዋል። ህይወታቸው እንዴት ነው? ያው ምንም እንኳ ያው በእስራኤል በኩል እንደ ሽብር ፈጣሪ እምነቱ ባይኖረንም ግን ይህ እነሱ ህይወት ሌላ መጥፎ ደረጃ ደረሰ ማለት ነገ ከነገ በኋላ ልሙት ብለው በሽብር ፈጠራ ድርጊትና እንዴት ነው ሌሎች አመጽን ያነሳበት ሚል የእስራኤል መከላከያ ኃይል በከፍተኛ ሁኔታ እንደውም ባጀት የሚመደብልኝ የጦር ኃይልም ያንሳኛል በማለት ለመንግስት አቤት ተው ያቀርባል ያን ተመልክተው ነው ቀድም ያልታቸው የጦር ጀነራሎችና ሌሎቹ ይህ ነገር ለማጥፋት የተበተም ይባላል።
1: በትክክል ሌላው ዛሬ በደቡብ ሊባኖስ በሚገኘው በእስራኤል መከላከያ ሰራዊት ላይ የተቀበረ ፈንጅ ፈንድቶ በሁለት ወታደሮች ላይ ጉዳት አድርሷል። ከዚህ ቀጥለ ደግሞ ወደ አዛ ተወርዳለ። አዛ ደግሞ በእስራኤል አየር እንደ ጋዛ ሰርጥ ዘገባዎች የእስራኤል አየር ኃይል በወሰደው ጥቃት 3 ሰዎች ተገድለዋል የሚል መረጃ አለ። ይሄን እስኪ ከሊባኖስ ጀምረህ ወደ ጋዛ ሰርጥ እንውረድ እስኪ።
2: እንግዲህ እስራኤል በሊባኖስ ያላትን ከቦታው አልወጣ ማለት ሁኔታ ያው አሁንም ባንክሮ ማለት በፍጹም አጠይቁኝ ያለች ነው። ምክንያቱም ምንም እንኳን ጎን ለጎን የተለያዩ ድርድሮች ቢካሄዱም በአሜሪካ ሸማጋይነት እስራኤል ከቦታው ጦሯን አታወጣም። በሚገርም ሁኔታ ደግሞ አሊታሄር የተሰኘውን የኮረብታማ ቦታ በደቡብ ሊባኖስ ለ20 ዓመት ያህል ከኢራን ድጋፍ በመግኘት የህዝቡላ ድርጅት የገነባውን የምድር በታች ምሽግ ከተማ ማለት ይቻላል እሱን እንግዲህ ያው የተቆጣጠረችበት ከዛም አልፎ ያፈነዳችበት ሁኔታ አለ። አልፎ አልፎ እስራኤል ጦር ኃይል አንዳንድ ቦታዎች የጦር መሳሪያዎችን ወይም ምሽጎችን በሚፈተሽበትና ወደ በሚገባበት ወቅት እንደዚህ ተጠመዱ ፈንጆች በመፈንዳት ወታደሮቻችን ለጉዳት ያደርሳሉ እንዳልከው እንግዲህ ሁለት ወታደሮች የቆሰሉበት ሁኔታ አለ። ይህ ሁኔታ አሁንም ጦርነት ላይ እስካለን ድረስ በህይወትም እንዴት ነው ምንም እንኳን እንደነበሩ ባይሆንም ወታደሮቻችን ላይ መጥረኛ የሆነ ስጋቱ አለ። ምክንያቱም የህዝቡላ ድርጅት አሁንም ቢሆን እጁን አጣጥፎ አይቀመጥም። የቀበራቸው ያስቀመጣቸው የደበቃቸው ብዙ ፈንጆች አሉ። መኖሪያ ቤቶች ውስጥ ትገባ ኮሌጆች ያሉበት ቤት ተፈነበት የጦር መሳሪያ ፈንጅ የተቀመረበት ሁኔታ አለ። ጥቷን ለዜጎቹ አይጨነቁ በእንደዚህ አይነት ሁኔታ እስራኤል መከላከያ ወደ ቦታው ገብቶ በፈትሽበት ጊዜ የመፈንዳት ሁኔታ አለ። ይህ ደግሞ በአዛ በይበልጥ አዛ ውስጥ በጣም ወታደሮቻችን በከፍተኛ ሁኔታ የተጎዱበት ሁኔታ አለ እና ጠላቶቻችን ይህንን ከማድረግ ወደ ኋላ አይሉም። ወደ ደቡብ ሲሄድ የአዛን ተጨባጭ ሁኔታ 3 አልክንጅ ገብርኤል 6 ደርሷል። የሟቾቹ ቁጥር ወደ 6 ደርሷል። አጠቃላይ በእስራኤል አየር ኃይል ማለት እስራኤል ወታደሮቿ ቢጫ መስመር ከምንለው እንግዲህ ለማስተዋወስ ያህል 60 ከመቶ የሚሆነውን የአዛን ምድር የእስራኤል መከላከያ ተቆጣጥሮታልኝ 40 ከመቶ የሚሆነውን ያው ሐማስ ድርጅት ማለት ነው የሚያስተዳድረው። አሁን ከዛ አልፎ አንዳንድ ቦታዎችን ዋሻዎችን ማፈላለግና መመንጠር አለ። የጦር መሳሪያዎች እንደገና ሽብርተኞች ወደ መከላከያችን በመጡበት አስቀድሞ የሚወሰድ እርምጃ አለ። አጠቃላይ ዛሬ የአየር ጥቃት እንደ ወደ 6 ከነዚህ ውስጥ ህጻናት እንዳሉበት ነገራለኝ። ወደ 6 የሚሆኑ ፍልስጤማውያኖች የተገደሉበት ሁኔታ አለ። ይህ ሁኔታ እንግዲህ አሁንም ቢሆን የተከፈተው በር አለመዘጋቱና ጦርነት ለመሆናችን እንደሚያሳየው።
1: ኦኬ፣ ሌላው ምንም እንኳን ቀድም ረሃሚም ነክቶታል ግን አንተ እንድትነካው ፈልጎ ያንተ ምይታ ምን ይመስላል ነው አሁን የሁቲ አማጽያኖችና የሳውዲያ ቅራኔ ወደ ጦርነት። እንደውም ሁቲዎች ዛሬ በሳውዲ አረቢያ ዋና ከተማ ሪያድ ላይ ጥቃት አድርሰዋል። በምን ላይ ነው ጥቃት ያደረሱት? ይሄ ግጭትስ ወደ ዘይት ነው ሊወስድን የሚችለው? ሳውዲያ ምን ያሰበች ነው ያለችው?
2: ሳውዲ አረቢያ ሱሪዋን እንዴት ነው ግሯ ላይ ማለት ነው እንግዲህ የቀበቷን የፈታችበት ሁኔታ የተዋረደችበት ሁኔታ አለ። እዚህ ላይ መጠቆም ያህል ገብርኤል ሳውዲ አረቢያ ማለት በኢኮኖ በመከላከያ ያለው ሆነ በሀብቷ በጣም ሀብታም እንግዲህ በዛለን በካክለኛው ምስራቅ ማለት ነው በጣም ሀብታም ከሚባሉ የጦር ኃይሏ ለጦር ኃይሏ የምትሰጠው ባጀት ራሱ የምትበድበው እንኳን ከእስራኤል በጥፉ ይበልጣል። በሳውዲ አረቢያ የባጀቷ እንግዲህ ወደ 84 ቢሊዮን ዶላር ይደርሳል አጠቃላይ ባጀቷ ማለት ነው። ምን ማለት ነው? ከእስራኤል ጋር ስታነጻጽረው እስራኤል ወደ 47 ቢሊዮን ዶላር ይደርስ ነው ተመልከታችሁ። ይህ ብቻ አይደለም፣ የጦር መሳሪያዋን የወታደሮቿን ቁጥር ስታይ ከሩብ ሚሊዮን በላይ መደበኛ ወታደሮች አሏት ሳውዲ አረቢያ። ወደ 260 ሺህ የሚጠጉ ወታደሮች አሏት። ሌላው ወደ ጦር አውሮፕላኑ ስትሄድ አሁን ቀደም ከራህን ጋር ትወያዩ ነበር F-35 በተመለከተ አሁን ከዛ ሳደርስ F-35 ለዘመናት ትመኝ የነበረውን የጦር መሳሪያ እጇ ከማስገባቷ ማለት በእርግጥ ብዙ ጊዜ ወስዳል ሊወስድ ይችላል ግን ከዛ በፊት ይህን F-15 የሚባለው በጣም ዘመናዊ እሱ ቢሆን ዘመናዊ የጦር አውሮፕላን ነው። እሱ ራሱ በእጇ ወደ 300 የሚጣጉ የጦር አውሮፕላኖች አሏት F-15 ብቻ። እስራኤል ግን ስንት ብትለኝ አሁን 80ዎቹ አካባቢ ወደ 86 ወደፊት ደግሞ ወደ 50 ቢሆኑ ለመግዛት እንግዲህ የተስማማችበት ሁኔታ አለ ከአሜሪካ። ተመልከት ያላትን የጦር ኃይል ይህ ሁሉ ኖሯት በነጠላጫ ማና በጀላብ ያክላሽንኮፕ ይዘው ወደ ቦታው የሚሄዱትን የሁቲም አማጽያን መቆጣጠር አቅቷታል። ምንድነው ስትል ትርጉሙ በቃ እርምጃ መውሰድቻለች አዎ ካሁን በፊት ማድርጋለች ግን እምትወስደው እርምጃ ስትል ሳውዲ አረቢያ ጥቅምና ጉዳቱ በመታዘዝበት ወቅት ይሄን እንዴት በዲፕሎማሲ በማረጋጋት እንደው ለጊዜው ወይም ደግሞ ሌላ ኃይል መጥቶ በማገዝ ነገሩን እልባት ለማግኘት መሞከር እንጂ ከነሱ ጋር የጦር እርምጃ ጦር ማውጁ እንደማይዋጣ ስለመምሪያቱ ለሽብር ፈጣሪዎች ናቸው ሳውዲ አረቢያ አሁን ከሁቲ ማማከያ ጋር ነሱ በጣም ይሞግቷት እንጂ ከጀርባ ኢራን አለች ከዛ ማልፎ ኢራቅ ውስጥ የሚገኙ የኢራን ደጋፊዎች አሉ እንደውም እንዴ የነዳጅ ቱቦ ማለት ነው እንግዲህ ወደ ምዕራብ ዓለም የሚሄደውን ምትሸጠውን ምርቷን ሳውዲ አረቢያ ከኢራቅ ያሉትኝ የኢራን ደጋፊዎች ናቸው ያፈነዱትኝ አሁን ከሌሎች ጋርም እንዴት ነው ጦርነት ውስጥ ገባሽ ማለት ስለዚህ ምንድነው ከደንጋ እንደገና ደምዶ የላቸውም እኮ ገብርኤል ሳውዲ አረቢያ እኮ ሀብት ኑሯት የጦር መሳሪያዎችን ታካብት እንጂ እንደውም ዕውቀቱ የሌላቸው የጦር አብራሪዎች እንደሌሏት ለምሳሌ እስራኤል አሁን የጦር አብራሪዎች በጣም ካለቤተካኑ ናቸው እንደውም አሁን ከF-35 ጋር በተገናኘ ምናልባት ሚዛን ለዋጭ ሆነ ለሳውዲ አረቢያ ጥያቄ ሲነሳ አንዱ ምክንያት አይ የእስራኤል የጦር ፓይለቶች ከሌሎች የተለዩና ብዙ ዕውቀት አላቸው አሁን ወደ ሳውዲ አስተሄድ ግን የላቸው የጦር መሳሪያዎች አሉ የሚያንቀሳቀሳቸውና የሚጠቀም ባቸው የሰው ኃይል የላትም ይሄን ስለታሁን እንዳልኩት በጣም እንዴት ነው አውቶማቲክንና ከቃታት ጋር አብረን ማነጻጸር ይቻላል ይሄን ስለታይ በጣም እና የሁቲ ማማጽያን የሚሉት ምንድነው የተጣለ
1: በብር ሁሉን መግዛት ትችላለህ ግን ያንን የእንትን የሚል ሰው የሚያንቀሳቅስ ሰው ያስፈልጋል ነው
2: የለም የሰው ኃይል እስከዚህም ነው ይሄን የጦር አውሮፕላኖች 300 ያልኩን F-35 በቀጣይ ምናልባት እንግዲህ የሚከተለው 5 አመት የመጀመሪያዎቹ ከዛ እስከ 20 አመት ድረስ ነው F-35ም ገዛችሁን ነበር ከተገዝቶ መጋዘን ውስጥ ከገባ ምን ትርጉም አለው ካልተጠቀምክበትና የሳውዲ አረቢያ ከፍተኛ ችግር አለ ከበይባስ ብሎ ግን እንዳልኩት እና ያለው መሪውም እኮ በዚህ ተካለመውና ለዚህ ጦርነት ሳውቁ ለዘመናት ቁጭ ብለው ገንዘብ መሰብሰብና ገንዘብ አገራቸው መገንባት በዚህ ነው የተካኑትኝ ጦርነት የሚለውን ከጠላት ጋር እንዴት መዋጋት እንደሚለው የለም የጦርነት ሳይንስ የላቸው ስለዚህ ምክንያቱም አያውቁትማ አሁን ግን እነዚህ ሁቲ ማማጽያን የጀመሩት ከፍተኛ እንደውም ቤንሳማን አልጋውራሹ ማለት ነው ሳውዲያው ምናልባት በቅርብ እጁ ሊያነሳል ካላደ ተሸነፍ ብሎ አባታቸው ይባል ምክንያቱም አሜሪካን እርዳታ ጠይቆ አሁን ተመልሶ አልተቀበሉም ሌላው ስምምነት ከተወሰኑ ከአንድ ወር በፊት ከፓኪስታንና ከቱርክ ጋር የደረሱበት እንኳን በአጭር ጊዜ ተግባር ላይ ባይውልም ምክንያቱም በቱርክም ሆነ በፓኪስታን በፍርድ ቤት ማለት በምክር ቤት ህጉ መጽደቅና እንዴት ነው በትክክል ተግባር ላይ የሚል ሁኔታ ብዙ ፕሮሰስ ብዙ ሂደት ይጠብቃል እንዴውም አንዳንዶችም እንዳሉ አመታትን ወስድ ይችላል ወዲያውኑ ጦርነት ውስጥ አንዷ ስትጎዳ ሌላው ታግዛለች ማለት አይደለም ሁኔታ አለ አሁን ይስተይ ሳውዲ አረቢያ ብቻዋን የቀረችበት ሁኔታ አለ ሁቲም ኃይል ኑሯቸው ሳይሆን በርግጥ የሁቲም አማጽያን የሚናቁም አይደሉም ይሄንን ክላሽንኮፕ እየው እንጂ ከኢራን የተቀበሉት ይብዛት ያለው ጦር መሳሪያዎች እንደውም አንዳንድ ኮረብታ ተራራማ ቦታ የደበቁትን አይደለም የሳውዲ አረቢያ እስራኤልንም በጦርነት እንግዲህ ልምዶ የተካነችውነን ሳኖድ በግድ እንግዲህ በዚህ ልምድ አካብተናል እስራኤል አሁን እስራኤልንም ራሱ የሚወጡና የሚያስፈራሩ ናቸው የሁቲ ማማጽያን እነዚህ እና እነዚህ ነገሮች ተደምረው ምናልባት ቤን ሳልማን ወይም አልጋውራሹነን ሊያድነው የሚችል ሌላ ጥምር ኃይል ካካብ ለምሳሌ ግብጽ በዚህ ትጎዳለች ግብጽ ቆይታ ውሳኔ ትደርስ ይሆን አይመስለኝም ግን ወደ ሳውዲ አረቢያ የምታጋድል ከሆነ ሌሎች ሀገራትም በሁቲ ማማጽያን ይበልጥ ግን በቃሌ ተጽዕኖ በማሳደር ያቆማቸው ሆነ ምን አለ ለውጥ ይመጣል አሁን ባለው ሁኔታ ከተሄደ ግን ተመልከት 110 ኪሎ ሜትር ርቀት እኮ ነው እንግዲህ ከዚህ ተነስተ ሁቲን ወደ ሳውዲ አረቢያ የምትልካቸው ታስወነጭታቸው ከዛ ማለፎ ይበልጥ ደግሞ በጣም ወሳኝ የሆነውን ባብል ማንደበት ሰኞውን ወደ ልክ እንደ ሆርሙዝ የሚታሰበውን ያንንን መቆጣጠሩ ሁኔታ ነው በኢኮኖሚ አቅማ መጥቷል አዎ በአሁኑ ሰዓት ሳውዲ አረቢያ በየቀኑ በቢሊዮን ዶላር ያጣች ነው ሁኔታ ስታይ የጦር ኃይል አንሷት ወይም ያንሯት ሳይሆን እንዴት ነው ከተለያዩ ሐሳቦች አውጣ ውርዳ ካሰበች በኋላ ነገሩን በዲፕሎማሲና በማስተንደዛ ነው እንግዲህ አሁን የሁቲም ትልቁ ጥያቄ ገብርኤል ሳውዲ አረቢያ ማቀጥላለች ማለት የሁቲም አማጽያን ከቦታ ቦታ አውሮፕላን አንድና ሁለት በቁጥር ቢኖራቸው እንኳን ያንንን ጭራሽ መውጣት ለመግባት እንዳይችሉ መጀመሪያ ግን የወጡት መቼ ነው የኻሚናይ የቀብር ስነ ስርዓት በዛን ጊዜ ነበር በሩ እንግዲህ ተከፈተው ያንታዩ በኋላ ነው የሁቲም አማጽያን ነገር ከዛ በፊት ሳውዲ አረቢያ ማዕቀብ አድርገባቸው ነበር ማለት ከበረራችሁ ከወጣችሁ ካላችሁ ትመታላችሁ የማለት ሁኔታ አሁን ያንን ማዕቀብ ከናካቸው መልቀቅ አለብሽ የሚል ጥያቄ አለ በሳውዲ አረቢያ ሳውዲ ቅራይ ነው ካሁን በፊት እኮ የነበረ ነው ጦርነት ውስጥ ገብተው ተቆጣጥረው በነበረው የመን እንግዲህ ታሪኩ ብዙ ነው። በስበርስ ጦርነት ቋንቋሱ ከመቶ ሺህ በላይ የመናውያን የወደቁበት የሞቱበት ሁኔታ
1: ነው። ሀገሪቱ ተሁለት ተከፍላለች፣ ግልጽ ነው ይታወቃል።
2: አዎ፣ ከዛ ጀርባ ሳውዲ አረቢያ እና ሌሎች ሀገሮች እንግዲህ የመንግስቱን ለምክት አመጣ ለመደምሰስ ያረጉት ሙከራ ሁሉ ካሁን በፊት
1: ግን አሁን ጥላሁን እንደው ዓለም እንደገና በተለይ ከጥቅምት ሰባት ወዲህ እስራኤልና ሐማስ የገቡበት እንትን ሲሸረሽር የበርካታ ሀገርን ግንኙነት ዓለም እንደገና እንደ አዲስ እየተቧደነች አይደለም ወይ? በመካከለኛው ምስራቅ እነ ሩሲያ የሚባሉ እነ ቻይና አሜሪካን ሰግተው ወይም ደግሞ እሷ ጋር መጋጨቱ አይጠቅመንም ብለው ገብተው የፈለጉትን ማድረግ ሲፈሩ የነበሩ ሀገራት ገናናዎች ማለት ነው። አሁን በቃ ማንም አማጽያን በሆነ ሀገር የሚደገፍ በመካከለኛው ምስራቅ የፈለገውን ቦታ ወርውሮ እንደ ዛሬ ተኩሶ መምታት ይችላል። እንደገና አሜሪካ ስትፈራ የነበረችው እንደማታስቀር በደንብ ኩልል ብሎ እየታየ ሀገራት ከሀገራት እየተቧደኑ ሌላ ቅርጽ እያያዝን መጠናልና አሜሪካ እየከሰረች ነው ወይስ አሜሪካ ራስ በራሳቸው ይዋጡ የኔ ጦርነት አይደለም ምን አገባኝ እያለች ነው? በዚህ እርምጃ ላይስ አሜሪካ ወዳጆቿን እያጣች አይደለም? ምንድነው የአሜሪካ እንትን አሁን?
2: አሁን ሲጀምር አሜሪካ መጀመሪያ የራስዋን ጥቅም ከጥቅሟ ጋር የሚሄዱ ነገሮችን ነው ይዛ የምትጓዘው። ማንንም ይምጣ ዲሞክራትም ሆነ ሪፐብሊካን ስልጣን ላይ ሲወጣ የጥቅሜን የሚያስጠብቅልኝ ማለት ሁኔታ ነው። ግን አንዳንዶቹ ለምሳሌ ትራምፕ ስልጣን ላይ ከመውጣታቸው በፊት ጦርነት የሚባለውን ነገር ጭራሽ መርሳት ይገባናል፣ የአሜሪካ ወታደሮች መመለስ አለባቸው ወደ ቤታቸው የሚል እንግዲህ ለማስታወስ ያህል አሜሪካ ዓለም ላይ ከ200,000 በላይ የሚሆኑ ወታደሮች አሏት። ከነዚህ ውስጥ ወደ 80,000 የሚሆኑትኝ በአውሮፓ ይገኛሉ። በመካከለኛው ምስራቅ አካባቢያችን እንኳን ራሱ ወደ 50,000 የሚጠጉ ወታደሮች አሏት። አሁን ይሄ ዶናልድ ትራምፕ እቅድ የነበረው ምንድን ነው? ወታደሮቿን አሜሪካ መሰብሰብ ነበር። አሁን ግን ያሉት ሌላ፣ የሚሰራው ሌላ፣ እንደውም ወደ ጦርነት የመካከለኛው ምስራቅ በገቡበት። አሁን እዚህ የምትማረው ምንድን ነው? አሜሪካ የሆነ ቦታ ገብታ ሰላም አስከብራለሁ ስትል ሁኔታው ነው። ምክንያቱም ያንን አንድ ቁጥር በኢኮኖሚም በጦር ኃይልም አንዱ እሷ ነች፣ አራጊ ፈጣሪዋ እሷ ነች፣ ተፈሪዋም እሷ ነች። ግን በምታካሄዳቸው በምትገባባቸው ጦር ዘመቻዎች እንዴት እስከ መጨረሻው ማሸነፍ የለ አታውቅም የለም። እንደውም ደክማ ከስራ ምትወጣበት እንደምሳሌ አፍጋኒስታን ውሰድ፣ ኢራቅን ውሰድ። ይህንን ስታይ ከስራ ምትወጣበት ሁኔታ አለ። አሁን ያለችበት ሁኔታም ተመሳሳይ ሁኔታ ተመልከት። መካከለኛው ምስራቅ እዚህ ምንም እንኳ እኛንም ቢመለከተን ጦርነቱ ከኢራን ጋር ባለ ሁኔታ በተወሰኑ ሳምንታት ጨርሰዋል ያሉትኝ እንሆ ምን ያህል ጊዜ እንዳስቆጠረ ተመልከትኝ። ምን ያህል በቢሊዮን ዶላር ወጪ እንዳደረገች ይህን ስታይ ከጥቅሙ ጉዳቱ ይህን ስጥ መሰብሰብ ትፈልጋለች። በሌላ በኩል ደግሞ ቦታውን ከለቀቀችው በእሱ አገር ማን ነው የሚገቡት? እነ ሩሲያ እነ ቻይና ይገባሉ። ስለዚህ ጦርነቱ እንዴት ነው እንደው ዝም ብሎ አንድን ሀገር ወይም ጠላትን ህዶ ደምሶ መመለስ ብቻ ሳይሆን በርቀት የምትመለከታቸው ነገሮች ይኖራሉ። ከዛ አንጻር ግን አሜሪካ እኔ እንደማስበው የተዋጣላት የሚሄድ አይመስለኝም። አሁን ከኢራን ጋር ባሳለፈችው ራሱ ተመልከት፣ ተነግሮ ተሰምቶ የማይታወቀው እንዲሁም ከፍተኛ የጦር መሳሪያ ችግር አለባት ይባላል አሜሪካ። አሁን ከኢራን ጋር በእንደዚህ አይነት ሁኔታ ጦርነት ከቋጨችው ያው እየተጋጋበት ሁኔታ አለ። ከሌሎች ሀያል ጠላቶቿ ከቻይና እና ከሩሲያ ጋር ጦርነት ልትገባ ምን ሊበጃት ነው ስትል እኔ እንጃ መልስ ያዳግታል ገብቷል። ምንም እንኳ አሁን የምድሩን ትተን ጠረፍ ላይ የጦር መሳሪያዎችን አስቀምጠናል የቀጠለው ጦርነታችን ጠረፍ ላይ ነው የማለት የማስፈራራት ሁኔታ ቢነገርም እና እስራኤል ማለት ይቅርታ አሜሪካ እኔ እንደምትሄድበት ሁኔታ ለዚህም ነው በመካከለኛው ምስራቅ በይበልጥ እነዚህ ሀብታም ሀገሮች አሜሪካን ተማምነው ለአሜሪካ ብዙ የጦር መሳሪያዎች ሊገዙ የነበሩት። ሳውዲ አረቢያ ለዘመናት የምትገዛው የጦር መሳሪያ ከአሜሪካ ነው። ሌሎች ሀገራትም እነዚህ ሀገራት አሁን ከአሜሪካ እምነት የጣሉ መስሎ ይታያል። ሌላ አማራጮችን እየፈለጉ ነው። ስለዚህ በቀጣይ የተወሰኑ ዓመታት አሜሪካ በአጭሩ እንኳን እንዴት ነው ደካማነቷን ባታሳይም ግን ሁኔታውን ስታየው ከጥቅሙ ጉዳቱ እያመዘነ ይታያል። አሁን ሌላው የጠቀስከው አለ ሩሲያ ዩክሬን ያለውን ጦርነት እሱን በተመለከተ አሁን ተመልከት፣ አሜሪካ ምን እንኳ ገለልተኛ ሆና ላስታርቅ ብትልም ጉዳዩ እሷን ይመለከታታል። የአውሮፓ ሀገሮች አሁን በከፍተኛ ሁኔታ መንቀጥቀጥ ላይ ናቸው። ምክንያቱም ይህን ሩሲያ ዩክሬን ማሸነፍ ያቃታት አሁን ለማስፈራራት ብላ ወደ እነዚህ የምዕራብ ሀገሮች ማለት የአውሮፓ ሀገሮች ነው እንግዲህ አፈሙዟን ማዞር የምትፈልገው። በቀጣይ ምርጫ አለ፣ የፓርላማ ምርጫ በሩሲያ አሁን የሚነገረው ምንድን ነው? ፑቲን እንደሚመረጡ ይታወቃል። ከተመረጡ በኋላ እድሉን በመጠቀም የህዝብ ድምፅ አግኝቻለሁ በሚል ወደ 300,000 የሚሆኑ ሌሎች ወጣት ወታደሮችን ለመመልመል እቅድ ውሳኔ ደርሰዋል ይባላል። ምን ማለት ነው? የአውሮፓ ምድርን በከፍተኛ ሁኔታ ያሰጋል። እንደገናም እየዛቱም ነው። አንዳንድ ቦታዎች የአውሮፓ ሀገሮች የሩሲያ የጦር አብራሪ የሚፈነዱበት ሁኔታ አለ። ይህም በተመለከተም አንዳንድ የአውሮፓ ሀገሮች እንዲሁም አንዳንዶቹ ሀገሮች ዜጎችን ለሶስትና ለአራት ቀን የውሃ የምግብ የመድኃኒትን እቤታቸው አድርጉ የመምራት
1: መቋረጥ ይህን ያክል የአውሮፓን የሚሰጉ ከሆነ ናቶ የሚባለው የሰሜን ቃል ኪዳን እንትን አባላት ለመቼ ቀን ተብሎ የተሰራ ነው?
2: ከዛ ከጥሩ ጥያቄ ከርሚያ ጦርነቱ ሳልተገባም እንዲሁም አሁን ይህን ካነሳ ዋይቀር ህጉ ሚለው በዚህ ህገ ደንብ ስምምነቱ አንቀጽ 5 ላይ አንድ ሀገር ተደፈረች ከተባለና ያቺ ሀገር እርዳታ ከተጠየቀች ካልጠየቀች ምንም የሚሆን ነገር የለም። ግን ህጉ ግን ተደፈረ ያለው ካለች በዚህ ውሳኔ መሰረት እነዚህ አባል ሀገሮች ወዲያውኑ እችን ሀገር ማገዝ አለባቸው። ጦርነት ላይ አልተገባም እስካሁን ድረስ። አሁን ለማወራ ወደፊት ወደዛ ከተሄደ ሩሲያ ምታደርገው ያው ተርሳ በአለማችን እንግዲህ ሀያልና የኔ ቁጥር መሰራ ካሏት ካልተከተሉ እንደውም በብዛት ስዋት ወልታለች ሩሲያ። ግን በጦር ኃይሏ ማትናቅ ነው ሩሲያ ምታስተባበትም ያንን ነው። ከዛ አንጻር ሩሲያ አሁን ለነዚህ ለዩክሬን የምታደርጉት እርዳታ አቁሙ ለማለት ማስፋርት የምታደርገው ነው። በአውሮፓ ምድር የምታደርገው ሁኔታ በእርግጥ ከፈለገችም አንዳንድ ቦታዎችን አጠግቦ ያሉትን መያዝም ትችላለች። ናቶ ላልከው ወደዛ ጦርነት ውስጥ መግባት ፍላጎቱ በቀላሉ አይፈልጉም። ከዘፈሩ በአንድ ላይ ምናልባት ሌላው የናቶ ድርጅት አባል አገራት እኮ እነዚህ ሀገራቸውን ሲገነቡ አሜሪካ ተማምነው በቃ በእሷ ነገ መጥፎ ነገር መታ አሜሪካ አለችም በሚል ጦር ኃይላቸው እኮ ከፖላንድ ውጭ እኮ ሌሎቹ ፖላንድ ነች እንግዲህ የጦር መሳሪያዋን ዘመናዊ በመግዛት ሀገሯንን እንደገር ሌሎቹን ብታይ ፍጹም ምንም ነገር ጀርመን አሁን አንድ F-35 ከአሜሪካ እንግዲህ ተቀብላለች ገዛች ይባላል። ከእስራኤል የገዛችው ጸረ ሚሳኤል አለ ተመልከት። አሁን በአንደኛው ክፍለ ዘመን እንደ ከአንድ አመት በፊት የተነበሩ ከሁለት አመት በፊት ሩሲያ እንደዚህ አይነት ሁኔታ ፍጹም ቅድመ ዝግጅቱ አልነበራቸውም። አሁን ከተኙበት የተነሱበትን ሁኔታ ነው የምታየው። ሁኔታው ተደምሮ ሳይታሰብ ወደ ጦርነቱ ከተገባ ማለት በአጭር አማርኛ ወደ ሶስተኛው ዓለም ጦርነት ገባን ማለት ነው። ምክንያቱም አሜሪካም ያው ትለያለች ወደ አንዱ እንግዲህ የመለጠፍ ሁኔታ ይመጣል። ግን ከዛ ከመደረሱ በፊት ሩሲያም ሁኔታውን በመጠቀም እያስፋራ ነው አንዳንድ ቦታዎችንም እንዴት ነው ያራ በረስም ምታፈነዳበት ምትሞከ ብሪታንያ ሀገር ተቀያየችበት ሁኔታ አለ ከጀርመን ጋርም እንዲሁ ሌሎች ሀገሮችም እና ሁኔታውን ስለተና ተወድርጅት ዘሉ ወደ ጦርነቱ አይገባም። ግን ዜጎቹን ተጠንቀቁ በማለት ያው ምናልባት የመብራት ኃይል እንኳን ባይኖር በሆነ ችግር ይላሉ ዜጎች ላይ ፈርት ለዚህ ሲባል ለሶስት ለአራት ቀን ምግብ መድኃኒት ቤታችሁ ውሃ ራሱ መያዝ አለባችሁ ያሉ እንግዲህ ሌላው እነዚህ ናቶ ድርጅት አባላት ማለት ነው ሁሉም ወደዛ ጦርነት እንደውም ላይገቡ ይችላሉ ቢባልም እንደዚህ እየተሰማ ነው። አንዳንዶቹ ፍጹም በስምምነቱ አባል አገሩ ቢኖርም ወደ ጦርነቱ አይመለከተኝም ራሳቸውን ለማዳን እንደማያዋጣቸው ስለማያውቁም ሊሆን ይችላል። ይህን ስታይ ደግሞ የህብረቱን መሰባበርና ፍራቻን ድክመታቸውን ያሳያል። ይህም ስጠቀመው ድሉ ደግሞ ሩሲያ እንዳልኩ በማስፋራትና በመዛት ላይ ትገኛለች። በቀጣይ ምርጫው ካለፈ በኋላ ፑቲን በእውነትም በእነዚህ ሀገራት ላይ ምናልባት ቦታ የመያዝ ጦሩን እኔ መላክ ሁኔታ ይታይ ይሆን እኔ እንጃ። ግን ለዚህም ለዛም እንግዲህ መጨረሻ ላይ መፍትሄ የምትሰጡ አሜሪካኖችና የአሜሪካን አመለካከት እስካሁን ያለ ሁኔታ ማዕቀብ በማድረግ በሩሲያም ሆነ ሌሎች ሀገራት ላይ በዚህ ነው እንግዲህ። ሌላው ግን በኃይል መፍራራት እንግዲህ በቀጣይ ምናልባት ይሆን ወደፊት ምን ያመገባይ።
1: መልካም ባልደረባችን ጥልሁን መልኬ ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። በቀጣይ የምናየው ነገር ነው የሚሆነው የሀገራችን የዓለማችን በተለይ የአህጉራችን ሀገራት ስንዴ ከመዝራት ይልቅ መሳሪያ በጥሩ ሁኔታ በዘመናዊ ሁኔታ የት እንደሚሰራ የሚያማትሩበት የሚፈልጉበት ሁኔታ ነው እያየን ያለ ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ሳምንት ጥላሁን።
2: መልካም
1: ሳምንት። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ተዚህ ላይ ተጠናቀቀ። ነገ ጧት በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለቴክኒክ ባለሙያችን የዋራይ ፒከር ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ሌሊት ሳምንት ይሁንላችሁ። ደህና ደሩ።